0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

0: የተከበራችሁ አድማጮች ጤና ይስጥልን እንደምናደራችሁ ሸቦአቶቭ መልካም ሳምንት ይሁንልን ቅዳሜ ሰንበትን በሰላም አሳልፈን እንሆ ለሊት ጨለማ ወደ ብርሃን ቀን ተሸጋገርና ተመስገን ተመስገን መጥሩ ሳምንት ይሁን ብለን ነው ቸርቸሩን ምንመኘውና እለቱን ደብራያን ዘመን አቆጣጠር ዮ አዮም ዮም ርሾን ካፍ ዳሌት በኤሉል ታፕሽን ፔባም ዳውሮፓ ዘመን አቆጣጠር ሴፕተምበር 6 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ እሁድ ጳጉሜ 1 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዲቦራ ሲዊሳ ስትሆን የስቱዲዮ ተረኛ አስተናጋጆች ሰጠይ ዘመንና ይሻያው ደጉነን ያለን ዝግጅት ፕሮግራማችን የሰዓቱን ዜና የጋዜጦችና ምድና ወቅታዊ ዘገባ ከዛም ቃለ ምልልስ አለን። አሁን የሰዓቱን ዜና እናስቀድም። አዘጋጁ ሰጠይ ዘመነ እንዴት አደረክ ሰጠይ?
1: ጤና ይስጥልን ይሻየው አመሰግናለሁ።
0: እሺ
1: አርስተ ዜና የያዱታ ቶራ ፓርቲ መንፈሳዊ መሪዎች ሁለት የክኔሴት አባላትን በመጪው ምርጫ እንዳይወዳደሩ ወሰኑ። ትላንት በናታንያ ከተማ በፖሊሶች ላይ የጥይት ተኩስ ከፍቶ ባጸፈው ተኩስ የተገደለው የወሰን ጠባቂ ፖሊስ ባልደረባ ያምሳለቃ ዳቪድ ሆየር ኦምራኒ መሆኑ ተገለጸ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ኃይሉን ለመቀነስ ፍላጎት አለው ተባለ። በአሜሪካና ኢራን መካከል ያለው የተኩስ ልውውጥ እንደቀጠለ ነው የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን ሆም ለ26ኛው ብሔራዊ የክኔሴት ምርጫ የሚካሄደው ዝግጅት እንደቀጠለ ነው። የአዱታ ቶራ ፓርቲ መንፈሳዊ መሪዎች ሁለት የክኔሴት አባላትን በመጪው ምርጫ እንዳይወዳደሩ ወስነዋል። በእስራኤል ክኔሴት ለበርካታ አመታት ያገለገሉት ሞሸ ጋፍኒና ኡሪ ማክሌቭ ናቸው በ26ኛው ብሔራዊ የክኔሴት ምርጫ እንዳይወዳደሩ የተወሰነው። ለሞሸ ጋፍኒና ኡሪ ማክሌቭ በተጻፈው ደብዳቤ መሰረት በያዱታ ቶራ ፓርቲ ስር ሆነው ስለሰጡት አገልግሎት የፓርቲው መንፈሳዊ መሪ ራቭ ዶቭ ላንዳው ምስጋና አቅርበው ለመጪው ክኔሴት ምርጫ ፓርቲውን ማነቃቃትና ለውጥ ማድረግ ስለሚያስፈልግ ከምርጫ ውድድሩ እንደሚሰረዙ ተገልጿላቸዋል። ቃል አቀባያችን ዳንኤል ካደረሰን ዘገባ መረዳት እንደቻልነው የክኔሴት አባል ያዕቆብ አሸር የአዱታ ቶራ ፓርቲን ይመራሉ ተብሎ ይጠበቃል። ፓርቲውን በመምራት የቆዩትና በክኔሴት ለ38 ዓመታት ያክል ያገለገሉት ሞሸ ጋፍኒ ነበሩ። ይበንድ እንዳለ ሌሎች ፓርቲዎችም የአባላት ዝርዝርን ለምርጫ ቦርድ እያሳወቁ ሲሆን እስካሁን ሙሉ ዝርዝር ያላቀረቡ ፓርቲዎች እስከ ነገ እኩለ ሌሊት ድረስ ማቅረብ ይጠበቅባቸዋል። የሻቲድ ፓርቲ አባላቱን ዝርዝር በይፋ አስታውቋል። የሊኩድ ፓርቲ ያለ ፕራይመሪስ ምርጫ አባላት እንዲገቡ ለጠቅላይ ሚኒስትር ናታንያሁ የተፈቀዱላቸውን አባላት ለመፍቀድ ፓርቲው ነገ ከሰዓት በኋላ ስብሰባ ያደርጋል ተብሎ ይጠበቃል። በሌላ በኩል አሃዱት የተሰኘው አዲስ ፓርቲ በመጪው ክኔሴት ምርጫ ራሱን ማግለሉን የፓርቲው መሪ ኪላዳርዳን ባለፈው ሳምንት አስታውቀዋል። ትላንት በናታንያ ከተማ በፖሊሶች ላይ የጥይት ተኩስ ከፍቶ ባጸፈው ተኩስ የተገደለው የወሰን ጠባቂ ፖሊስ ባልደረባ ያምሳለቃ ዳቪድ ሆየር ኦምራኒ መሆኑ ተገለጸ። ቃል አቀባዮቻችን ኦርሊያል ካላይና አዳስ ግሪንበርግ ካደረሱን ዘገባ መረዳት እንደቻልነው ዳቪድ ሆየር በናታንያ ከተማ ኪሪያት አሻሮን በተባለው ሰፈር በሚገኙ ጎዳናዎች የክላሽንኮቭ ጦር መሳሪያ ይዞ ወደ ፖሊስ ተኩስ በከፈተበት ወቅት በፖሊስ ያጸፋ ምላሽ ህይወቱ ማለፉ ተገልጿል። ዳቪድ ሆየር 20 ዓመት ወጣት ሲሆን ከሁለት ዓመታት በፊት በደንበር ጠባቂው ፖሊስ እንደተቀላቀለና በዮዳና ሰማሪያ ቀበሌዎች ሲያገለግል ነበር ተብሏል። ፖሊስ የድርጊቱን መነሻ ምክንያት ለማወቅ ምርመራ እያካሄደ ይገኛል። የእስራኤል መከላከያ ሰራዊት ዛሬ ንጋቱ ላይ የጦር ልምምድ ማድረጉን አስታወቀ። የጦር ልምምዱ

0: ያልነው የእስራኤል መከላከያ ሰራዊት ያሰበው አዲስ እቅድ ተግባር ላይ የሚውለው ረኸስ አሊ ተሃር የተባለውን የህዝብላን ምሽግ ካወደመ በኋላ ነው። እቅዱን ተግባር ላይ ለማዋል የእስራኤል መከላከያ ሰራዊት ከፍተኛ ባለስልጣናት በጉዳዩ እየተወያዩ ሲሆን ገና ውሳኔ አልተላለፈበትም። የደህንነት መጠበቂያው ቦታ ካብ አፎር ተብሎ ይጠራል። ይህ የደህንነት መጠበቂያ መስመር ከእስራኤል ድንበር 3-4 ኪሎ ሜትር ወደ ሊባኖስ ግዛት የሚገባ ሲሆን በቦታውም የወታደሮች መቆጣጠሪያ ቦታ ይቋቋማሉ ተብሏል። በእስራኤል አረብ ማህበረሰብ መካከል ያለው ግጭት እንደቀጠለ ነው። በሳክኒን ከተማ 42 ዓመት ግለሰብ በመካከለኛ ሁኔታ ቆስሏል። በረሃት ከተማ 47 ዓመት ግለሰብ እንዲሁ በመካከለኛ ሁኔታ ቆስሏል። ሌላ 40 ዓመት ግለሰብም በከባድ ሁኔታ ቆስሏል። በእስራኤል አረብ ማህበረሰብ መካከል ያለው ግጭትና የመበቃቀል እርምጃ በየጊዜው የብዙ ዜጎችን ህይወት ዋጋ ያስከፈለ ሲሆን በ2026 ዓመተ ምህረት ብቻ ከ170 በላይ ዜጎች ተገድለዋል። በርካቶች ቆስለዋል። ብዙ ንብረትም ወድሟል። ለችግሩ መፍትሄ ይሆናሉ የተባሉ የተለያዩ እርምጃዎች ቢወሰዱም ግጭቱንና መበቃቀሉን ሊያስቀሩ አልቻሉም። በመንግስትም ሆነ በህብረተሰቡ ዘንድ ብዙ እርምጃ መውሰድ የሚገባ መሆኑን የተለያዩ አካላት በየጊዜው ያሳስባሉ። የውጭ ዜና። በአሜሪካና ኢራን መካከል ያለው የተኩስ ልውውጥ እንደቀጠለ ነው። የኢራን አብዮታዊ ዘብ እንዳስታወቀው ትላንት ሌሊት የአሜሪካን የጦር መርከብ በባለስቲክ ሚሳይል ማጥቃቱን ገልጿል። ይሁን እንጂ ስለ ጥቃቱ ከገለልተኛ ወገን አልተረጋገጠም። ይህ በእንዲህ እንዳለ የአሜሪካ ጦር ትላንት በሶስት የኢራን መርከቦች ላይ ለፈጸመው ጥቃት በሆርሙዝ የባህር ወሽመጥ ያለ ኢራን ፍቃድ ባለፉት ሶስት መርከቦች ላይ ቴህራን ጥቃት መፈጸሟን አስታውቃለች። የአሜሪካና የኢራን ግጭት ባለፈው ሳምንት እንደገና ማገርሸቱ አካባቢውን ዳግመኛ ውጥረት ውስጥ ከቷል። አሜሪካ በኢራን ላይ ለምትወስዳቸው ወታደራዊ ጥቃቶች ኢራን በአካባቢው ሀገራት በሚገኙ የአሜሪካ ጥቅሞች ላይ ጥቃት መፈጸሟም ይታወቃል። አሜሪካ በኢራን ላይ የጣለችው የምጣኔ ሀብት ማዕቀብ በሀገሪቱ ላይ ተጽዕኖ እያሳደረ ሲሆን የኢራን አብዮታዊ ዘብ ተስፋ በመቁረጥ ጦርነት ይጀምራል የሚል ስጋት አለ። የአሜሪካና ኢራንን ግጭት ለማስቆም በፓኪስታን፣ ካታርና ሌሎች መካከለኛው ምስራቅ ሀገራት ሲደረጉ የነበሩ ዲፕሎማሲያዊ ጥረቶች ውጤት አላመጡም። በኢንዶኔዥያ ዋና ከተማ ጃካርታ በተነሳው እሳተ ገሞራ አማካይነት በከተማ የሚገኘው ዓለም አቀፍ አውሮፕላን ማረፊያ ተዘጋ ተባለ። እሳተ ገሞራው በዓለም አቀፉ አየር ማረፊያ አካባቢ ስለተነሳ 33 የአየር በረራዎች ተሰርዘዋል። በእሳተ ገሞራው ምክንያት የጹናሚ ማዕበል ይከሰታል የሚል ስጋትም አለ። ይህ በእንዲህ እንዳለ በኔፓል የጎርፍ መጥለቅለቅ ባደረሰው ከባድ የተፈጥሮ አደጋ የተጎዱ ሰዎችን ለመርዳትና መዳረሻቸው የጠፋውን ለማግኘት ጥረቱ ቀጥሏል። ከአስር ቀናት አደጋ በኋላም የተወሰኑ ሰዎች በሕይወት መገኘት ችለዋል። በመጨረሻም የአየር ንብረት ትንበያ፣ በዛሬው ዕለት ሙቀቱ በመጠኑ ይቀንሳል፣ ነገ ሰኞ ግን ሙቀቱ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴላቪቭና አካባቢዋ 31፣ በአይፋና አካባቢዋ 31፣ በኤርሸባና አካባቢዋ 33፣ በኢላትና አካባቢዋ 37 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ሻያው ለሰዓቱ ያለን ዜና
1: ሰጠኝ ዘመነ። ለዜናው እናመሰግናለን። አንድ ዜማ ወደ ጋዜጦች አምድ እናልፋለን። ዘመነ

ቀጥለን የጋዜጦችን አምድ እንመለከታለን። የዲዮታ ሮኖት ጋዜጣ እንደዘገበው ከሆነ የፖለቲካ ድራማ ነው የሚለው በደጌል ሀቶራ በሃይማኖት አጥባቂው ፓርቲ ብዙ አመታት ያህል የክነሴት አባል ሆኖ ያገለገሉት ያዕቆብ ጋፍኒ ሙሼ ጋፍኒ ከስልጣን አሁን በምርጫ አይወዳደሩም ተብሏል። ሳቸው ለብዙ አመታት 38 አመታት ያን በፖለቲካ በዚህ ፓርቲ ሲያገለግሉ ቆይታ በኋላ አሁን ግን በእጩ ተወዳዳሪዎች አይካተቱም። ሳቸው በተለይ በያሪዲም ወጣቶች ወታደራዊ አገልግሎትን ህግን በተመለከተ ውድቀት አስመዝግበዋል ከሚል ከሳቸው ለቀጣዩ አገለግሉም በክነሴት ብለው አመራሮቹ ውሳኔ ያሳለፈ ነው የሚለው። የእስራኤል ከክነሴት እጩ ተወዳዳሪዎች የእስራኤል ምርጫ እጩ የክነሴት ተወዳዳሪዎች የስም ዝርዝር በቅድመ ተከተሉ ለመጨረሻ ጊዜ ለማዕከላዊ አስመራጭ ኮሚቴ የስም ዝርዝር መስጫ ጊዜ ሁለት ቀናት ብቻ ቀርቷል ነው ያለው። የዲዮት አሮኖት ጋዜጣ በመጀመሪያ ገጹ ላይ ከዚህ ቀጥሎ ደግሞ ናታንያው ከፍተኛ ጫና እያደረጉ ነው ይላል። ቪንተር በሊኩድ ፓርቲ የክነሴት አባል ነበረ። ቪንተር አሁን በሱ ላይም ደግሞ በሌላ ፓርቲ ለማቋቋም ሀሳብ አለዋል አስበዋል። ቪንተር ግን እሱም በፓርቲው በሊኩድ ፓርቲ እንዲቆይ የሚል ጠቅላይ ሚኒስትሩ ግፊት እያደረጉበት ነው። ሌላኛው ደግሞ የያሻር ፓርቲ መሪ የሆኑት አይዘንኩት እሳቸው ደግሞ ያው የስም ዝርዝሮችን የክነሴት እጩ ተወዳዳሪዎች ስም ዝርዝር ደግሞ እያዘጋጁ ናቸው አሁን በቅርብ ያስተዋውቃሉ ተብለው ይጠበቃሉ ነው ያሉት። ሌላ የፖለቲካ ዝግብ በይሁዳና ሰማርያ ቀበሌዎች ላይ ከህግ ውጭ የተሰሩ የይሁዳን ሰፈሮችን በተመለከተ አሜሪካ በእስራኤል ላይ ከባድ ተጽዕኖ ግፊት ስለምታደርግ በይሁዳና ሰማርያ ቀበሌዎች በሚገኙ ኤ እና ቢ አካባቢዎች ናቸው። በዛ አካባቢ ከህግ ውጭ ሆኑ የእስራኤላውያን ሰፈሮች የተቋቋሙትን መወገድ አለባቸው በማለት የአሜሪካ አስተዳደር በናታንያው አስተዳደር ላይ ተጽዕኖ ስላደረጉ ይህን ተከትሎ ናታንያው በእነዚህ አከራካሪ ክልሎች በኤ እና ቢ ላይ ይሁዳውያኑ አላግባብ ያለ መንግስት ፍቃድ የተሰሩ ሰፈሮችን እንዲለቀቁ ትእዛዝ አስተላለፉ ይልና ከዚህ ጋር በተያያዘ መንግስት እስራኤል የደህንነት ምንጭ እንደገለጸው ከሆነ በዚህ ከህግ ውጭ የተቋቋሙ ሰፈሮች ነዋሪዎቹን ካስለቀቅናቸው መከላከያ ሰራዊቱ የደህንነት ጥበቃ ኃይሎች ያስለቀቋቸዋል፣ ግን ወዲያውኑ ደግሞ ተመልሰው በዛ ሰፈር ላይ ይሰፍራሉ። ቀላል ነገር አይደለም ይላል። ከዚህ ጋር በተያያዘ የአሜሪካ በእስራኤል የሚያገለግሉት አምባሳደር አካቢ እንደተናገሩት ከሆነ በዚህ በአከራካሪ ሰፈሮች ላይ ቶርሙስ ያ በተባለ ባደረጉት ጉብኝት እሳቸው ዳዊት ግጭት በይሁዳያና በፍልስጤማውያን መካከል በጣም ግጭት አለ። ይህም ከእስራኤል የአሜሪካ ዜግነት ያላቸው የፍልስጤም ደጋፊዎችም ጨምሮ በእነሱ መካከል በሁለቱ ህዝቦች መካከል ከባድ ሁከትና ግጭት አለ። በጣም አሳሳቢ ስለሆነ የሽብር እንቅስቃሴ ወደፊት ይፋፋማል የሚል ስጋት እንዳላቸው አምባሳደሩ ተናገሩ። የእስራኤል የደህንነት ስርዓትን
እንደ የሚያስጠነቅቁት ምንድን ነው? በእስራኤል ዓመት በዓል የሮሻሻና ዘመን መለወጫ ዓመት በዓል ሲቃረብ ሲሄድ በዚህ የሽብር ጥቃት ይፋፋማል። በይሁዳና ሰማርያ ቀበሌዎች ከባድ የሽብር እንቅስቃሴ ይከሰታል ብለው ከወዲሁ አስጠነቀቁ ነው ያለው። እንዲያውም በዚህ ባለፉት ቅርብ ቀናት የሽብር ጥቃት ለመፈጸም ወደ 40 የሚሆኑ በእስራኤላውያንና የሽብር ጥቃት የተደረጉ የሽብር ጥቃት ለመፈጸም የታቀዱ ወደ 40 የሚሆኑ ክስተቶችን አስወገደ። መከላከያ ሰራዊቱ አስወግዷል አስቀድሞ አውቆ ይላል። ሌላው ዘገባ ደግሞ የሚያሳየው ምንድን ነው? አዲዳስ የስፖርት ኩባንያ በ2026 ዓመተ ምህረት ነበረ የእስራኤል ተዋጊ ወታደር በናሃል ክፍል ተዋጊ የሆነው እሱም በጥይት በጸረ ታንክ ሮኬት ተመትቶ አንድ እግሩን አጥቷል ይላል። አሁን ይህ የአዲዳስ ኩባንያ በሱን ለማስተዋወቅ ገበያውን ለማስተዋወቅ በሚያደርገው እንቅስቃሴ ክርክርን ተቃውሞን አስከተለ ነው የሚለው። ይህ ተዋጊ ሻላቭ ቢቶን ነው የሚባል በጣም ተዋጊ ነበረ፣ ግን በዚህ በጸረ ታንክ ሮኬት ተመትቶ አንዱን እግሩን አጥቷል። እና በሱ ፎቶግራፍ በዚህ ኩባንያ በአዲዳስ የስፖርት ኩባንያ ለማስተዋወቅ የሚደረገው እንቅስቃሴ የፍልስጤማውያን ደጋፊዎች ተቃውሞ እያሰሙ ነው። እሳቸው የፍልስጤማውያን ደጋፊዎች የሚሉት በአዛ ቀበሌ ታዳጊ ሕፃናት እጃቸውን አጥተዋል፣ ተጎድተዋል። እነሱም ተወት በማድረግ የተዋጊ ወታደሩን ለማስተዋወቂያ ገበያውን ለማስቀደም ይህ የአዲዳስ ድርጅት ኩባንያ ተገቢ አይደለም በማለት የተቃውሞ እያሰሙ ናቸው የሚል ዘገባ ያሳያል። ወደ ማሪብ ዕለታዊ ጋዜጣ ስናልፍ ደግሞ የሻቲድ የአየር ላፒድ የሚኖሩት ያሻር የፓርቲው እጩ የክነሴት አባላት ተወዳዳሪዎች ስም ዝርዝር እያሳወቀ ነው። የሻቲድ ፓርቲ ያው ከአንደኛ ደረጃ ሁለተኛ ደረጃ እያለ የእጩ የክነሴት አባላት የስም ዝርዝር በይፋ እያሳወቀ ነው። ከዚያው ከቤኔት ከሚመሩት ፓርቲ ጋር ውሁድ በያሃድ ከተባለው ፓርቲ ውህደት አድርገው ለክነሴት ለመወዳደር ነው እየተነጋገሩ ያሉት። እዚያው ደግሞ በተጨማሪ ለምንድን ነው ሌላ ያዛ ቀበሌ ነዋሪዎቹ የሚተኩሱት ለምንድን ነው ይላል። እንግዲህ ኦክቶበር 7 ለተቅዳሜ ቀን ነበረ ድንበር ጥሰው ተኩስ ከፈቱ። ከሶስት ዓመት በፊት መሆኑ ነው ይህ ከባድ በእስራኤል ላይ ከባድ የሽብር ጥቃት የተፈጸመበት። እንዴት ሆነ ሲል የጠቅላይ ሚኒስትር የብንያሚን ናታንያሁ ፎቶግራፍ በመጀመሪያ ገጽ ላይ ያሳያል። ይኸው ማሪቭ ዕለታዊ ጋዜጣ በዚሁ በኦክቶበር 7 ያለው ሁኔታ ለምንድን ነው ጠቅላይ ሚኒስትሩ ለምንድን ነው አላዘዝ ትእዛዝ አልሰጡም? በአስቸኳይ የሽብርተኝነትን ለመከላከል ለምንድን ነው አላዘዙም? በጊዜው ለምን አልተነሱም? ከምኝታቸው እንዲነሱ ለምን አልተነገራቸውም? በዛን ጊዜ ቢያንስ ከሶስት ዓመት በፊት ጠቅላይ ሚኒስትሩ ሶስት ሰዓት ቆይታ በኋላ ነው ጠዋት የሽብር ጥቃት ጀመረ። ግን ስድስት ሰዓት ተኩል ጠዋት ቅዳሜ ጠዋት ጀመረ። ከዛ በኋላ ግን የሽብሮች ድንበር አሸባሪዎች ድንበር ጥሰው ገብተዋል። ግን የእስራኤል መከላከያ ሰራዊትም የፖለቲካ አመራርም የማጥቃት እርምጃ ለመውሰድ ሶስት ሰዓት ቆይታ በኋላ ነው
ነው የሚለው ለምን ሆነ ትልቅ ጥያቄ ቀርቧል። ሌላኛው ወቅታዊ ዘገባ ደግሞ በጣም የሚያሳዝን ነው። በናታንያ ከተማ አካባቢ የፖሊስ የድንበር ጠባቂ ቡድን አባል የሆነው ዳቪድ ሆየር በጥይት ተኩስ ከፈተ። የገዛው በርስ በርስ ጥይት ተኩስ ልውውጥ ይኸው ወታደር ዳቪድ የሀያ ዓመት ወጣት ነው ትናንት ራውለት ተገደለ ይላል። በርስ በርስ ተኩስ ልውውጥ ነው። ለምን እንዴት ሆነ የሚለው ሁኔታ ፖሊስ እየመረመረ ነው የሚለው ግን በዚህም በፖስት ትራውማ ላይ እንደነበረ ነው። እንግዲህ በጣም አሰቃቂ ነገር በህይወቱ አይቷል። በተዋጊ ፖሊስ ነው ግን ጥይት ተኩስ ከፈተ። በዚህ ምላሹ ደግሞ የጦር ጥቆች ደግሞ ያው ተተኮሱበት ተገደለ ህይወቱን አጣ ይላል። ያሳዝን ዘገባ ነው። ሌላ የመከየስ አሜሪካ ጦር ትሬል እዚህ በያዝ ነው በዚህ ባሳለፍነው ሳምንት ማለቂያ ላይ ኢራንን ደብድቧል፣ አጥቅቷል። በዚህ ምላሽ ደግሞ ኢራን የአጻፋውን በዚህ በፋርስ ባህረ ሰላጤ መካከለኛው ምስራቅ የሚገኙ እንደ ዮርዳኖስ የመሳሰሉ ሀገሮች ደግሞ በሮኬት ማጥቅታለች። ይህ ክስተት እንዴት ነው ጦርነቱ ይፋፋም ይሆን የሚል ጥያቄም አለ። ወደ ሌላ ወደ ሀሪስ ዕለታዊ ጋዜጣ ስንመለከት በተቀዳሚ ገጹ ላይ የፎቶግራፍ መሪዎች እንግዲህ ኦጽማ ዩዲት ፓርቲ መሪ አቢጊዶር ይቅርታ ቤንግቪር የብሔራዊ ደህንነት ሚኒስተር ናቸው። እሳቸው የሊኩድ ፓርቲ አባል የክነሴት አባል የነበረችው ታል ጎትሌብን ተቀበሏቸው። በሁለተኛ ደረጃ መድቧታል በፓርቲው። በዚህ በትናንት እንዲያውም እነሱ እንግዲህ የፖለቲካ እንቅስቃሴ ሆነው በኢየሩሳሌም በሚገኘው በማዕከላዊ ገበያ ላይ የእንቅስቃሴ እያሳዩ ነው። መሐኔ በሹቅ መሐኔ ይሁዳ ሁለቱም እኔን ምረጡኝ እንቅስቃሴ አድርገዋል ይላል። ተጠባቂ ራስ ጠባቂዎች አሏቸው። ይህንን ያሳያል ሀሪስ ዕለታዊ ጋዜጣ። የክነሴት እጩ ተወዳዳሪዎችም ሴሱም ዝርዝር የመስጫ ያው ለማዕከላዊ አስመራሽ ኮሚቴ ያው የማስረከቢያ ጊዜ ከማለቁ በፊት እያንዳንዳቸው ምንድነው ውህደት አንድነት ማለት ድምፅ የከንቱ ከንቱ እንዳይሆን ከፍተኛ እንቅስቃሴ ላይ ናቸው። አይዝንኩት እና ቤኔት እነሱም በዚህ እየተነጋገሩ ናቸው። የህዝቡ የድምፅ ሰጭ ህዝብ ዝም ብሎ ዋጋ ቢስ ሆኖ እንዳይቀር በሚል ይህንን ነገር አንድነት ለመፍጠር በዚህ ጉዳይ የተዋዩ መሆናቸውን ሀሬጽ ተመለከተ። እንግዲህ እዚህ ጋር ሌት ባለ ደግሞ የብሔራዊ ደህንነት ሚኒስተር ቤንግቪር እና የእስራኤል ፖሊስ ሰራዊት ዋና አዛዥ አሁን እየተነጋገሩ ያሉት በዚህ የከፍተኛ የፖሊስ ሰራዊት ዋና አዛዥ ከፍተኛ ጦር ሹሞች ከፍተኛ መኮንኖችን ለመሾም እየተነጋገሩ ናቸው። አሁን ለምን ይሄ ነገር ለጠቅላይ ፍርድ ቤት ቀርቦ ለምን አሁን ምርጫ በሚካሄድበት አቅራቢያ ላይ ደግሞ የሹመት ከፍተኛ የፖሊስ ሰራዊት መኮንኖች ሹመት ከፖለቲካ ጋር የተያዘ ነው በሚል ተቃውሞ ቀርቦለታል ጠቅላይ ፍርድ ቤት። ይህም ደግሞ አሁን እንዳይሾሙ የሚል ትዕዛዝ አውጥቷል ጠቅላይ ፍርድ ቤት። ክርክር አወዛጋቢ ሁኔታ ነው የሆነው። እንግዲህ ከብዙ በጥቂቱ የጋዜጦች አምድ ዘገባ ይህን ይመስላል። አንድ ሙዚቃ

0: ተስፋዬ። ያው እንግዲህ ወቅታዊ ዘገባ እናቀርብበት ሰዓት ነው። የተለያዩ ርዕሰ ጉዳዮች አሉን። ያው በዜናም በጋዜጦችም የተመለከት ነው ነው ያው ፓርቲዎች እንግዲህ ለክኔሴት ምርጫጮችን የሚያቀርቡበት ጊዜ 2 ቀናት እንደቀረው ነው የሚነገርና እንዴት ነው?
1: በጣም ግሩም ተጧጥፏል። አዎ ለክም ነው ተጧጥፏል። እንግዲህ በመንግስት በምርጫ ጊዜ ራሱን የቻለ ህግ አለ። ይህን ተከትሎ ደግሞ ማዕከላዊ አስመራሽ ኮሚቴ አለ። የነን እነዚህ የተለያዩ ፓርቲ መሪዎች ናቸው እንግዲህ አንደኛ ደረጃ ያሉ ያው የጩተ ክነሴት አባላትን የሚያስተዋውቁ የሚያስረክቡ እና 2 ቀን ብቻ ስለቀረ በጣም ከፍተኛ እየሰሩ ናቸው። ካልሆነ ደግሞ የድምፅ ከንቱነት እንዳይሆን በሚል ውህደት እየፈጠሩ ናቸው። አሁን የሻቲድ የያይር ላፒድ የሚመሩት በትናንት ማምሻውን ጀምሮ ይፋ አድርጓል። እጩ ተወዳዳሪዎች ስም ዝርዝር ምን የሻቲድ ብቻውን አይደለም፣ ከቤኔት ፓርቲ የትኛው ማን ነው የበያሃድ የተሰኘው ፓርቲ ነው።
0: ሁለቱ
1: በያሃዳው በውህደት ነው እንግዲህ ብለው እያንዳንዳቸው አቀርባሉ። በዛ መሰረት ነው እንግዲህ ያው ያስተዋውቃሉ። ሌሎችስ የሊኩድ ማክ ፓርቲ ደግሞ ያው የሺሪዮን የሚለው እስካሁን ጠቅላይ ሚኒስትር ናቸው፣ የፓርቲው መሪ። የተጩ ተወዳዳሪዎች ሺሪዮን እሳቸው የሾሟቸው የመደቧቸው እስካሁን 5 እጩ ተወዳዳሪዎችን አላሳወቁም ተብሏል።
0: አዎ ነገ ከሰዓት በኋላ የሊኩድ ፓርቲ ስብሰባ ያደርጋል ተብሎ ነው የሚጠበቀው በዚህ ጉዳይ ለመወሰን እና ነገ እንግዲህ የምናውቀው ነው የሚሆን። ምሽት ላይ በተለይ ሊገለጽ ይችላል። ሌላው አሁን ገለጽከው የሻቲድ ፓርቲ መጀመሪያውን ቦታ የሚይዙት የያይር ላፒድ ናቸው። እዛም ሜራብ ቤናሪ፣ እዛም ነዋብ ቲቦን እያለ ይሄዳል። እንደውም 14ኛ ቦታ ላይ ሮኒ ማልኪ እንግዲህ የተመደበችበትን ሁኔታ ሰምተናል። እኛ ማህበረሰብ አባል ነች። ነገር ግን የሻቲድና የዚህ ቤኔት ፓርቲ አንድ ላይ ተዋህደው ስለሚሄዱ የመጀመሪያውን ቦታ ቤኔት ነው የሚይዙ። እዛ የያይር ላፒድ፣ እዛ የቤኔት ፓርቲ፣ እዛ ላፒድ፣ እዛ ቤኔት ላፒድ፣ ቤኔት ቤኔት ላፒድ፣ ቤኔት ቤኔት እያለ ስለሆነ ደረጃ የተሰጠው ሩቅ ነው የሚሆን እና አሁን ካለው ሴኬር ወይም ደግሞ ህዝብ ላይ ከሚደረገው ግምገማ አንጻር ሩቅ መስሎ ነው የሚታየው። ሌላው አህዱት የተሰኘው ፓርቲ በጊላ ዳርዳን እና በዩሊ ኤደልሽቴን የሚመራው ከምርጫው ራሱን እንዳገለለ ሰምተናል። በኦጽማ ዩዲት በኩልም እናንተ በጋዜጦችም እንዳየው ታሊ ጎትሌብ ከሊኩድ ወደዚህ አልፋለ። እንግዲህ እየተጧጧፈ ነው፣ እየጠራ እየመጣ ነው ወደ ሌላ።
1: አዎ እንግዲህ አይቸው ማን ነው ሰጠኝ ሮኒ ማልኪ የምትባል በማህበረሰባችን አባል የሆነችው ከአሁን ባልሳሳት ከአሁን ቀደም በሻቲድ ተወዳድራ ነበረ። በአንድ ወቅት ደግሞ በሬዲዮ ቃለ መጠይቅ አደረግንላታል።
0: ደራሲም ነች።
1: አዎ ደራሲም ናች። አዎ የፍርድ ቤት ጠበቃም ሳቶ መሰለኝ። አዎ ለማንኛውም በአይዘንኩት በሚመሩት ፓርቲ በያሻር ፓርቲ ደግሞ አንዲት የማህበረሰባቸው ከእሳቸው ጋር ፎቶግራፍ የሆነ ተመልክተናል። እንግዲህ በምን ቦታ ላይ እንደተመደበች ገና አላወቅንም።
0: ዝርዝሩን ደግሞ የያሻር ፓርቲ ሲገልጽ እንደዚሁም በቤኔት ፓርቲም ውስጥ የእኛ ህብረተሰብ አባላት እንዳሉ ይገለጻል። የቀድሞው አምባሳደር አቶ አለልኝ በዛ ውስጥ ሲንቀሳቀሱ እንደነበረ ሰምተናል። እና ያለው ቦታ ይሰጣል ወይ የሚለውን የምንመለከተው ይሆናል።
1: ጥሩ። በዚህ በሽሪዮን በሊኩድ 5 ገና አልታወቁም የሚመደቡ እነማን እንደሆን ደግሞ እናውቃለን። እሺ አሁን በቀጣዩ ደግሞ ስናልፍ ሰጠኝ በእስራኤል በደቡብ ሊባኖስ ወታደራዊ ኃይሏን ለመቀነስ እቅድ እንዳላትም ይነገራል። ህዝቡላ ሽብር ፈጣሪ ድርጅት ትጥቁን ሳይፈታ እንዲያው እስራኤል ኃይሏን ትቀንሳለች ተብሎ ይታሰባል።
0: እንግዲህ ገና በቅድ ደረጃ ነው ያለ። በካን የተዘገበውን ሁኔታ ስንመለከት ትላንት ምሽት ለምትቀንስበት አሁን ካለችበት ቦታ የበለጠ ወደዚህ ወደ እስራኤል ድንበር 3-4 ኪሎ ሜትር በመጠጋት የደህንነት አዲስ የደህንነት ቀጠና በማድረግ ያንን አካባቢ በተለይ አሁን አከራካሪ የሆነ የሂዝቦላ ድርጅትም ያለበት እስራኤልም ጦር ያለበትን በመተው ለደህንነት በቃመች በሆነ ሁኔታ ከ3 እስከ 4 ኪሎ ሜትር ከእስራኤል ድንበር ከቅርብ ርቀት በሚገኝ ቦታ ላይ ነው አዲስ መስመር የሚከፈተው የተባለ። ይሄም በደህንነት ጥበቃ አካላት እየተዋዩበት ነው። የመጨረሻ ውሳኔ አልተሰጠም። እንግዲህ እናያለን። ያው የግድ ደግሞ ምናልባት ደግሞ በአሜሪካና በሊባኖስ በአሜሪካ አሸማጋይነት መሰረት በእስራኤልና ሊባኖስ መካከል የሚደረገው ድርድር ውጤትም ያመጣ ከሆነ ትንሽ ሊባኖሳውያንን ለማስደሰትም ታስቦ ሊሆን ይችላል። ግን ከውሳኔ ላይ የደረሰ ስላልሆነ ለወደፊት የምናየው ይሆናል። ሌላው ሻየው ሶስተኛው ርዕሰ ጉዳያችን ያው የአሜሪካና የኢራን ጉዳይም ትልቅ መነጋገሪያ ነው። ሁለቱም የተኩስ ልውውጣቸው እንደቀጠሉ ነው። እንዴት ነው?
1: አዎ፣ በዚህ ሳምንት ማለቂያ ላይ የአሜሪካ መከላከያ ሰራዊት በኢራን አጥቅቷል። በጠረ ሰፊ የሆነ የማጥቃት እርምጃ እንደወሰደ ነው የተለያዩ ሚዲያዎች እየዘገቡ ያሉት። እና በዚህ ምላሽ ደግሞ ኢራን በመካከለኛው ምስራቅ ወደሚገኙ እንደ ዮርዳኖስ የመሳሰሉ በሚሳይሎችም እንዳጠቃች ይነገራል። ይህን ላይ ተከትሎ እየተነሳ ያለው እስካሁን በከፋ ሁኔታ ጦርነቱ ይፋፋም ይሆናል የሚል ስጋት እንዳለ በአሜሪካ የደህንነት ጥበቃ ኃይሎች በኩል አለ። ይባባሳል የሚል ግምታዊ እንትን እየሰጡ ነው። ከዚህ ጎን ለጎን ደግሞ ምን ዮርዳኖስ በዚህ እስራኤል ቅርብ ርቀት ተጎራባ የምትጎራበት ሀገር ስለሆነች ምናልባት ደግሞ ኢራን እንደገና እስራኤልን ታጠቃ ይሆናል የሚል ስጋት በመኖሩ ናታንያሁም ትናንት ወዲያ ተናግረዋል። እኛ ይህን ማንበርከክ ምላሹን ከባድ በኢራን ላይ ከባድ እርምጃ እንወስዳለን ብለው ነው የተናገሩት። ለዚህ መከላከያ ሰራዊት በዝግጅት ላይ እንዳለ ነው የሚገኘው።
0: አዎ፣ እንግዲህ ለአሜሪካ ጥቃት ኢራን ምላሽ እየሰጠች ነው። እንደዚሁም ደግሞ እንግዲህ አሜሪካ በጣለችው ማዕቀብ ምክንያት ኢራን ተስፋ በመቁረጥ እስራኤልን ታጠቃለች የሚለው ነው። እንዳልከው መንግስታት ያው መሪዎች ይናገራሉ። እንግዲህ የሚሆነው እናየዋለን። ለማንኛውም
1: ጥሩ በጣም ጠብዙ በጥቂቱ እንግዲህ ሰፋ ባለመልኩ በቀኑም በምሽት ፕሮግራም እንመለከታሉ። ወቅታዊ ዘገባ የማይለቀቅ ነገር ነው አይደለም። አሁን አንድ ዜማ
0: ወደ ዜማ እናልፋለን። ሙዚቃ

0: የተከበራቸው አድማጮቻችን ከዚህ በመቀጠል በማህበራዊ ሚዲያ በረሸቶት ኸብራቲዮት በዋትስአፕ አስተዳዳሪዎች ምን ኃይሎች አሉ? እንግዲህ ከሱም መካከል በህብረተሰባችን በተለይ መልካም ስራ ጥሩ ነው የሚለው ቅቡጻት ዋትስአፕ ቡድን መሪዎቹ መካከል አቶ ውቤ አስረሳ ነው። ይህንን በተመለከተም እንዴት ይታያል? አቶ ውቤ አስረሳ ጤና ይስጥልን፣ እንደምን አደርክ?
1: ጤና ይስጥልኝ።
0: ደህናነን ከባልደረባ የሰጠ የዘመነ ጋር ምን ጠይቅህና ሸቧቶ መልካም ሳምንት።
1: መልካም ሳምንት እንዲሁም ለስራ ባልደረቦች ለአቶ ሰጠ የዘመነና እንዲሁም ለወርቅነሽ ዘም ለሁሉም ከዚህ ወደዚህ መድረክ ላበቃችሁ አጠቃላይ በሙሉ ከልብ አመሰግናለሁኝ። ሰላም እንደምን አደራችሁ? ሰላም ይሁንልን አገሩ።
0: በጣም ጥሩ። እንግዲህ አንተ ጋር የምናደርገው ከብዙ በጥቂቱ ከምን ኃይሎቹ መካከል መልካም ስራ ጥሩ ነው የሚል መረፍ ወይም ቡድን መሪዎች መካከል አንተ ነህና ያው እንደ አባልም ሁኜም አልፎ አልፎ መለከተዋለሁና በዚህ የመልካም ስራ ጥሩ በአብዛኛው የሚቀርበው ሐሳብ ውይይቱ የፊልሞችን እንደምን ያህል እንዴት ታየዋለህ አንተ? እስኪ ንገረን።
1: መልካም ስራ እንግዲህ ለማንኛውም መልካም ስራ ለራስህ ነው ጥሩ መስራት ለራስህ ነው። ሁሉም ደግሞ መልካም ስራ ጥሩ ነው ያለ ሰው አይሆን ያልኩት ይህ ምክንያት አንድ ሰው ይቅርታ የሆነ ቀበሌ አለ
0: ዳብሪዎት
1: ያልኩት ምክንያት መልካም ስራ ጥሩ ነው ያለ ሰው አይሆንም ያልኩት አንዳንድ ጊዜ ሰዎች መሆናለንና እንደን በተመለከተ የሰው ልጅ ምንም ለአንድ ሰው ክፉ ቢሆን አንዱ ክፉ ቢሆንበት አንዱ ሰው ደግሞ ጥሩ ይሆንለታል። መልካም ስራ ጥሩ ነው ለራስ መልካም ሰርተህ መልካም እንድታገኝ ያለ ሰው አይሆንም ያልኩት ምክንያቱ ይሄ ነው አንዱ። ከዚያም ደግሞ ይህን ቅቡጣ ስከፍተው የህብረተሰቡ ብዙ አዋቆች እንደናንተ እንዲሁም ደግሞ የህክምና ባለሙያዎች ከዚያ ደግሞ የትምህርት ቤት አላፎች ብዙ ተማሪዎች አስተማሪዎች አሉበት ብዙ የምንማርበት ቦታ ነው። ከዚያም ደግሞ የሆነ አንዳንድ ችግር በአንዳንድ ህብረተሰባችን ችግር በሚገኝ ጊዜ ደግሞ የምንረዳዳበት ቦታ ነው። ትልቅ የሆነ ቦታ
2: ነው እየሰራችሁ ያለው አቶ ቬ። አሁን እንግዲህ ከቡጻት ዋትስአፕ በየቦታው አለ ብዙ ሰዎችም መረጃለሁ። አሁን የተለየ እናንተ ከሌላው ህብረተሰብ የተለየ ምንድነው ያደረጋችሁት ያለው እንቅስቃሴ?
1: ከዚህ ያለ ነው ከመጀመሪያም ብዙ ለሌሎች ዋትስአፕም ያስተማረዋል መልካም ስራ። ከዚህ እንግዲህ መምህሮችን የመሰለ እንዲሁም በትምህርት ቤት እንዲሁም ደግሞ እንዲህ በዶክተሮች ለሰው ልጅ ችግር እንዳለ በተለያዩ መስሪያ ቤቶች አዋቂዎችን እያመጣን እርዳታ እንጠይቅ ነበረ። ምክራቸውን ትምህርታቸውን ብዙ ህብረተሰብ ወደዚህ እያመጣን በጎ አድራጎት ከዚህ ነያይር ተካማሉ ነመህሪያር ተካ እንዲሁም ሌሎች አሉ በስራም እንዲሁም በኤሪያም የሚሰሩ በተለያየ ስማቸውን ከዚህ አሁን ባልጠራም ብዙ ጥሩ ሰዎች አሉ ለኛ ህብረተሰብ የሚያገለግሉ። ከዚያ ደግሞ ከዚህ ላለው ቤተሰብ በየቤታችን መሆን አንዳንድ ችግር ባለው ምክር በተለያዩ እርዳታዎችም እንነጋገራለን። ብዙም አዳማጮች አዳምጠው ብዙ ምስጋና የሚሰጡ አሉ። በተለይ ከዚህ ላሉ ሰዎች ባንተ ላይ ነው እነዚህን መምህሮችም ሆነ የተለያዩ አዋቂዎችን እያመጣ በነጻ የምታስተምረን እያሉ ብዙ በጎ አድራጎትን ለሰጡ ምስጋና ያቀርባሉ በግል የሚደወሉ እና ይህ ቅቡጻ ለኛ ህብረተሰብ ብዙ ጠቃሚ ነገር ነው። ቅቡጻ ለሚያውቅበት ላወቀበት ትልቅ ትምህርት ቤት ነው። ላላወቀበት ግን ሐሽማን ማለት ነው። ሐሽማን ለምሳሌ ብዙ ይሄንውላ የሚያንቀሳቅስ ሐሽማን ነው። ሐሽማን አልባ በዚህ ሀገር ውስጥ አይሆንም። አሁን ያን ምላጩ ምልጥ አደረከው ይጠብሳል ይገላል። ግን በስነ ስርዓት ታዋቂ ተጠቀመበት ብዙ ሙያዎች አሉ። ብዙ ይሄውላ ዕውቀት ደረጃ የሚያደርስ ሐሽማን ነው። ዋጣብ ደግሞ ላወቀበት ብዙ ሰው በአንድ ሰው ያስተምረዋል። ይሄንን በደንብ አስተውሎ ላዳመጠ ከዚህ ያሉትን አንዳንድ አልፈው በድንገት እኮ ኃይል ቃል ቢናገሩ ማንን መመልከት አለብን? ሰላማዊ ሰዎችንና መምህሮቻችን አስተማሪዎቻችን እንመልከት በማለት እኔም ባለኝ ሁኔታ ያው ያለኝ ምክር እየረዳሁ አለን እስካሁን ድረስ።
0: በጣም ግሩም በእውነትም እንደ አባሉኝ በእውነት ብዙም ቡድኖች ቁጻት ዋትስአፕ እንደ ጋዜጠኞች እኛም አባል ሆነን ግን ሁሉን ባንከታተልም አልፎ አልፎን ስንመለከት ያው ሁኔታውን ለመንትን ለማለት ነው። በአብዛኛው እንደው በአብዛኛዎቹ በአንዳንድ ቁጻት ዋትስአፕ ኃይለ ቃል በጣም እንደዚህ የበጎ ስራን በተመለከተ ገንቢ በሆነ ትምህርትም ተወት አድርገው መጥፎ ውይይት የሚደረግበት አለ። እናንተስ በዚህ ቡድን በመልካም ስራ ጥሩ ነው በሚለው እናንተ ምን ያህል እንደምን ኃይሎች እንደዛ አስተዳዳሪዎች እንዴት ነው የምትቋቋሙት? መጥፎ ነገር እንዳይነገር እንዴት ትቋቋማላችሁ?
1: አንደኛ መጥፎ እንዳይናገር በድንገትም ከሚልኩት በግላቸው ገብተን ስራትን በተመለከተ ጥሩ ነገር እንዲሆን እንመክራለን። ከዛ ውጭ ደግሞ ያው ምስጋናን እየተቀበልን እንደዚሁ መከራችሁ ጥሩ ነው ይላሉ። ያው ከዚህው አሉ። ቅውጻ ማለት አንድ ሰው ቅውጻ ከፍተህ ለሰው ልጅ መጥፎ ቃላት መናገር ከቤት አንድን ሰው ና ብለህ አግብተህ ያን ሰው መስደብና ማዋረድ ማለት ነው። ቅውጻ ሲባል ያንድ ሰው አይደለም የሁሉ ህብረተሰብ ነው። አንድ ሰው በቴሌፎን ይክፈተው እንጂ ይህ ቅውጻ የሁሉ ነው። ያለ ሰው አይሆንም። አንድ ሰው ለምሳሌ በአንድ እጁ አንጨፈጭፍ። ዶክተርም ቢሆን ራሱ ታካሚ ከሌለ ያ ዶክተር ከንቱ ነው። ካህን ቄስም ቢሆን ህዝብ ከሌለ ከንቱ ነው። መንግስትም ከሌለ መንግስት ቢኖርም ህዝብ ከሌለ ከንቱ ነው። እና ቁጣ ደግሞ አንዳንድ እንደ ራሳቸው ደሞዝ እንደሚከፍሉት ሚፋል ገንዘብ እንደሚሰጧቸው አድርገው የሚጠቀሙበት ኃይል ቃል የሚወጣባቸው ሰዎች አሉ። ሰውን የሚያወርዱ ሰውን ኃይል ቃል የሚናገሩ ቁጣዎች አሉ። እነዚህ ማለት እንግዲህ አንድን ሰው ጠርተህ ከቤትህ ና ብለህ ማዋረድ ማለት ነው። ከቅቡጻ ያለን ሰው መንካት መስደብ ትልቅ ብልግና ነው ብዬ ነው የማስቀምጠው።
0: ለማጠቃለያ መልካም ስራ ጥሩ ነው ለሚለው ራሱ ይነግራል። አሁን በጎ ለሚሰሩ አንዳንድ ሽልማትም ያገኙ አሉ። በዚህ ሚዲያ ላይ ታስተናግዳላችሁ ወይ? ሌላውም እንዲያውቅ በማድረግ ፊልሞችም ስራቶንም የመሳሰለ ታሳዩ ታጋሩታላችሁ በዚህ ቡድን?
1: ከዚህ እስካሁን ድረስ ያው በእያንዳንዱ ችግር ካለው ያን ችግር በተመለከተ እርዳታ እናደርጋለን። ለአንድ ሁኔታ ግን ያው ቀደም ሲል በመጀመሪያ ከዚህ ያሉት አላፎች ለኔ በጎ አድራጎት አንድ ሽልማት ስለ ስራዬ እንቅቡጣ እንደከፈትኩት ስለዚህ አንድ ጥሩ ሽልማት ሰጥተውኛል። አላፎች ሳላመሰግናቸው አላልፍም። ከዚያ በተረፈ ደግሞ ያው አብዛኛው አሁን በእያንዳንዱ ይሄ ጦርነት ከሆነ በኋላ ቀዝቀዝ እያለ መጥቷል። ያው እንዲሁ አንዳንድ እየገባን አይዟችሁ ያለንን ቃላት አንዳንድ ነው። እንደፊቱም አይሆንም አሁን።
0: ጥሩ እነዚህ ለማጠቃለያ እንደ ለምሳሌ ሃይማኖት ማሪዎች ቀሳውስትም ራባናትም አው ጸሎት ያደርሳሉ በዚህ ቅቡሳ መምራት መካከል እንደ ሪኪ ዮብ የመሳሰሉም ትምርታ ዘር መልክቶችን እንደሚያስተላልፉ ለተረዳውትና በጣም በቀጥሩበት ለማለት ነው በእውነት በጣም ጥሩ አቶ ኡቬ አስረሳ
1: እሺ አመሰግናለሁ። እንዲሁም ለአንተ በመጀመሪያ ለዚህ መድረክ ገብቼ እንደምናገር ምስጋና አቀርባለሁ ለስራ ባልደረቦችህም እንዲሁም ለወንድም ሰጠ ዘመነም ለወርቅነሽም ለቻላቸውም ለባየም ለእህት ወንድሞች ስላላችሁ ከፍ ያለ ምስጋና አመሰግናለሁ። ሸዋቶ ጥሩ አመት ባል ይሁንልን አገሪቱ ሰላም ያደርግልን ሰላም ሰላም።
2: አሁን ደግሞ ከቀድሞ የፖሊስ ባልደረባና ደራሲ ራሚ ደስታ ጋር በወጣቶች ዙሪያ ቃለ ምልልስ እናካሄዳለን። ጤና ይስጥልና አቶ ራሚ እንደምናደርክ?
3: ጤና ይስጥልን እንደምናደራችሁ?
2: እኛ ደህና ነን። እንግዲህ ያለን ልምድ እንድታካፍለን ነው። እንደ ወጣቶች ዙሪያ ብዙ ችግሮች አሉ፣ ወላጆች ማወቅ ያለባቸው። እንደ በአጠቃላይ ለወንጀል የሚጋለጡበት ሁኔታ እየሰፋ ነው ይባላልና ምን ትላለህ?
3: መጀመሪያ አመሰግናለሁ። አዎ እንግዲህ ከዚህ ስገባ አሁን እንዳልከው ፖሊስ ውስጥ ብዙ አመታት ሰርቻለሁ። ከዛም በምርመራ ክፍል ከዛም ደግሞ ከወላጅ ወጣቶች ልጆች አሉኝ። ያንን ለመከተል ነው እና ከእንግዲህ በወጣቶች በኩል ብዙ ችግሮች አሉ፣ ወይም በብዙ የሆኑ ወደ ፖሊስም ሆነ ወደ ካልሆኑ ነገሮች የሚያደርሷቸው አሉ። ከእንግዲህ ስለነሱ ለመናገር ብዙ ጊዜ ይወስዳል። ወጣት ማለት ከእንግዲህ ወጣት ያው በዚህ ሀገር ህግ መሰረት ከ12 ዓመት ጀምሮ እስከ 18 ዓመት ውስጥ ያለ ነው። እነሱ ነው ወጣቶች ብሎ ከዚህ ሀገር በህጉ በኩል የተወሰነ። እንግዲህ ከ12 ዓመት ጀምሮ አንድ ወጣት የሆነ ህግ ተከተላለፈ ወይም ያልሆነ ድርጊቶችን ካደረገ ወደ ፖሊስ ይቀርባለኝ። ለእነዚህ ምክንያቶች እንግዲህ በወጣቶች በኩል ብዙ ነገሮች አሉ። አንደኛውም በክብር በኩል የህብረተሰባዊ ግፊት አለ፣ በጓደኝነት የቅናት አለ። እነዚህ ነገሮች ለመጥፎ ድርጊቶች ያደርሷቸዋል። እነዛም ወጣቶች በትንሹ ነገር ወዲያውኑ ድብደባ አይደለም ወይም ከፍተኛ ድርጊት አይደለም የሚደርሱት፣ በትንሹ የተጀመረው ወደ ከፍተኛ ድርጊት ይደርሳል። ያን እንዳይሆን ደግሞ ከእንግዲህ እኛ ከወላጆች ወይም የህብረተሰቡ ትምህርት ቤትም ሆነ ፖሊስም ቢሆን ኃላፊነት አለው። ከእነዚህ ነገሮች ወላጆች ለምሳሌ ልጆች ትምህርት ቤት ቆይተው ስመጡ እንዴት እንደነበር የተጽዕኖ ነበራቸው ወይ ከጓደኞቻቸው ወይም ከማንኛውም ጓደኛ ጋር ነው? እንዴት አይነት ጓደኛ ነው ያላቸው? እነዚህን ማን ዋናው ጓደኛውን የልጃቸውን ጓደኛ ካወቁ እንዴት አይነት ጓደኛ እንደሆነ፣ ከማን ጋር እንደሚዞሩ፣ ምን አይነት ስራ ያለ ጓደኛ እንደሚያደርግ ካወቁ ይህን ድርጊት ትንሽ ቀነስ ማድረግ ይቻላል። ከተጀመረ ወይም ድርጊት ከሆነ በኋላ ከመታገል ያንን ለመቀየር ቀደም ብሎ ማወቅና ከዛ እንዳይደርሱ ምን ማድረግ አለበት የሚለውን ይህን ወላጆችም ሆነ ማንኛውም በትምህርት ቤትም ቢሆን አስተማሪዎች ይህን ካወቅን ትንሽ እንቀይር እንችላለን ብዬ አስባለሁ።
0: ደራሲ ወይም ለትዝታ ያህል እንዲያው ጋይና አጤጌ ይህን ፈገግታ አንትለ ጠብቄ ነውን አይደለም? አዎ ጥሩ ነው። በጥሩ ታላ በፖሊስ ሰራዊት ያገለገል ካሁን በጥሩ ታላ ይሁነ። እንዴት ነው በዚህ ባለው ጊዜ በታዳጊው ትውልድ የተነሳ ነው ጸባይ ብልሽነት ያለው ሁኔታ እንዴት አልፎ አልፎ ይከሰታል? ይህን ሁኔታ እንዴት መቋቋም ይቻላል? ምን ትመክራለህ?
3: እንግዲህ ዛሬ አሁን ወጣቱ ክፍል እየገባችኋል ከፖሊስ ውስጥ ይያለው ምርመራ ውስጥ ይያለው ብዙዎች ወጣቶች በትንሽ ነገር በፌስቡክ ወይም በኢንስታግራም በዋትስአፕ እንኳን ለምን አልመለሰልኝም ወይም ለምን ጥሩ ነገር አልተናገርም ብለው በዛ የተነሳ ከብዙ ነገሮች ይደርሳሉ። ወጣቱ ደግሞ ወጣቱ ክፍል ብዙ እንዳይወት ከትልቆች ወጣቱ በጣም ጨካኝ ነው። ይሄን ስል ወጣቱ የሚሰራው አንዳንድ ወጣቶችን ያደርጉት ብዙ አያስቡም
2: ወዲያቸው ስለሚገፋፋቸው
3: በቃ የእድሜ ግስት የእድሜ አለ ከዛም ደግሞ ለጓደኛ ለማሳየት እኔ የዚህ ግሩፕ ወይም የዚህ ክቡሳ ዋና መሆን አለብኝ በማለት ለማሳየት ያንን ለማሳየት አንዱን ጫን በማድረግ በዛ የተነሳ ከክፍተኛ ነገሮች ይደርሳሉ። ደግሞ የሚሰሩ ስራ ደግሞ አንዳንድ እንግዲህ ያጋጠመኝ እና የውትን ነው በካረመዋጋት ወይም የመደባደቡ ከዛም አልፎ እንኳን ዋናው ድብደባ ድብደባ ብቻ ሳይሆን ወይም ጉዳት ማድረስ ብቻ ሳይሆን በጽኖ የሚያደርጉት ችግር ከፍተኛ ነው። ለወጣቶች ለአንዳንዶች በቃ
2: ጉልበታቸውን ለማሳየት ጥረት ያደርጋሉ። የምትሚያቸው አሁን እንደው ወጣቶች ታዳጊ ልጆች በቁጥጥር ስር ሲውሉ አንዳንድ ጊዜ መብት ይኖራቸዋል ከሌላው ከፍ እንዳለው ሰው አይደለም እና መብታቸው ምንድነው ግዴታቸው ምንድነው ለወላጆች እንደው ማወቅ የሚገባን
3: እንግዲህ በመጀመሪያ ከዚህ እንዳይደርሱ እንዳልኩት እዛ መታገል ከደረሱ ደግሞ ልጃቸው ማረጋጋት አለባቸው። ከዛ ደግሞ በህጉ በኩል ለዚህ ሀገር ህግ ለወጣቶች በጣም ለወጣቶች የሚል ህግ ነው ያለ። ይሄ ማለት አሁን ትላልቆች በሚታሰሩበት ጊዜ ከ18 ዓመት በላይ ከሆነ ወላጅ ለቤተሰብ ማስታወቅ አይቻልም። እስከሚታሰሩ ድረስ ወደ ፍርድ ቤት እስከሚቀርቡ ድረስ ወዲያውኑ ማስታወቅ ግዴታ ያለበትም ግን ወጣት ከሆነ ግን ገና ወዲያውኑ በሚያዙበት ጊዜ ለወላጅ ተደውሎ መነገር ግዴታ ነው። ከዛም ደግሞ ከምርመራ ውስጥ ከመግባታቸው በፊት ተወላጆች ጠበቃ ብቻ ጋር ሳይሆን ከወላጆቻቸው ጋር የመገናኘት የመመካከር መብት አላቸው። ይሄ ደግሞ እንግዲህ የሚያደርጉ ይሄ ተደረገው ልጁ ተጽዕኖ እንዳይሆነው ወላጆቹ ደግሞ በጣም እንዳይደነጋገጡና ልጁን መምከር ይችላሉ። ምን አይነት ወንጀል እንደሰራ ደግሞ ግዴታ ፖሊስ የያዘው ፖሊስ ወይም መርማሪ ለወላጆች መናገር ግዴታው ነው። ለወጣቱም ደግሞ ግዴታ መናገር አለበት። ዋናው ግን ለወጣቶች ያለው እድል ወይም መብት እንዳልኩት ወላጆች መመካከር አላቸው። ከዛ ደግሞ በምርመራ ውስጥ በሚገቡበት ጊዜ ወላጆች አብሮ የመግባት መብት አላቸው። ከ18 ዓመት ጀምሮ እስከ 18 ዓመት ያለ ከሆነ ወላጆች መብት አላቸው። ገብተው ከምርመራው ቁጭ ብለው መስማት መብት አላቸው። ግን ይህን ስል ደግሞ ሁሉ እንደዛ ነው ማለት አይደለም። የሆነው ወንጀሎች አሉ። የፖሊስ መርማሪው ወላጆችን ያለማስገባት መብት አለው። ግን ይሄ ሁሉ አይደለም። ለብዙውን ግዴታው ነው ወላጆች እንዲገቡና ቁጭ ብለው ምርመራውን እንዲሰሙና ምን እንደሆነ ማየት መብት አላቸው። ይሄ ተትልቆች የሌለው ነው።
0: ራሚ የፖሊስ ማረግህን እስኪ ንገረን።
2: ሳይዋት ቆል ዛሬ
0: ፈልክ ያለው ሻለቃ ኮሎኔል
3: እንግዲህ እዚህ አገር ራም ሰማል ባከር ነው ባል በአማርኛ
0: ሻምበል ባሻ
3: ሻምበል ባሻ
0: በጣም ግሩም። ለነገሩ አሁን የትውልድ የወጣት ትውልድ ጸባይ ብልሹነታቸው ምን አንተ ጋር የምነጋገረው ባለሙያዊ በዚህ የወጣቶች መርማሪ እንደመሆን መጠን በአጠቃላይ እንዲህ አይነት ክስተት የሚታየው በእኛ ማህበረሰብ ብቻ ሳይሆን በጠቅላላ እስራኤል ህብረተሰብ የሚከሰት ነው አይደል?
3: እንግዲህ እኛውን ለኛው ነው የምንነጋገር እንጂ ይሄ እንደዚህ አይነት ነገሩ የአይነት ወንጀሎች የሚሰሩት በእኛ ህብረተሰብ ብቻ አይደለም። በማንኛውም እዚህ ሀገር ይገርምሃል ብዙውን ጊዜ አሁን ምናስበው የደሃ ልጅ ነው ወይም የአካባቢው የተነሳ እያልን እናስባለን። አይደለም፣ ብዙ ምርመራዎች አሁን እኔ በነበርኩበት ጊዜ ብዙ የሀብታም ልጆች በጣም የታወቁ ልጆች ወላጆቻቸው በጣም የታወቁ የእነሱ ልጆች ሁሉ ከኔ መጥተው ምርመራ ያደረግኩላቸው አሉ። እና ይሄን ስል ሁሉ ነው ማለት ነው፣ ይሄ ነው ማለት አይቻልም። ከኛ ብቻ የበዛ አይደለም፣ ከሁሉም ያለ ነው። ግን ከኛ እንደ አንድ ያየሁትን ወጣቶች በትንሽ ነገር ይታለላሉ። በትንሽ ነገሮችን አንዳንድ ወጣቶችን ያታለሉ ከአኮነ ነገሮች ያደርሳቸዋል። ይሄን ወላጆች መመልከት አለባቸው፣ ማየት አለባቸው፣ መከታተል አለባቸው። ለምን ከዛ የተነሳ ወደ ሌላ መጥፎ ነገሮች
2: ራሚ ጊዜው ገደበን፣ ሰፋ ያለ ጊዜ ሌላ ጊዜ እንሰጣለን። ራሚ ጦረታ ወጣው ብሎ አልተቀመጠም፣ ይማራል፣ ጎበዝ ነው። በእውነት መጽሐፍትን ይጽፋል። አሁን በቅርቡም እንግዲህ አዲስ መጽሐፍ እንጠብቃለን። እናመሰግናለን።
0: በጣም ቅሩ እናመል ሻምበል ባሻ ደራሲ
3: አመሰግናል።
2: ሌላ ጊዜ ደግሞ
0: ተከበራችሁ አድማጮቻችን፣ ያው ሰባት ሰዓት ሆነ፣ ፕሮግራማችን ተጠናቀቀ። አስተናገድናችሁ እኔ ሻያው ደጉና
2: ሰጠኝ ዘመንንን፣
0: የቴክኒክ ባለሙያችን ደግሞ ዲቦራ ሱዊሳ ነች። እና ቀን በተለመደው ልክ አንድ ሰዓት በሰላም ያገናኘን። ሸቧጦ መልካም ሳምንት ለሁላችሁ።

0: ክብራትና ክብራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: የተከበራችሁ አድማጮች ጤና ይስጥልን። ሸቦአቶ መልካም ሳምንት ይሁንላችሁ ይሁንልን ለሁላችን። ለቱን ደብራያን ዘመን አቆጣጠር ከዮም ርሾን ካፍ ዳሌት በኤሉል ታብሽን በባብ ዳውሮፓ ዘመን አቆጣጠር ሴፕቴምበር 6 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ እለተ እሁድ ጳጉሜ 1 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮኔን ዳሃን፣ የፕሮግራሙ አጠናካሪዋ ሃና ስፈራው፣ የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ፣ ሰጠይ ዘመንና ይሻየው ደጉነን። ባልደረባችን ወርቅነሽ ሸቴ ከአመት ረፍት ቆይታ በኋላ ዛሬ ወደ መደበኛ ስራ ተመልሳለች። እንኳን ደህና መጣሽ እንላለን። ያለን ዝግጅት የሰዓቱን ዜና፣ ወቅታዊ ዘገባም፣ ሳምንታዊ ከእናንተ ጋር የምናደርገው ውይይት። አሁን የሰዓቱን ዜና እናስቀድም። ሰጠይ ዘመነ
3: አመሰግናለሁ። አርዕስተ ዜና፣ የፖለቲካ ፓርቲዎች ለ6ኛው ብሔራዊ የክነሴት ምርጫ የሚያካሂዱትን ዝግጅት እንደቀጠሉ ነው። የእስራኤል ብሔራዊ ደህንነት ዋና መስሪያ ቤት በውጭ ሀገራት ለሚገኙ ዜጎች ማስጠንቀቂያ ቀረበ። የሄዝቦላ ድርጅት 2 ድሮኖችን በደቡብ እስራኤል በሚገኙ የእስራኤል ጦር ኃይል ላይ ተኮሰ። የአሜሪካ ገንዘብ ሚኒስትር ስኮት ቤሴንት በኢራን ላይ የተጣለው የኢኮኖሚ ማዕቀብ ሀገሪቱን በዓለም ብቻዋን የሚያስቀር ነው በማለት ተናገሩ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ቤት ሀጽዮኒ ሀሚሉኒኪም የተሰኘው ፓርቲ አባላት ጥምረት ሳይፈርስ አይቀርም ተባለም። ከፓርቲው አባላት መካከል አንዱ ሄሊ ትሩፐር ሲሆኑ ጋዴ ዘንኮት ከሚመሩት የአሻር ፓርቲ አባል ይሆናሉ የሚል ዘገባ ቀርቧል። ሌላኛው የፓርቲ አባል ዮዋዝ ሄንድል ደግሞ ያሮን ዛሊካ ከሚመሩት ፓርቲ አሊያም ከቤኒ ጋንጽ ጋር ይቀላቀላሉ የሚሉ ግምቶች አሉ። ሄንድል የቅርብ ሰዎች በካኔ ዜና ክፍል የቀረበውን ዘገባ ያስተባበሉ ሲሆን ዮዋዝ ሄንድል በምንም ሁኔታ ፓርቲውን ለቀው አይወጡም ብሏል። ሄንዴልና ትሩፐር በጋራ ይፋ ባደረጉት መልእክት ግን ካለው ተጨባጭ ውስብስብ የፖለቲካ ውሳኔ አንጻር እያንዳንዳችን የግል ውሳኔ ወስነናል፣ ነገር ግን በመካከላችን ያለው ወዳጅነትና የሮት ዓለም አጋርነት አሁንም እንደቀጠለ ነው ብለዋል። ቃል አቀባያችን ዴክላ ሃሮን ካደረሰችን ዘገባ መረዳት እንደቻል ነው ነገ የመጪው ክነሴት እጩ ተወዳዳሪዎች ስም ዝርዝር ይፋ ከመሆኑ በፊት በተለያዩ ፓርቲዎች መካከል ውህደት ለመፍጠር ብዙ ውይይቶች አሉ። ይህ በእንዲህ እንዳለ ለ26ኛው ብሔራዊ የክነሴት ምርጫ የሚካሄደው ዝግጅት እንደቀጠለ ነው። የዱታቶራ መንፈሳዊ መሪዎች 2 የክነሴት አባላትን በመጪው ምርጫ እንዳይወዳደሩ ወስነዋል። በእስራኤል ክነሴት ለበርካታ ዓመታት ያገለግሉት ሞሸ ጋፍኒና ኡሪ ማክሌቭ ናቸው በ26ኛው ብሔራዊ ክነሴት ምርጫ እንዳይወዳደሩ የተወሰነው። ለሙሼ ጋፍኒና ኡሪ ማክሌቭ በተጻፈው ደብዳቤ እንደተገለጸው በዱታቶራ ፓርቲ ስር ሆነው ለሰጡት አገልግሎት የፓርቲው መንፈሳዊ መሪ ራቭ ዶቭ ላንዳው ምስጋና አቅርበው ለመጪው የክነሴት ምርጫ ፓርቲውን ማጠናከርና ለውጥ ማድረግ ስለሚያስፈልግ ከምርጫ ውድድሩ እንደሚሰረዙ ተገልጾላቸዋል። ይህ በእንዲህ እንዳለ ሌሎች ፓርቲዎችም የአባላት ዝርዝርን ለምርጫ ቦርድ እያሳወቁ ሲሆን እስካሁን ሙሉ በሙሉ ዝርዝር ያላቀረቡ ፓርቲዎች እስከ ነገ እኩለ ሌሊት ድረስ ማቅረብ ይጠበቅባቸዋል። የሻቲድ ፓርቲ የአባላቱን ዝርዝር በይፋ አስታውቋል። የሊኩድ ፓርቲ ያለ ፕራይመሪስ ምርጫ የሚገቡ አባላትን ሁኔታ ለመፍቀድ ፓርቲው ነገ ከሰዓት በኋላ ስብሰባ ያደርጋል ተብሏል። በሌላ በኩል አህዱት የተሰኘው አዲስ ፓርቲ በመጪው ክነሴት ምርጫ የማይወዳደር መሆኑን የፓርቲው መሪ ጊላድ አርዳን አስታውቋል። የእስራኤል ብሔራዊ ደህንነት ዋና መስሪያ ቤት በውጭ ሀገራት ለሚገኙ ዜጎች ማስጠንቀቂያ ቀረበ። የብሔራዊ ደህንነት ዋና መስሪያ ቤት በቅርቡ የሚከበሩት የእስራኤልን በዓላትን ምክንያት በማድረግ በመላው ዓለም በሚገኙ የእስራኤላውያንና ይሁዳውያን ተቋማት ላይ የሽብር ጥቃቶች ይደርሳሉ በሚል ስጋት ስላለ ነው ማስጠንቀቂያ ያወጣው። በተለይ ኢራን፣ ሂዝቦላ፣ ሐማስና የእስላም ጅሃድ ድርጅቶች የሽብር ጥቃቶችን ለማድረስ ይፈልጋሉ። እንዲሁም ጥቅምት 7 ቀን ቀን 2023 ዓመተ ምህረት 3ኛ ዓመት የሚሞላው ስለሆነ ሰላማዊ ሰልፎች ሊጠናከሩ ስለሚችሉ ህብረተሰቡ እስራኤላውያንና ይሁዳውያን የሚገኙበትን ቦታ ከመጠቆም መቆጠብ ያስፈልጋል። እንዲሁም ችግር ካለባቸው አካባቢዎች መራቅ ይገባል የሚል ማስጠንቀቂያን የብሔራዊ ደህንነት መስሪያ ቤት አቅርቧል። የሄዝቦላ ድርጅት ሁለት ድሮኖችን በደቡብ እስራኤል በሚገኘው እስራኤል ጦር ላይ ተኮሰ። እስራኤል መከላከያ ሰራዊት ወታደሮች ድሮኖችን በጦር መሳሪያ በመምታት አክሽፈዋል። በእስራኤል ወታደሮች ላይ ጉዳት አልደረሰም። ጦሩ ለሄዝቦላ ትንኮሳ በደቡብ ሊባኖስ ጥቃት ፈጽሟል። ይህ በእንዲህ እንዳለ እስራኤል መከላከያ ሰራዊት በደቡብ ሊባኖስ ኃይሉን ለመቀነስ ፍላጎት አለው ተብሏል። የካን ዜና ክፍል ትላንት ምሽት እንደዘገበው መከላከያ ሰራዊቱ ከእስራኤል ድንበር ከቅርብ ርቀት በሊባኖስ ምድር ላይ አዲስ የደህንነት ማስከበሪያ ቀጠና ለመክፈት እቅድ አለው። በጉዳዩም የሚመለከታቸው ክፍሎች እየተወያዩበት ነው ተብሏል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ በወሰደው እርምጃ ሁለት ሰዎች ተገድለው አምስት መቁሰላቸውን አልሚያዲን የተሰኘው ቴሌቪዥን ጣቢያ ዘገበ። እንደ አልሚያዲን ቴሌቪዥን ጣቢያ ዘገባ ከሆነ እስራኤል መከላከያ ሰራዊት በአርብሳሌም ሁለት ሰዎች ሲገደሉ ሮማን በተባለው ገጠር ደግሞ አምስት ሰዎች ቆስለዋል ብሏል። አንድ ሆስፒታልም መፈራረሱ ተጨምሮ ተዘግቧል። በእንዲህ እንዳለ የሄዝቦላ ድርጅት በደቡብ ሊባኖስ ረክስ አሊ ታሃር የተባለውን ቦታ ለቆ ለእስራኤል መከላከያ ሰራዊት ማስረከቡን አልሻራክ አላውሳት የተባለው ጋዜጣ ዘግቧል። ሄዝቦላ ቦታውን የለቀቀው በኢራን ፍቃድ የሊባኖስ መንግስትን ከሚጠብቀው በተቃራኒ ነው ተብሏል። ረክስ አሊ ታሃር የተባለውን ቦታ እስራኤል የምታጠቃ ከሆነ ኢራን ባጸፋው እስራኤልን አጠቃለሁ በማለት መዛቷ ይታወሳል። ሄዝቦላ አካባቢውን መልቀቁ ከዓለም አቀፉ ስምምነት አማካይነት ይሁን እዚህ አንጻር ሌላ ግምት የተሰጠው አለ ተብሏል። በተለይ የሊባኖስ እና እስራኤልን ወታደራዊ ባለስልጣናት ውይይት ለማመቻቸት ሳይሆን አይቀርም የሚሉ ግምቶች ቀርቧል። የአሜሪካ ገንዘብ ሚኒስትር ስኮት ቤሴንት በኢራን ላይ የተጣለው የኢኮኖሚ ማዕቀብ ሀገሪቱን በዓለም ብቻዋን የሚያስቀር ነው በማለት ተናገሩ። የአሜሪካ ገንዘብ ሚኒስትር ከፎክስ ኒውስ ቴሌቪዥን ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት በኢራን ላይ የተጣለው የኢኮኖሚ ማዕቀብ በዓለም ከፍተኛው ነው። አሜሪካ ኢራንን በኢኮኖሚ አንቃት ይዛታለች። ቻይና ከኢራን ነዳጅ ብትገዛም እኛን አስጨንቀንም፣ ምክንያቱም ኢራን ወደ ውጭ የምትልከው የነዳጅ ምርት ላይ ማዕቀብ አለ። የቀሯትም 30 ሚሊዮን በርሚል ነዳጅ ነው። ቻይናም እስካሁን አልገዛችም። ይህ ክምችትም በቅርቡ ያልቃል። በመሆኑም ቻይና ከኢራን በምታደርገው ግብይት ዙሪያ ችግር አይኖርም፣ ምክንያቱም የሚገዛ ምርት የለም ብለዋል የአሜሪካው የገንዘብ ሚኒስትር ስኮት ቤሴንት። ይህ በእንዲህ እንዳለ በአሜሪካና ኢራን መካከል የተኩስ ልውውጥ ሌሊቱንም ነበር። የኢራን አብዮታዊ ዘብ እንዳስታወቀው ትናንት ሌሊት የአሜሪካን የጦር መርከብ በባሊስቲክ ሚሳኤል ማጥቃቱን ገልጿል። የአሜሪካ ጦር ትላንት በሶስት የኢራን መርከቦች ላይ ለፈጸመው ጥቃት በሆርሙዝ የባህር ወሽመጥ ያለ ኢራን ፍቃድ ባለፉት ሶስት መርከቦች ላይም ቴህራን ጥቃት መፈጸሟን አስታውቃለች። በመጨረሻም የአየር ንብረት ትንበያ፣ በዛሬው ዕለት ሙቀቱ በመጠኑ ቀንሷል፣ ነገ ሰኞ ሙቀቱ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴላቪቭና ሃይፋ 31፣ በብኤርሸባ 33፣ በኤላት 37 ዲግሪ ሴንቲግሬድ ነው። ሻያው ለሰዓቱ ያለን ዜና ይህን ይመስላል።
2: ሁለገብ የሆነ ዜና ነው የሰጠው ሰጤ ዘመነ፣ አመሰግናለሁ። እንግዲህ የተከበራቸው አድማጮቻችን፣ ያው ከወቅታዊ ዘገባችን ቀጥሎ ከእናንተው ጋር የሳምንት እሁድ እና ሮብ የምናካሄደው ውይይትን ይቀጥላል ማለት ነው። ከወዲሁ ወደ ስቱዲዮችን ደውሉልን፣ በተለያዩ ገንቢ በሆኑ ሀሳቦችን እንጠብቃለን። እናንተ ጋር የስልክ ቁጥራችን 07 23 940 555 በድጋሜ 07 23 940 555 ደውሉልን። አንድ ሙዚቃ

0: የተከበራቸው አድማጮቻችን ወደ ወቅታዊ ዘገባ እናልፋለንና ባልደረባችን ወርቅነሽ ሸቴ ከሁለት ሳምንታት በላይ ያለም የአመት ረፍት ቆይታ እንዲያውም በውጭ ሀገር እንደነበርሽ ነው። ከመላ ቤተሰቦችሽ እንኳን ደህና ተመለሽ ወደ መደበኛ ስራሽ።
1: አመሰግናለሁ። እንኳን ደህና ቆያችሁኝ እናንተም። አዎ ተመለስኩ።
0: አንዳንዶቹ በግል ስልክ ደውለው ባልደረባችሁ ወርቅነሽ ቤተሰቦን የተሄደች እያሉ ጠየቁና ምላሽ አሁን በቀጥታ ስርጭ ተመለሰች የስራ ባልደረባችን በን እያሳወቅን ነው።
1: አመሰግናለሁ። አዎ
0: እንግዲህ ያሳጣኝ ዘመነ
2: ጥሩ
0: ወደ ቀጣዩ ወቅታዊ ዘገባ።
2: ወቅታዊ ዘገባ ስናልፍ ወርቅነሽ ካንቺ ነው የምንጀምረው። እንግዲህ ምርጫው ተጧጡፋል። የምረጡኝ ዘመቻው እንግዲህ ዝርዝሩን ለማቅረብ ሁለት ቀናት ይቀራሉና አሁን በተጨባጭ በፖለቲካው ዙሪያ እየተደረጉ ያሉ ሁኔታዎች እንቅስቃሴዎች ምን ይመስላሉ?
1: የፖለቲካው ጉዳይ እንግዲህ አሁን እንዳላችሁት ነው በጣም ተማሙቋል። አንዳንድ አዳዲስ የፓርቲዎች የፖለቲካ ፓርቲዎች ገና ከጀመሩ እንደገና ደግሞ ለመለያየትም ያሰቡ አሉ። ከተለያየ ፓርቲዎች ጋር በተለይ ትንሽ ፓርቲዎች ወደ ክነሴት ለማስገባት በቂ ድምጽ ለመግባት አያገኙም ተብሎ በጥርጣሬ ላይ ያሉ ፓርቲዎች ከትልልቅ ፓርቲዎች ጋር የመቀላቀሉ ሂደት በጣም እየተፋጠነ እንደሆነ ነው የሚነገረው። ለምሳሌ የዮአስ ሄንደልና የሂሊትሮፐር ጥምር ፓርቲ አንድ ላይ ሊለያዩ እንደሆነ እየሰማን ነው። ሂሊትሮፐር ከጋዲያ የዘንኩት ጋር፣ ዮአስ ሄንደል ደግሞ ከቤኒ ጋንጽ ጋር ሊቀላቀሉ ነው። እንግዲህ ከተቋቋመ ቅርብ ጊዜ እንደሆነ እናውቃለን፣ ግን ደግሞ ሊለያዩ ነው ይባላል። እንዲህ አይነት ትንሽ ፓርቲዎች የመለያየትም ምናልባት ደግሞ ስጋትም አለ። በተለይ የቀኝም ሆነ የግራ ክንፍ እንደ ርዕዮተ ዓለማቸው ትልልቅ ፓርቲዎች የሚያገኙትን ድምጽ ይወስዳሉና የድምጽ መባከንን ይፈጥራሉ የሚል ከፍተኛ ትችትም በፖለቲከኞች አማካኝነት እየተነሳ ነው ያለው። ሩጫ ነው እንግዲህ ያለው ሁኔታ። ለማንኛውም ሰጠኝ እንዳልከው ያለው የጊዜ ገደብ እንግዲህ ፓርቲዎች መጣመራቸውን መለያየታቸውን የሚያስታውቁበት አዳዲስም ካሉ እስካሁን ያልሰማናቸው የሚያሳውቁበት ጊዜ በጣም አጭር ነው። እንግዲህ ማዕበል ላይ ነው ያለው ማለት ይቻላል የፖለቲካው ሂደት።
2: አዎ ሻያው የሊኩድ ፓርቲ በተለይ ሽሪዮን ብሎክ የያዛቸው ቦታዎች መካከል ማንን እንደሚመድብ ምንም እናውቀው ነገር የለም እና ነገ ስብሰባ ያካሄዳል ተብሎ ይጠበቃል። ና እንዴት ነው?
0: አዎ እንግዲህ ሊኩድ በእውነቱም ጠቅላይ ሚኒስትሩ ባላቸው ስልጣን የፓርቲው ሊቀመንበር ናቸው። እንግዲህ ያው የመመደብ ራሳቸው መርጠው በጥሩ የመመረጥ ሚኒስተር እድል ሊመረጡ ለሚችሉ እሳቸው መደብ ሽሪዮን ምደባ ያደርጋሉ። በፓርቲው አንደኛ፣ ሁለተኛ፣ ሶስተኛ ደረጃ እያደረጉ ነው እንትን የሚሉት። አሁን በእውነት እስካሁን ናታንያሁ አምስት ሰዎች የተመድ ሽሪዮን አላሳወቁም። እንዳልከው ሊኩድ ነገ በሚያደርገው ስብሰባ በይፋ ያሳውቃል ተብሎ ይጠበቃልና አሁን ቀደም ሲል ወርቅነሽ እንዳለችው ፖለቲካው በጣም ተፋፍሞ ነው ያለው። በጥስካው እስከ መጨረሻ ድረስ የክነሴት እጩ ተወዳዳሪዎች ስም ዝርዝር ለማዕከላዊ ኮሚቴ አስመራሽ ኮሚቴ እስከሚሰጠው ሁለት ቀን ያነሰ ጊዜ ስላለው ቀኑ ካለፈ በኋላ ምንም አይነት እጩ ተወዳዳሪ ማስመዝገብ አይቻልም እና አሁን ላይ ሆኖ ግን አዳዲስ ነገሮችን እያየን ነው። አሁን ካሁን ቀደም የተቋቋሙ አሁን አዳዲስ ፓርቲዎች ነበሩ። ለምሳሌ ቤትሲዮኒ ሚሉኒክ የሚሰኘ ፓርቲ ሄሊ ትሮፐር የሚመሩት ነበር። አሁን ይህን ተወት አድርገው እሳቸው ወደ ያሺር ማነው አይዝንኩት በሚመሩት ፓርቲ እንደሚቀላቀሉ አሳወቁ። አዲስ ነገር ለዚህ አይዝንኩት በሚመሩት ፓርቲ ደግሞ አዳዲስ ኃይል እየተጨመረላቸው አዳዲስ ዜና አሁን በእስራኤል ሽልማት ያገኙት ካላት ፕራስ እስራኤል የሆነችው እና የትምህርት ባለሙያ የሆነችው ደግሞ አዲ አልትሽለር የተባለችው

0: ደግሞ ተቀላቀለች ከያሽር ፓርቲ ጋር። አሁን ነው ያሻር ከያሻር ፓርቲ ጋር ከይዝንኩት ፓርቲ ጋር መቀላቀሏን አሳወቀች። ይሄ የሚያሳየው ምንድነው? የኃይል ማጠናከሪያ ይመስለኛል። እንግዲህ
1: ጥሩ እናያለን። እንግዲህ ያው ነገ ለሊት ዘበላ ማክሰኞ ይበለጥ ይጣራል ያለው ሁኔታ። ሌላው የብሔራዊ ደህንነት ቢሮ በዛሬ ጥዋት በመጮቹ የትሽሬ በዓላት የብራውያን አዲስ አመት ወቅት የሚከበሩትን በዓላት ምክንያት በማድረግ እስራኤላውያን በሽብር ጥቃት እንዳይጎዱ ማስጠንቀቂያ ወጥቷል። እንዴት ነው ያለው ሁኔታ? ይሻየው
0: ይህንን የሽብር ጥቃት ለመፈጸም ህዝብ እስራኤል ይሁዳን በሀገር እስራኤልም ሆነ በውጭ ሀገራት በሚገኙ እስራኤላውያንን ለማጥቃት በዋናነት የኢራን እና የግብረአበሮቿ አሸባሪዎች እስራኤላውያን ለማጥቃት ነቅተው እየተንቀሳቀሱ ናቸው። ይኸው የብሔራዊ የደህንነት ዋና ቢሮ ዛሬ ጠዋት ማስጠንቀቂያ ወጥቷል። ይህንም አመት በዓል በሚከበርበት ጊዜ የሽብር ጥቃት ለመፈጸም የታመነ መረጃ እንዳገኘ ነውና በዚህ ላይ አስቀድሞ እስራኤላውያን የትም ሀገር በሚገኙበት ቦታ ጥንቃቄ ለደህንነታቸው ወታቸው እንዲጠብቁ ነው ማስጠንቀቂያ ያወጣውና አስቀድሞ ይደርስ መቼም ይሆናል ብሎ ጥንቃቄ ማድረግ አስፈላጊ ስለሆነ እውነተኛ የዘመነ መረጃዎች እንዳለው ነው ቢሮ ይፋ ያደረገው ዛሬ ጠዋት።
1: ወርቅነሽ እዚህ ላይ የምትጨምረው ካለ?
2: እዚህ ላይ የምትጨምረው ነገር አዎ፣ እንግዲህ ማስጠንቀቂያ ትንሽ ትኩረት የተሰጠበት ይመስላል። እንዳልከው ሰጠኝ አንድም የትሽሬ በዓል እንግዲህ ያው ይሁዳውያን የሚከበር አመታዊ በዓል በዚህ ወር በተከታታይ ይከበራል። ያን ምክንያት በማድረግ ነው። ሌላው ደግሞ ጥቅምት 7 ቀን 2023 ዓ.ም የደረሰውን የሽብር ጥቃት 3ኛ አመት መታሰቢያ ምክንያት በማድረግ በዓለም ላይ በእስራኤላውያን በይሁዳውያን ላይ የሽብር ጥቃቶች ይጠናከራሉ የሚል መረጃ እንደደረሰው እንግዲህ የብሔራዊ የደህንነት ኮሚቴ መስሪያ ቤት ይህን ማስጠንቀቂያ ያወጣውና ወደ ተለያዩ ሀገራት የሚጓዙ እስራኤላውያን ጥንቃቄ እንዲያደርጉ መልእክት አስተላልፏል። ይሻያው እንደገለጽከው ሂዝቦላ፣ ሐማስ እና ኢራን በውጭ ሀገር በዓለም ላይ እንዳለ በይሁዳውያን ላይ የሽብር ጥቃት እንዲጠናከር ከፍተኛ እንቅስቃሴ እያደረጉ እንደሆነ ነው እንግዲህ መረጃው የሚገልጸውና እስካሁን ጥቅምት 7 2023 ዓ ም በእስራኤል ላይ የሽብር ጥቃት ከተፈጸመ ጀምሮ በውጭ ሀገር የሚኖሩ 25 ይሁዳውያን በሽብር ጥቃት ተገለዋል እና ጥንቃቄ እንዲደረግ ያው ጠበቅ ያለ ማስጠንቀቂያ ተሰጥቷል። አሁን ይሁዳውያን ለጊዜው እንዲሰነብቱ፣ እንዲውሉ፣ እንዲያድሩ ማይፈቀድባቸው ሀገራት ተብለው የተጠቀሱ ዮርዳኖስ፣ ኳታር፣ ሶማሌላንድ፣ ግብጽ፣ ሲናይ በረሃና አካባቢ ክልሉን አጠቃሎ እነዚህ ይሁዳውያን እዛ አካባቢ እስራኤላውያን ቢኖሩ አይመከርም ቢሰነብቱ ተብሏል። ሌላው ደግሞ በጣም በጣም አደገኛ በማንኛውም ደቂቃ በማንኛውም ሰዓት በይሁዳውያን ላይ አደጋ ሊደርስ ይችላል፣ የሽብር ጥቃት ይፈጸማል ተብሎ የተጠቀሱ ሀገራት አሉ። እንደ ኢራቅ፣ ኩርድስታን ተብሎ የሚጠሩትን አካባቢዎች አካሎ ኢራቅ፣ ኢራን፣ ሶሪያ፣ ሊባኖስ የመሳሰሉ የመን የመሳሰሉ ሀገራት ተጠቅሰዋል። ሌላው ደግሞ አሁንም አደገኛ ናቸው ተብሎ አሁንም ይሁዳውያን ባይሄዱ ወይም ባይሰነብቱ ተብሎ የተጠቀሰ እንደነ ሳውዲ አረቢያ፣ ሶማሌ፣ ትልቋ ሶማሌ፣ ሊቢያ፣ ፓኪስታን፣ አፍጋኒስታን የመሳሰሉ ሀገራት ተጠቅሰዋል። እንግዲህ በአጠቃላይ በጣም በርካታ ሀገራት ነው የተጠቀሱና አደገኛ እንደሆነ ወቅቱ የሽብር ጥቃት አደጋ ተጠናክሮ ሊፈጸም እንደሚችል በዓለም ላይ በይሁዳውያን ላይ በተለያዩ ሀገራት የሚገኙ ይሁዳውያን እስራኤላውያን ላይ እስራኤላውያንም የእስራኤልን ምልክት የይሁዳውያንን ምልክት የሚያንጸባርቁ ነገሮች እንዳይጠቀሙ የሚል መልእክት ተላልፏል እና በዚህ ደረጃ ያው ከበድ ያለ ማስጠንቀቂያ ወጥቷል ዛሬ።
1: ጥሩ እንግዲህ ጥንቃቄ ጥሩ ነው። ኢትዮጵያን እዚህ ያሉ አሁን ኢትዮጵያን ይሁዳውያንም በሚሄዱባቸው ቦታዎች ጥንቃቄ ቢያደርጉ ጥሩ ነው። ሌላው የሂዝቦላ ድርጅት ይዞት የቆየውን በተለይ አሊ አልታሂር በተባለ ቦታ ያን ምሽግ እንደለቀቀ ነው እና እንዲያውም በኢራን ግፊት ነው የለቀቀ ፍቃድ ይባላል እና እንዴት ነው ወርቅነሽ?
2: ይህ አካባቢ እንደምናስታውሰው የሂዝቦላ ድርጅት እዛው ውስጥ ብንሞት ይመረጣል እንጂ አንለቅም በማለት እስራኤል መከላከያ ሰራዊት ከልሎት አካቦት ለብዙ ጊዜ ቆይተዋል። እንግዲህ ምግብ እስኪያጣ ድረስ እና ሂዝቦላ ድርጅት አሸባሪዎች እዛ ውስጥ የነበሩ ምግብ እስከማይላክላቸው ሁኔታ እዛው እንዳለን ብንሞት ይሻላል እንጂ አካባቢውን ለቀን እንደውም ለሊባኖስ መከላከያ ሰራዊት ሁሉ አንሰጥም ቦታውን እንዳሉ እናስታውሳለን። በርካታ ጊዜያትን በዚህ ሁኔታ ወስዷል። ከዚህ በኋላ ግን ያው ከብዙ ከመጣውረድ በኋላ ለቀውታል የተወሰኑት ያው ተደምሰዋል የተወሰኑትም እንዳመለጡ ተገልጿል የእስራኤል መከላከያ ሰራዊት አሁን ቦታውን በቁጥጥር ስር ሙሉ በሙሉ ቢያውለውም ገና ፍተሻው እየተካሄደ እንደሆነ ነው የሚነገረው ለ20 አመታት ያክል ሂዝቦላ ድርጅት ለክፉ ቀን ብሎ ያን አካባቢ ያን ቦታ ምሽግ የጦር መሳሪያ ማከማቻ የመዋጊያ ምሽጎችን በመገንባት ያዘጋጀው ትልቅ ምሽግ ያው ለክፉ ቀን መዋጊያ ብሎ ያዘጋጀው ቦታ እንደሆነ ነው የሚነገረው የተለያዩ ቦታዎች እንዳሉ ለውጊያ የሚያመቹ ለመጠለያ የሚመቹ ቦታዎችን እንደገነባ ዛውሻ ውስጥ የተለያዩ ጦር መሳሪያዎች እንደተገኙ ነው እየተነገረ ያለው እንግዲህ ከዚህ ጋር ተያይዞ ኢራን እንዳልከው እንደውም በኢራን ትዛዝ ነው እንዲለቁ የተደረገው ሂዝቦላ ራሱ መወሰን የማይችል በደረጃ ላይ ደርሷል ኢራን ነው ተንቀሳቅሰው ኢራን ለቀቅ ስላለችው ነው የለቀቀ የኢራን አቤታዊ ዘባባላት ማብሮ ሂዝቦላ ድርጅት ጋር እንደነበሩ ይነገራል ነበሩ አልነበሩም አሁን የተለያዩ መረጃዎች እየወጡ ነው ወደ መጨረሻ አካባቢ የሂዝቦላ ድርጅት በዛ አካባቢ በአሌ ተሐረረ ከሳሌ ተሐር በተባለው እንግዲህ በለቀቀው አካባቢ የሚገኝ ወደሚገኙ እስራኤል መከላከያ ሰራዊት በተለያዩ ጊዜያት ድሮኖችን ተኩሷል አደጋ አልደረሰም እየተባለ ነው እስራኤል አየር ኃይል ደግሞ ያጸፋ ምላሽ ወስዷል የሊባኖስ መገናኛ አውታሮች እስራኤል አየር ኃይል በወሰደው ያጸፋ ምላሽ እርምጃ የተወሰነ ቁጥር ከአራት በላይ እንደተገደሉና በርካቶች እንደቆሰሉ እየዘገቡ ናቸው በሂዝቦላ በኩል እንግዲህ በሊባኖስ ላይ ያለው ሁኔታ እንደቀጠለ ነው
1: ሻየው ዝላይ ምጨምረው
0: በእውነትም ከብዙ በጥቂቱ በጣም በደቡብ ሊባኖስ የሚገኘው የአሊ አል ታሂር ተራራማ ቦታ ምሽግ ዋሻ ውስጥ በደንብ የተገነባ ጦር ሰፈር እንደነበረው የሂዝቦላ ሽብር ፈጣሪ ድርጅት በዚህ ስፍራ ላይ የኢራን ኤክስፐርቶር የጦር አሰልጣኞችም ነበሩበትና አሁን በተደረገ ዓለም አቀፍ ጣልቃ ገብነት የኢራኑ ባለስልጣናት እነዚህ ወታደር ጦር አዛዦቹ በማይጎዱበት ሁኔታ ከዚህ ዋሻ እንዲወጡ እንዲለቁ ተደርጓል ይባላል ከዛ በፊት ግን ሲደርስ የነበረ መረጃ ምንድነው እስራኤል ይሄንን በአሊ አልታሂር የተባለው ጦር ሰፈር በምሽግ ውስጥ መድር በዋሻ ውስጥ ካጠቃች ኢራን ያጻፋር ምጃ ተወስዳለች በማለት በተደጋጋሚ ስትዝት ቆይታ ነበረ ግን ይሄን ዛቻም ተግባር ላይ አላዋለችም የኢራን የሂዝቦላ ሽብር ፈጣሪዎች ታጣቂዎች በዚህ ጦር ሰፈር ውስጥ ዋሻ ውስጥ የነበሩትም ለቀው ተተው ለእስራኤል መከላከያ ሰራዊት አስረክበው ሄዱ ተባለ ለእስራኤል መከላከያ ሰራዊት ይህ ትልቅ ጀብድ
1: ምናልባት ድርድሩን ለማመቻቸት ነው የሚሉ አሉ በእስራኤልና ሊባኖስ የጦር መኮንኖች እንዲሁም በፖለቲካ አመራሮች በሮማና አሜሪካ ውይይት ይሆናል እየተባለ ነው ያን ለማመቻቸት ይሆን ወይ
0: ይህም ይባላል አዎ ይህም በድርድር ሰላማዊ በሆነ ሁኔታ መፍትሄ ለመሻት እና በደቡብ ሊባኖስ አካባቢ ያለው የእስራኤል መከላከያ ሰራዊት ጦር ኃይሉን እንዲቀንስ የሚል ሐሳብም ቀርቧል ይባላል ያ ከሆነ ከጦርነቱም ተወጥ በማድረግ ያው በደቡብ ሊባኖስ የተኩስ አቁም ስምምነት ዘላቂ የተኩስ አቁም ስምምነት ሊፈራረሙ ይችላሉ ግን እስካሁን እስራኤል በተደጋጋሚ የምትጠይቀው ሂዝቦላ ሰላም ያጣ የነሳ ሂዝቦላ ሽብር ፈጣሪ ድርጅት ጦር መሳሪያ ስለመፍታቱ ሁኔታ ገና በትልቅ ጥያቄ ላይ ነው ያለው
1: እሱ እንኳን የታሰበ ነው እንኳን እሱ ሂዝቦላ እዚህ ሐማስም አልፈታም ለማንኛውም እናመሰግዳለን ወደ አድማጮቹ ውይይትን ልለፍ እና መስመር ላይ ሰው አለ እያለችን ነው
0: በጣም ጥሩ እንግዲህ የቴክኒክ ባለሙያችን ዮናታን ባለሳሳት ካህታ ካው
1: ዮኒ ካህታ
0: አቶ ካህታ ዮኒ ክሬዲት ወደ ቀጣይ አድማጭ ተሸጋገርና መስመር ላይ ያለ ጤና ይስጥልን
3: አሮይስተን ወንድሜ ሻየው
0: ጤና ይስጥልን እንዲህ ወደ ሰሜን ወደ ዮክናም አካባቢ የሆኑት ወይዘሮ ሰላመ ሊቃውንት ፈረደ መሰለኝ
3: እኔ አዲስ አለም
0: ወዳጅ እንዲህ ወደ ቅራት ሀይም እንዲህ ወደ አዎ ድምፁ ተቀያየረ ይቅርታ ወይዘሮ አዲስ አለም ወዳጅ
3: ሰምናችሁ
0: ይኸው ቅራት ምላኪ ጤና ይስጥልን ሸቦዋቶቭ
3: ሻባቶብ ሻባሙ ወራህ እንደምን አላችሁልኝ ተቆላ መስራዬ
0: ደናነን እንደሰነበታችሁ
3: እግዚአብሔር ይመስገን ምስጋናው ይስፋ
0: እሽንግዲ አስተያየት ምን ይዟል?
3: አስተያየት እንግዲህ እዛብር ይሄንን አመትም ያመጣልና ነው አዲስና አመት ያደረሰና አምላክሩ ምስጋናው ይድረሰው። ያሉትን ደግሞ የጦርነቱን ያነበረውን ይሄን ሁሉ ወዳ ብሎ እግዚአብሔር ፈጣሪ በደስታ ባለማመት ባሮንም ኑል ያርገነ እና ደግሞ አገራችንም ደግሞ ዝሮን ዝሮን መቼም መንግስት አልባ ሰው መንግስት አልባ ያው መተላለቅ ነው እምነት አልባም መቃዠት ነውና እምነታችንን ያጥናልን የእስራኤል አምላክ የኔ የተቀደሰ እምነት የኔ የተባረከ የተቀደሰ እምነት እውነት አምላኬ ብቻ ብሎ ማመን ምንኛ መደስ መታደር ነው የህዝብ እስራኤል እና መንግስቶቻችንም እግዚአብሔር ያስማማልን አንድ ያርግልን በቃ ይበለን ወገኖቼ በመጀመሪያ ቀደም ያው ጣፋብ እየቆይቻለሁ ነው ወደ ኢትዮጵያ ሄጀ ነበር ተሰሰዎችም ዛናቸው እኔም ጤናውም ደግሞ እዚህ በዚህ ምረት ማያገኙ በሽታዎች አሉ እንደምታውቁት ፍንታሮት ምናምን የሚባሉ በሽታዎች ያበሻ መዳኒት ሲሆን የበለጠ እስከዛው ነው የሚያወጣው ደስ የሚል ህክምና ደዛ እዚያማ ታኝነት ጣፋብ እየከርም ያለው ዛሬ ልገባበት የፈለኩት በጣም መቼም ሁለዚህም ብንናገረው ዋጋ ባይኖረው የወገኖቻችን ነገር እግዚአብሔር ልባት ይስጥልን ነው የምለው።
0: ወይዘሮ አዲስ ዓለም
3: አዎ
0: እንዴት ነው በአዲስ ያገር በያገር ቤት ህክምናም ወደ ለማግኘት ነው ወደ ኢትዮጵያ ሄድኩ አሉንና ዘመናዊ የእስራኤል ህክምናስ እንዴት ነው?
3: ዘመናዊ የእስራኤል ህክምና በሚረዳው መልኩ በሚረዳቸው በሽታዎች ላይ ይረዳል። ለምሳሌ የሚረዳው እንዴት ያሉትን መሰለህ እንደ ጠጠር ያሉትን እንደ ተለያዩ እንደ ኩላሊት አጠባ ምናምን ከሆነ በወቅቱ ከተደረሰበት ይረዳል። ግን ይሄንን ግን አንደኛ የጨጓራን በሽታ እንዲሆን እዚህ ጋር በጣም ትኩረት አይሰጡትም። እኔ በጨጓራዬም የሆነ ብዙ ችግር ነበረብኝ ልክ በራሴ ላይ ቦታውን ሰዓቱን ይዞ እንዳልቀር እንጂ
2: ወይዘሮ አዲስ ዓለም ወይዘሮ አዲስ ዓለም የሰማሽን ከሆነ ጥሩ። አዎ መቼም ያንዳንዱ ሰው እንግዲህ ራሱ ምርጫ አለው ህክምና የሚያገኝበትን ቦታ የህክምናውን ማይነት ራሱ ከበሽታው ጋር ግን የቱ ይሻለኛል ብሎ ይመርጣል። ያንዳንዱ ሰው ምርጫ ነው። ወደ ሐሳቡ ብንገባ ለማለት ፈልጌ ነው።
0: ግን እኮ ምሎ በመርመራው
3: ምረት
0: ምረት እኔ እኮ ምረት ረዳ
3: ያው የክንታሮቱ እነት እዚህ ጋር ትኩረት ያልተሰጠበት ትልቅ ነገር አለ። ወገናችን እየተሰቃየ ነርቡ ሁላ እየተያዘ ሐራሱ ሁላ እየወጣ ህዝብ እየተሰቃየ ያለበት ትልቅ በሽታ በተለይ በእኛ ህብረተሰብ በአስቸኳይ ባለመያዙ ወደ ሌላዎች ወደዚያኛው በሽታ ሁላ የመቀየር እድል አለው። ግን ኢትዮጵያ ስትሄድ እውነት ለመናገር አጣርቶ ሲርማ የመንግስት እውቅና ያላቸው ቦታዎች ላይ ከተሄደ ይገርምሃል እስተነዝሃው ነው መዞና ነቅሎ የሚያወጣው 8 ቀን 6 ቀን ቆይቶ በሚገባ በተቆጣጠረ ሞቃት ሞቃት ነገር ባስቸኳይ ለወሰደ ሰው ጥሩ አርጎ ነው የሚያወጣው። እኔ አንዴ ሁለት ያስወጥቻለሁ እግዚአብሔር ይመስገን ዛሬ ተላቅቄ ነው ያለሁት። ግን እዚህ ጋር ትኩረት አልተሰጠበትም። በክምና ዘርፍ ስለዚህ ጤና ነው ሁላችሁም ልታዳምጡ ይገባል። በዚህ ነገር የማይከሰትበት አመጣጥ የለውም። በከባድ ቀበ ማንሳት ይከሰታል።
0: አዎ ለኮንትራስ በዚህ በሽታ ታመውደው ወደ ኢትዮጵያ በዛው ለዚህ ክምና ለማድረ መቀበል ብለው እዛው ሞተው የቀሩ ማህበረሰባችን እንደነበሩ ጥንቃቄ ያስፈልጋል።
2: ለማንኛውም ሰው እንደ ምርጫው ይታከም። የእስራኤል ህክምና ዘመናዊና ባለም የተመሰከረለት መሆኑ ይሄ ሁሉም እንስማማበት ጉዳይ ነው። ግን ደግሞ ሰው እንደ ምርጫው ይሄድ።
3: ሌላ ወደ ሀገር ሁኔታ ለማጣ ነው የምፈልገው። ወደ ሀገር ወደ ምርጫው ስንመጣ እውነት ምለው ወገኔ ሞኝ እንዳልሆነ ይሄ መንግስት ለኔ ያልሰራልኝም ይሄኛው መንግስት ለኔ ያልሰራልኝም ሳይሆን እነዚህ አዲስ የተቆጠቁ እንትኖች ባስቸኳይ የውቀኑም እየደረሰ ያላችሁ እየሰማው ነው ባስቸኳይ ጥምረት ወስደው ወይ ትላልቆቹ ኮሉና ይወስዱት ወይ እነሱን ያሉ ደግሞ ቤተ ዘመድም ሆነ የተለያየ እነሱን ይመርጥና መጨረሻ ላይ ዜሮ ሆኖ ይቀራል። ይሄን ደስ እንዳይሆን ባስቸኳይ ተጣምረው አንድ መሆን አለባቸው። ሌላዎቹ ደግሞ አንተ ቀኝ አንተ ግራ ያሉ መናቆት ሳይሆን ይሄ ይቺን ቅድስት ምድርና ይሄ ቅዱስ ህዝብ ብዙ መከራ አሳልፏል። በተለይ ይሄን 3 አመት ይሄን 3 አመት ሲያሳልፍ እነ ወታደሮች ከልጆቻቸው ሳይገናኙ ከሚስቶቻቸው ሳይገናኙ መከራቸውን ያዩ በክረምት በበጋ እየተሰቃዩ አገርን ጠብቅ ብለው ወድቀው አሁን ደግሞ በመርጫ አንተ ቀኝና አንተ ግራና እየተባባሉ ህዝቡን ሳይጎዱ አንድነት ጥምረት ወስደው በፍቅር በሰላም የምርጫ ተሃድዎ በአንድ ላይ ጥምረት አድርገው አገር ማቋቋም አለባቸው። አንተን እኔ ጠርቻለሁ አንተ ገራህድም አንተን አልፈልግህም አንተ ገራህድም እየተባባሉ ዳግመኛ ወጭ ካለው ወጭ አንጣር ካለው ስቃይ መከራ አንሶ ሌላ ወደ ሌላ ምርጫ እንዳንሄድ ደግሞ ከወዲሁ ሁሉም ቆም ብሎ ማሰብ አለበት።
0: ጥሩ በጣም ጥሩ ምክር ነው።
3: ገንዘብ ማለት የደም ስር ነው።
0: በጣም ግሩም ጥሩ ምክር ነው። ሁሉም ይሰራ ድምጻችን ካንቱ እንዳይሆንም የታሰበበት
3: ሳይቆጠብ መራጮችን መምረጥ አለበት። መራጭ ሲባል የፈለገውን ፓርቲ ይምረጥ ብቻ ግን 18 አመት የሆነው ወጣትም ሆነ ትላልቅም ሆነ ምን ያረግልኛል የሚባል ነገር የለም። አገራችን ቢያንስ ለጣታችን እንስጣት ከቤት ያለ ነው ትላልቆች ልጆቻችንና ወንድሞቻችን ነፍሳቸውን እየሰጡ ነው። ስለዚህ በአንድነት ወጥተን ምን ፈልገውን ፓርቲ መርጠን መንግስታችን ማቋቋም አለብን። ዳግመኛ እንደዚያ ጊዜው 5-6 ምርጫ ብንርክ ሳራው የራሳችን።
0: በጣም ግሩም ገንቢ ወይዘሮ አዲስ ዓለም ለሐሳቡ በጣም ግሩም እናመሰግናለን። ሸናቶባ ወደ ቀጣዩ አድማጭ ስንሽ ስናልፍ
2: ሄሎ ጤናስጥልን። ሄሎ
4: ሰላም ቶቪም
2: እናመሰግናለን። ማንን በል
4: ባበይኔ ደናናቹ
2: ባበይ እንደምን አለ?
4: ደናናይ ባብረ መስከረ እንዴት ነው? ፖፌሽ ተመለሳችሁ?
2: አዎ ተመለሰናል። ጥሩ ነበር።
4: ኦኬ ሸባቶ
2: ሸባቶ እናመሰግናለን። ሰላም ነው ምን ሰላም አለ ዛሬ?
4: እኔ በመጀመሪያ ደረጃ ለልጆች ለተማሪዎች ነው። ከዚያ በመቀጠል ጊዜ ካለ ወደ ፖለቲካው እናልፋለን።
2: እሺ
4: እንግዲህ ለልጆች መልካም አዲስ አመትና ወይም ደግሞ መልካም የትምህርት ዘመን ይሁንላቸው። የኋላ ተረካቢዎች እነሱ ስለሆኑ መልካም ትምህርት እንዲሆንላቸው እመኛለሁ። ከዚያ በመቀጠል ስለ ቤተሰብ እና ስለ ልጆች ጉዳይ ምናልባት ልጆች ወደ ትምህርት ገበታ መመለሳቸውን እንጂ የኪታቸው የትኛው ኪታ እንደሆነ የማናውቅ ሰዎችም አለን። ያን ደግሞ ክትትል ማድረግ ከሞሬው ጋራ ከምናሄሉ ጋር ይሄንን መገናኘት መወያየት ያስፈልጋል ብዬ ለመግለጽ ነው። እዚያ ትምህርት ቤት ሳይያዝላቸው የቀረ ልጆች ደግሞ ያው እነሱን ደግሞ ከየሪያው ከመሰረዳፊኑ በመከታተል ይህን ነገር እንዲከታተሉ ችግር ካለ ደግሞ በዚህ አጋጣሚ ወደ እኛም ሆነ ወደ ሌላ ብዙ በጎ አድራጎቶች አሉ መናገርና ችግሩን መፍታት ይቻላል ለማለት ነው።
0: በጣም ግሩም ባባይ እንደወላጅ ውደደው ጥሩ ሀሳብ ነው። በቀጣዩ እንግዲህ ወደ ፖለቲካው ተሸጋግር።
4: አዎ ወደ ፖለቲካው አሁን የሚሻገረው በእውነት አንዳንዶች ጀምረዋል እየለቀቁም ሂደዋል። ግን አገራችን ወይም ደግሞ ሰው የመሰለውን ነው በክላሌ ሰው የመሰለውን መምረጥ ይችላል። ግን በአሁኑ ሰዓት ላይ ያለው አካባቢያችን አሁን ከኔ ቀድማ የተናገረችው ሴትዮ በትክክል አስቀምጠዋለች። ምክንያቱም አሁን የቀኝ ክፍሉ ቢያጠቃ ሰላማዊ ሰልፍ በውሸት ነው ብሎ ሊወጡም ይችላሉ። ግን ሎመሻን እግዚአብሔር የረዳው መመረጥ ይችላል። እግዚአብሔር ያረዳው ደግሞ እንግዲህ ሀበር ክነሴት ሆኖ መኖር ይችላል። ግን ሰላም ሲኖር ነው። አገራችን በተለያዩ ችግሮች እንደተወጠሩ አልተለቀቀም። አሁንም ያን ለማድረግ ሁላቸውም ተባብረው ጥምሩን መንግስት አቋቁመው በአንድ ላይ ቢገዙት ይሄ ስሞል ነው ወደዚህ አለድም ይሄ አሚን ነው ወደዚህ አለድም የሚሉትን ነገር ትተው ህብረተሰቡን በቀና አገልግሎት እንዲያገለግሉ ነው። ካሁን ቀደም በነበረበት ቀደም ሲል በነበረበት ጊዜ ቃል ይገባ ነበር ይሄን አደርግላችኋለሁ እያሉ ከፊሉን ያረጉ ነበረ ከፊሉን ደግሞ አረጉትም ነበር። ይሄ የፖለቲከኞች ጉዳይ ነው። ግን አሁን ግን ቃል የሚገባ ፖለቲከኛ ሰምቼም አላውቅም። ይሄን አደርግላችኋለሁ ተብሎ ሲነገር በተክሾሬት ወይም በአሃዳሾት ወጥተው ሲናገሩ ሰምቻለሁቅም ምክንያቱም የራሳቸውንን እንትን ነው ቀድሚያ ያደርጉት የህብረተሰቡን ችግር ቀድሚያ ያደርጉትም ቀድሞ ምንድነው ሲደረግ የነበረ የልጅ ችግር ካለ በልጅ እየተባለ የኑሮ ጉዳይ ካለ በማህበራዊ ጉዳይ ሰራተኞች አማካኝነት ይሄንን አረጋለን እየተባለ የቤት ችግር ሲኖር የቤት ችግር ይሄንን አቃለላለን እየተባለ ነበር የሚባል የነበረ ባሁን ሰዓት ገና ስሞል ምን በለው ያሚን ምን በለው ሁሉችም አንድ ናቸው
0: ባባይ ባውነትከን ነው ባባይ ውነትከን ነው አዚ ላይ ግልጽ ያልሆነ ውነትከን ነው ለሰፊው ህዝብ አሁን እስካሁን በነበረው ባህል እስካሁን በቴሌቪዥን በሬዲዮ አማካኝነት ነበር ያንዳንዱ የፖለቲካ ፓርቲ ለህዝቡ ይህን አደርጋለሁ ያለውን መመሪያ ሲያስተዋውቅ ነበር ግን አሁን ላይ ሆኖ በኢንተርኔት አማካኝነት ስለሚያስተላልፉ ነው በአብዛኛው
4: በኢንተርኔት እኮ ነው ያለ በኢንተርኔት የሚያስተላልፉትም እኮ የራሳቸው ነው ምረጠኝ ነው እንጂ ይሄን እናደርግላችኋለን የሚል እና ያለን እንከታተላለን እኮ
2: ግን እኮ እንትን ጊዜ አለ ባቤ አሁን ይሄ ታሙላ የቅስቀሳ ማስተዋቂያ ያንዳንዱ ፓርቲ ለህዝቡ ቃል የሚገባበት ጊዜ አለ ብትመርጡኝ እኔን አረጋለሁ ብሎ ባጭሩ ያንዳንዱ ፓርቲ ማስተዋቂያ ያስተላልፋል በሬዲዮ በቴሌቪዥን አዎ ያ የጊዜ ገደቡ ገና ነው እንግዲህ አሁን
4: የረብጫ አነ ማክሰኞ ጀምሮ ይከተላል እንግዲህ
2: ይከተላል አዎ እንግዲህ አዎ በቅርቡ ይከተላል እንደው በግል ግን ከህዝብ ጋር ሲገናኙ መናገር አለባቸው ህዝቡን ሲያገኙ
4: እኔ አባባሬ የምናገረው ካለፉት አመታቶችም ጀምሬ ነው ካለፉት አመታቶችም ይሄን ነገር ሲገለጽ ሰምቻለሁቅም ነው
2: ቃላይ ገቡ
4: እንጂ ዛሬ በዛሬ ይሆናል ማለት አይደለም ምናልባት ነገ በኋላ ሊጀምሩ ይችላሉ አይታወቀው እንግዲህ
2: እንዴት ነው ይሆናል ያንዳንዱ ፓርቲ ያሰራሩ ምርጫ አሰራር ነው
4: ቀደም የነበረው የቤት ችግር አለ ቤቱን ይሄን ቀንሳለሁ በማህበራዊ ችግር ህብረተሰቡ ችግር አለ ይሄን ቀንሳለን እኔ ከገባው እየተባለ ይባል ነበር ሙሉ በሙሉ በሚያፉስ ባደርጉትም ለፋውት ካምሽም አፉስ ያደርጉ ነበር
2: ሲጠየቁ በርግጥ ምናገሩ አሉ ሲጠየቁ ምን ትሰራላችሁ በመገናኛው ታር በዚህ በሬዲዮም ምን ታረጋላችሁ ትመረጡ ሲባል ምናገሩ አሉ እንደው የተጠናከረ ቅስቀሳ የለም ለማለት ከሆነ እንግዲህ ጥሩ ነው ልክነ
4: ድሮ ተፈካካሪዎች ሮሻ መምሻላን ሆናለን ብሎ ምናገሩት የተለያየ የህዝብ መሳቢያ ይዘው ይቀርቡ ነበር አሁን የህዝብ መሳቢያ የለም ምንም ነገር የለ ስሞልም ወደ ስሞል ይዞ ይሄዳል ያሚንም ወደ ያሚን ይዞ ይሄዳል ይሄ ነው ያለው
2: ያው ሌላው እንደው ባበይ
4: ነገር አይደለም
0: ብዙ ሆኖ አለሰቡ ህብረተሰቡ እኮ ከኦክቶበር በተለይ ከኦክቶበር 7 2023 ዓመተ ምህረት ያልተጠበቀ የሽብር ጥቃት ከተፈጸመ ጊዜ አንስቶ 3 ዓመት አልፏልና የደረሰውን ከባድ የሽብር ጥቃት ነው የእስራኤል ህዝብ የደረሰበትና ብዙም በፖለቲካ አመለካከቱ ደግሞ የተለዋወጠ የተቀየረ ይመስለኛል
4: ሐሳቡ በጣም ተቀይሯል ለምንድን ነው ሐሳቡ የተቀየረው በወቅቱ በነበረበት ችግር በነበረበት አገሪቱ በአልታወቀ ምክንያት ያው ጦርነቱ ተከፍቶባት እስካሁን ድረስ አለ የጦርነት ግን ያም ሆኖ ጦርነቱ እንዳለ ሆኖ ህብረተሰቡ ደግሞ ከጋራ ከጎኑ የሚቀርብ ሰው ፖለቲከኛ ያስፈልገዋል አይዟችሁ ይሄን እናረግላችኋለን ብሎ የሚገልጽላችሁ ትንሽ የሚያጥናና ያስፈልጋል ይሄ ከስሞልንም ብንሄድ ከያምንም ብንሄድ አንድም ነገር የተከታተለላችሁ ስላልነው ሆነ እነዚህ ሰዎች ቅሬታቸው በየቀኑ እየተነገረ ነው ያለ ያነ ግን ምንድን ነው መሆን ያለበት
0: ጥሩ ባበይ ሐሳብ
2: ባበይ ያው ግልጽ ነው አንድ ቅድም ያለው ነገር ነበር ሻየው አንዳንድ ያው እንግዲህ ውይይት የሚያደርጉ ሰዎች ሆነ ሐሳብ ሲያነሱ ሰዎች ወደኛ ደውለው ግልጽነት ግልጽ እንድናደርግላቸው ስለሚጠይቁን በትምህርት በኩል ችግር ያለባቸው ካሉ ወደኛም ቢደውሉ ስላልክ አንተ እንደው በግል በበጎ ፈቃደኝነት ታገለግላለህ ወይስ የተለየ ድርጅት አለ
4: በበጎ ፈቃደኝነት እርዳታ መርዳት የሚገባቸው ነን መርዳት ያስፈልጋል ይሄ ሁላችንም የምናደርገው ነው ችግር ካለ ሁላችንም ተባብረን ምናደርገው ሁኔታ ነው እንጂ እኔ በድርጅት ምንሰራ ሰው አይደለም። የመንግስት ሰራተኛ ነኝ፣ ከድርጅት ጋር የለሁም።
2: አይ እንደው ምናልባት ጓደኛ ሙሉ እኮ የተወሰነ ሰው በበጎ ፈቃደኝነት እናግዝ ተብሎ ሀሳብ ይመነጫል።
4: አዎ በበጎ ፈቃደኝነት አሁንም እየሰራሁ ነው፣ ለወደፊትም እንቀጥላለሁ።
2: ጥሩ፣ እናመሰግናለን።
0: አቶ ባበይ እናመሰግናለን። ሸቧቶ
2: መልካም ቀን።
0: አሁን ወደ ቀጣዩ አድማጭ እንለፍ። መስመር ላይ ያሉ ጤና ይስጥልን። መስመር ላይ አድማጭ እንዳለ ጤና ይስጥልን።
5: ጤና ይስጥልን።
0: ማን ያሰኛሉ?
5: ወይዘሮ የዓለም ወርቅ ታረቀኝ ይባላሉ።
0: ወይዘሮ የዓለም ወርቅ መደበኛ ነሽ ማለት ይችላለሁ?
5: አዎ መደበኛ ነኝ። እንዲያው አሁን ተሆነ እንዲያው ተታችሁ ነው እንጂ እንዲያው መደበኛ ነኝ ብዬ ነበር።
0: ምን አጉነስችን ነው? ይቅርታም እንዲያው በራስሽ ሀሳብ አነሳሳት ደግሞ ስትደዊ በደስታ ነው የምንቀበል ማንም አድማጭ።
5: አዎ በጣም በጣም።
0: እሺ ወይዘሮ ያለም ወርቅ
5: አለሜ፣
0: መልካም ሳምንት ይሆንልን።
5: መልካም ሳምንት ለሁላችንም። አመሰግናለሁ ማረኩን ስለተቀበልኩኝ። ይሻየው አንጋፋው ጋዜጠኛ እናንተ መቼ አለ አይደል? እናንተን ያኖርልን
0: ሁላችን ድድ አድማጮቻችን እንጂ
5: ለአድማጩም ሆነ ለምታቀርቡንም ሆነ ለሁሉም ቢሆን መልካም ነገር መልካም አዲስ አመት እመኛለሁ።
0: እናመሰግናለን። እንግዲህ አስተያየትሽን
5: እኔ እንግዲህ አስተያየቱ የእኔ ምኞት እኮ ብዙ ነው የነበረ፣ ግን መቼም ጊዜው
0: ባጭሩ እንዲያው ያለሽ
5: ባጭሩ መቼም አንደኛ ስለ ሃይማኖታችን የነበረው ግርግር ሃይማኖታችን እናተ ዝች ሀገር ያገባሽን ሃይማኖታቸውን ሚቶቻችን አያቶቻችን ሃይማኖቱን ጠብቀው ህጉን አክብረው ትልቁ እንደ ትልቅ ትንሹ እንደ ትንሽ ተከባብሮ ነው ኑሮ የመጣ ሃይማኖታችን ነው አይደል እዚች ሀገር ያገባሽና አሁንም ሃይማኖታችን እንዳትወድቅ የመታገል መብት አለን እና ሳንናናቅ ማለት ነው እኛ በኛ አንድ ተሆነ እና የሰራ ስራ የለም እና መጀመሪያ ሃይማኖታችን ክብር መከባበር አለብን። ቄሶቻችን ትልቆች መከበር አለብን። አሁን ግን ሳየው ግን እርኩቻ ለምንድን ነው የምንራኮተው? ለምንድን ነው ቄሱ አይከበር አዛውንቱ አይከበር? ለምን ለምንድን ነው ማንከባበር?
0: በሲኻ ይቅርታ ሰሞኑን ያመት ባሉ ይቅርታ ምን ባባልበት ጊዜ ሰው ማንም ፍጹም ይውልሽ ያለም ወርቅ አለኝ። ከሃይማኖት መሪዎች እስከ ተራው ዜጋ መቼም ማስተካከል በራሱ እርማት ማድረግ አለብን። ለዚህ ክርክር ውዝግብ የተነሳበት ምክንያት ምንድን ነው? ያስተዳደር ጉድለት ነው? በህብረተሰባችን መካከል ያለው ፍቅር ወደ ክብር የወረደበት የቀነሰበት ምክንያት ምንድን? ብዙ ጥያቄዎች የሚነሱበት ነው። እንዴት አድርገን እንረም እናስተካክል ብለሽ ታስቢያለሽ?
5: እንግዲህ እኔ እንደሚመስለኝ እኔ በሀሳቤ ማለት ነው ትልቆቹ ሲያረጉ እንደነበረው ትልቆች በሀገራችን እንደናንተ ያሉ ትልቆች ሰዎች የተከበሩ
0: እንዳንችሌ
5: እንኳን አመት ባል መጥቶ አመት ባል ባይመጣ መከሌና ከሌ እንዲህ እከሌ አንድ ሰው ለምሳሌ ሲናገር ሁላው ቀጥሎ የሚሰማ የትልቁን ምክር እንኳን የቄሱን የትልቅ ሰው ምክር። ከዚህ ሀገር ግን አንተ ትልቅ ነኝ ብለህ ስትናገር ትንሹ እንዲህ አለ ነው እንጂ ከንግግር ጉሌት ነው ከንግግር መናናቅ ነው ይህ ሁላም ይመጣ። ይህን ግን እኛ ራሳችን ግን መከባበር አለብን።
0: የማህበራዊ ዋትሳፑ ፌስቡኩ እንደ ልብ መገናኛ ሆነና ቸርቸሩን በፍቅር ጥሩ ነገር በሚጠቅም ነገር መልእክት መለዋወጫ ቀርቶ ዛሬ ሰውን ስም የማጥፋት በጣም አሳዝናል። ይሄ የመሳሰለ እየጎዳን አይደለም እንዴ?
5: በጣም ጎዳነ፣ በጣም ተጎዳነ። ዴሞክራሲ የሚባል የዴሞክራሲ ስራ በጣም ጎዳ። ዴሞክራሲ የሚባል ነገር ዴሞክራሲውን ትተን እኛ ብንከባበር ጥሩ ነው። በሀገራችን ስንኖር ተከባብረን አማራው እንደ አማራ፣ ሰላም እንደ ሰላም፣ እስራኤል እንደ እስራኤልነቱ ተከባብረን ኖረን የመጣ ነው። ከዚህ ሀገር ስንደርስ ግን ለምንድን ነው የምንናናቀው? ለምንድን ነው ሃይማኖቱ ከዚህ ያደረስኩ ብለን ለምንድን ነው ሃይማኖቱን የምንጠለው?
2: ያለሞርቅ አሁን እንደዛ መናናቅ ነው ብለሽ ታስቢያለሽ? መናናቅ ነው ለዚህ ችግር ያደረሰው ማህበረሰባችን?
5: አዎ ከን ትልቁ ትልቅ መጀመሪያ ትልቅ ነው። አባት አክብርህ አባት ክን ይላል። መጀመሪያ ትልቅ መከበር አለበት።
2: ምን እናድርግ አሁን? እስኪ እንደው አንቺ መፍትሄ የምትዩን ሐሳብ።
5: እኔ የምለው አንድ ሆነን ቄሶቻችን ይዘን ቄሶችን ቢሆን አይ እንዲህ አለው መንገድ ጥሩ አይደለም። አንድ ሆነን እኛ ባልናችሁ ተመሩ ማለት አለባችሁ። እነዛ ደግሞ ትልቆች ያሉትን ውነታቸው ነው ብሎ መስማት አለብን። ለምን እንደው ሃይማኖት እዚህ ሀገር አትከወን ተብላለሽ? ሃይማኖት አደ እዚህ ሀገር ያገባን
0: ማክበር አለብን። አዎ ማክበር አያት ቅድማቾቻችን። አዎ ሃይማኖት መሪዎች ቀሳውስ ሊቃውንት በማክበር በእግዚአብሔር ዳታ ወደ እስራኤል ደረስን ገባን። እግዚአብሔር ተመሰገነ ይሁን። ግን በቀሳውስ በመካከል ያለው አንድነታቸው ደግሞ የላላ ነው። የምን ተሳስተ ከሆነ ይቅርታ። አንድነት ብለው የሃይማኖት መሪዎች በእስራኤል ማህበረሰብ መሪዎች እነሱ ደግሞ መመሪያ ባንድነት ስለሆነ መግለጫ ያወጡ ህብረተሰቡን በማምራት የሚያከብራቸውን ይሄን እዚህ ላይ ጉድለት ያለ መሰለኝ።
5: እንዴ ላይ እነሱ በእነሱም አይከባበሩም። ይቅርታ ባይሆን እንዲህ በማለት መከባበር አለባቸው። ትልቆቹ ባሉት ልጅግሮቹ ትልቆቹን ተከትለው መሄድ አለባቸው። ትልቆች የሚናገሩትን መስማት አለባቸው። በሀገራችን ይሸየው ሃይማኖት በስትክክል ተከብራ መርገሙ በሰዓቱ ሲወልድ ሴት ሲወልድ 80 ቀን ወንድ ሲወልድ 40 ቀን እንደውም አንዲት ቀን ተጣላለች ለእንትን ተብላ በአርባ አንድ ቀናቸው ነው ታጥቆ የሚገቡ።
0: ወዘሮ ያለሞርቅ ወንድ ሲወለድ 12 ጊዜ እልል ይባልለታል። እንደው ባጭር ሲን የምታውቂው እንደሆነ ወንድ ሲወለድ 12 ጊዜ እልል ይባልለታል። ሴት ስትወለድ ግን 9 ብቻ እልል ይባልላታል። እስኪ ንገሪ እንደው ባጭር የምታውቂው ነገር አለ?
5: ወንድ ነው። ያወቅት ጠይቃለ ወንድ በመጀመሪያ ደረጃ አይፈራም፣ ወንዝ ያሻግራል። ሴት ግን 10 ደፋር ብትሆን ወንዝ አታሻግርም። ሴት ናታ እልል የተባለላት 9 ሴት 9 ነው እንጂ 10 አትሞላ የምትባል። ስለዛ ነው
0: አሎ መልሱ የሰጠ ጠይቄ ተሰጠኝ መልስ የአለሞርቅ 12 እልል ወንድ የሚባልለት እኮ የአብርሃም የያዕቆብ 12 ልጆች ስላሉት 12 ጊዜ ለወንድ እልል የሚባልለት ለያዕቆብ 12 ልጆች ይመለከታል አሉኝ። 9 የተባለ 9 ጊዜ ለሴቷ እልል የሚባልላት ደግሞ በ9 ወር ተጸንሳ ታርግ በእናቷ ሆድ 9 ወር ስለቆየሽ ነው 9 ግልል የሚባላ ተባለ።
2: ይሄ እንግዲህ ወደ ሌላ ርዕስ ሊወስደን ነው እንጂ ወንዱም 9 ወር ነው የሚረገዝ ሴቷም 9 ወር። ለማንኛውም ይሄ ርዕሳችን አይደለም ወይዘሮ ያለሞርቅ። መከባበሩ ይኑር ነው። ቄሶች ቦታቸው ለሌላ ሰው ለቀው አይስጡ፣ ባሉበት ይቀጥሉ፣ ሃይማኖቱን ይምሩት።
5: ሃሌልታውም እኮ 12 ጊዜ ልል የሚባል ሴት ቢያውቅ በወንድ ያልቅ ይባላል አይደል?
2: አዎ። እንግዲህ ርዕሳችን ሰፋ፣ ሌላ አድማጭ መስመር ላይ ስላለ
0: ወደ ሌላ አድማጭ።
5: አይ እንግዲህ እኔ ከርሜ ስለመጣሁኝ የእኔ መሰጠት አለበት።
2: እንግዲህ ሌሎችም አሉ እንዳንቺ የሚጠብቁ፣ ለሁሉም ማዳረስ አለብን እኛ ደግሞ።
5: ትክክል ነሽ፣ ትክክል ነሽ።
2: ሰላም ዋይ።
0: ደህና ቆይታ።
2: አድማጭ መስመር ላይ አለ። ሄሎ፣ ጤና ይስጥልን።
6: ጤና ይስጥልኝ ወርቅነሽ። ጤና ይስጥልኝ የጋዜጠኞች በሙሉ አሽሻየው ሰጠኛሉ መሰል አብረውሽ
2: ሁሉ እንግዲህ ያለው ይደርሰናል።
6: ለለሉትም ሁሉ ለነ ራህሚንም ለበውጭ ለሉት ሻገረግሉ ለኖሩት
2: አቶ ሸቱ ነው እንግዲህ
6: በሙሉ ሰላምታ የከፍ ያለ ነው። አመሰግናለሁ መድረኩ ስለተሰጠኝ።
2: እናመሰግናለን። ወደ ሐሳቡን ንግባ እስኪ አቶ ሸቱ።
6: እሺ ወደ ሐሳቡ ስንገባ ይሄው አሁን ባቤ ንዮኑ ማነው የሚባል አሁን ስለ አገራችን ሁኔታ አቅርቦት ሰምቻለሁ። እኔም ከዚያው ላይ ነው የሚጨምረው። እናልባት የቀደ ጊዜ ተዝታችን ነው አሁን መልሶ ያለው የነበረው ምርጫ መልሶ መጣ። በዛን ጊዜ በተነጋገሩ ጊዜ ሁሉም ሰው ለኪስየው ለወንድ ለራሱ ነው እንጂ ለሀገሪቱ የሚል አንድ ፖለቲከኛ እስካሁን ድረስ አላየሁም ብዬ ተናገርኩኝ። ማን ነው ያለ ብለሽ ጠይቂኝ። እናንተ በእናንተ ሆረዶ ሰምቻለሁ ብዬሽ ነበር ትዝሚልሽ ከሆነ።
2: አዎ
6: አሁንም ያነው ነገር ተመልሶ ነው መጣሁም ሳይው። ለምሳሌ ያክል አንድ ወንድማችን በዚያ በሃይፋ ባላግባብ ተገልሎ ህብረተሰባችን በአንድ እጅ በአንድ ጓንት ሆኖ አንድ የሆነ ቦታ የተወሰነ ቦታ ደረሰና ያነው ውጤቱን አየነው ታሪኩን። ከዚያ በኋላ ግን ተመለስ እስቲ ተመለስና ደግሞ ወደ ነበርከው ተብሎ ያ እንግዲህ ስባል አልጠቅስም ተመለሰ ያው በህብረተሰቡ። አሁን ግን ስንሰማ የጨው ዘራችን ወጥቷል። እንደዛን ጊዜው በአንድ ላይ ብንሄድ ኑሮ ውጤታችን ያመራራል በባካችሁ ተብለን ተለምነን ቦታ ይሰጠን ነበር። አሁን ግን ስሰማ ተላማታም ሰማው በሰላሳ ማን ነው በእንትኑ ሬዲዮ ዛሬ መነጋ ሰማሁኝ። እንዴት ነው የኛ ነገር ሁልጊዜ እንዲያው ተለጥፈን እንደ እንትን እንዲያው ተለጥፈን ሁልጊዜ እድሜያችን ልንጨርሰው ነው?
0: በፖለቲካ ማለት ነው?
6: አዎ
0: ልጠፋ ያልከው
2: ፖለቲካ ወደ ሌላው ፓርቲ ከምንለጠፍ ራሳችን ይቻል መሰለኝ ሐሳቡ።
6: ራሳችን ይችላል ራሳችንም ይችላል ሳይሆን ያለንን አንድነት ራሳችንን ባንችል ከዚያው እንድንል ሆናል በአንድነት በእርነ ጊዜ የዛን ጊዜ የተገኘው ውጤት። ምክንያቱም ሰለሞን ተካ በወደቀ ጊዜ በዛን ጊዜ ብዙ ነገሮችን ዳታችን የተናገርነ ሰዎች አሉ። እኔ ለምሳሌ ገንዘብ እንደ ስልጣን በገንዘብ ይሆናል ብዬ ተናገርኩበት ጊዜ አለ። አሁንም እያየሁት ያለው አገሪቱ አጠቃላይ እዚያኛው ወጥቶ ወደዚህኛው መለጠፍ እዚህኛው ወጥቶ እዚህኛው መለጠፍ ነው እንጂ ኪስ የማራመድ ካልሆነ በስተቀር ለሀገሪቱ ምን ይበጃል የሚለውን ምክር አልተያዘበትም። በሀገራችን ያለው ይሄ ኢኮኖሚ ባዶውን ቀረ። አሁን በመከላከያው በኩል የምሰማው መከላከያው ባጀት አጥቷል ባጀት የለውም እየተባለ ነው የምሰማው። ምክንያቱም በየጊዜው ይኸው በየ እንትኑ ምርጫ አንዱ ለአንዱ ፓርቲ ይሄንን እንዳረግልህ ተብሎ ለአንዱ ፓርቲ አንድ ማት ገንዘብ ማሸከም ለአንዱ ፓርቲ እኔ ጋር እንድታቋቁም ይሄ ሁሉ እየተደረገ አገራችን ለሀገራችን የሚያስብ መንግስት ሆነ ፖለቲከኛ አላየሁም።
2: አዎ ለማንኛውም እንግዲህ ህዝቡ የሚጠቅመውን ይምረጥ። በምርጫ ጊዜ የፖለቲካ ኃይል ማለት ይሄ ህዝብ ድምጽ ነው።
6: እንዴት አድርጎ ይሄው አይደለ
0: አሽሙ እሸቱ የሐሳብህ ጥሩ ሆኖ ያለ ግን መለጠፍ የሚለው ቃል ይገርማል። ይሄኮ መዋሃዳችን ከነባር እስራኤል ህብረተሰብ ጋር የተዋሃደ የተቀላቀልን መሆናችን የሚያሳይ ነው አይደለም እንዴ? ማናው ነገር ግን አሁን ደግሞ ለግል የራሳችን የሆነ ፓርቲ አቋቁመን ለመወዳደር በእስራኤል ፖለቲካ እስካሁን አላዋጣም። ሞክረው ነበር ታቃለህ።
6: አሁን እኮ ያልኩ ያለሁት እኛ ብቻ ስሙ በእኛ ብቻ ይሁን እንጂ እንደ ተረዳሁትና እንዳዳመጥኩት ከሆነ ሌሎችም እንደኛ የተቸገሩ ዝቅተኞች ደግሞ የተገፉ የሆኑ ደግሞ ከኛው የኛውን ሐሳብ የሚቀበሉ አሉ።
2: ተመሳሳይ ችግር ያለበት ማህበረሰብ አለ።
6: አዎ ተመሳሳይ ችግር ያለበት ህብረተሰብ አለ። ናው ደኔ አንተም እኔም ልርዳህ አንተም ልርዳህ ሲባል እኮ ቦታ ይገኛል። ሁልጊዜ ግን ልክ እንደ በቀደም ተናግሬ ያለ ህብርታ ጋራ ዝም ብሎ በማሰሪያ እንደታሰረ ይሄን ካደረክ አይተናል። ባለፈው እኮ ሞሼ ሰለሞን ምን እንዳደረጉት ለምን ያንን ደገፍክ ተብሎ እንዳትናገር እንዳትንት እንዳትብሎ ዝም ብሎ እንደቀረ እኮ አይተነዋል እኮ። የሚገቡት ሁሉ እኮ እንዳትናገሩ የራስ የራሳችን ሀሳብ ያልነውንም ብቻ ተቀበሉ እንጂ እናንተን ሀሳብ እየተባለ ነው። አንድ ጊዜ እኔ ማስታውሰው አብርሃም ከማን ጋር ነው አንድ ያነ ፓርቲ ጋር ተደጋግፈው
2: ህግስ ይተባል ዳቪድ አምሳለም ጋር
6: ይህን ህግ ካሳልፋችሁልን እንደግፋለን፣ ይህ ህግ ካላሳልፋችሁ ግን አንደግፍ አሉ።
2: ይህ እንግዲህ እዛ የሚገባው የፖለቲከኞች ኃይል ነው። ራሳቸው ውሳኔ አቋም ሊኖር ይገባል። ያ እንዲሆን ደግሞ በእርግጥ ህዝብ ሊደግፋቸው ይገባል። የራሳቸው አቋም ሀሳብ ይኖራል። ምገባው ይህን ልታደርጉልኝ ነው ብሎ በዛ ሀሳቡ መጽናት ይገባዋል የሚመረጠው አካል።
6: አዎ ይሄ ነበርኩ አሁን እኮ ስሰማ ካስር የበለጡ ሰዎች አሁን ያልኩት ሻያው የጠየቀኝ ተለጥፎ ያልኩት ሄደው አንዱ አንዱ አንዱ ተሸንግሯል በየትኛው ደግፈን እኛ ህብረት ማንኛው ነው ምን መርጠውኛው ማንን ማን አለ ብለን ማንንም ምን መርጠው እንደው ዘረጉል ባለው ተፈጠው
2: እንግዲህ ለህዝብ
6: ማንኛው ነው ምንድግፈው
2: ሰው እንግዲህ የሚመርጠውን ይመርጣል ስማ ያው ችግርን እፈታላለሁ ብሎ ቃል የገባውን አካል
6: ያው እንደ ማልቀስ ነው ዘላለም ሁሉ ጊዜ እንዲህ ያደረጉን ብለን ሁሉ ጊዜ
2: በነገራችን ላይ አቶ ሸቱ እንደው ራስ መቻልም ቢሆን አንድ ያልተሳካም ሁለት ያልተሳካም ተብሎ ሁሌ እንትን ማለት የለበትም አንድ ቀን ሊሳካ ይችላል ህዝቡም ራሱ የሚወክለው ፓርቲ ቢያቋቋምም ጥሩ ነው አሁን እየተጀመረ ያለ ነገር አለ ይሄንም ማጣጣል የለብንም ጥሩ ነገር ነው የሚበረታታ ነው በቂ መራጭ ድምጽ አለ
6: አንድ ተማሪ እየተማረ ይወድቃል እየተማረ ይወድቃል እንደው ያለ ሲል አሁን ዛፍ ዛፍ እግር ቁጭ ብሎ ሲነሲ ያዳም ትል ወደ ዛፉ ሊወጣ ይወድቃል ይወድቃል ይወድቃል ተብሎ ከዚያ ዛፍ ወጣ አሃ ለካ ይሄ ትል በትግሉ ነው እሱ ይወጣ
2: ለማከማከር
6: ታገልኮ እኔም እኮ በወጣ እንደሱ መውጣት ይችላል ብሎ ያን ተማሪ ከዛ ወሰደ ይባላል
0: አሁን ሸቱ አሁን በዚህ ሀገር እስራኤል በብዛት ከመጣን ከ40 አመት በላይ ያስቆጠረን ስለሆነ እዚህ ሀገር የተወለዱ ልጆች እድሜያቸው ከ18 አመት በላይ የመመረጥ በክነሴት ፖለቲካ የመጫወት ያላቸው ልጆቻችን አሁን አንተ ወይም እኔ እንደማስቡ አይነት አይደለም ገብቷል እነሱ ከነባር
6: ይሁን እንጂ እኔ እንደማምነው ወይም እንደምመለከተው ከሆነ አባትክን ጠይቀው ይነግርህማል አዛውንቱን አረጋውን ጠይቀው የሚል ነገር አለ ልጅ ቢሮጣ አባቱን አይቀድምም ነው ትልቆቻችንም ደግሞ ምክር ያስፈልጋል ሽማግሎቻችንም ካህናቶቻችንም አዛውንቶቻችንም ምክንያቱን ብንጠይቅ ከነሱም ደግሞ ልንረዳን እንችላለን እንጂ እኛ ዝም ብለን እናንተ አታውቁም አባቴ ቆየኛ እናገር ምሉት ይወለዳሉ ተብሎ አንልኮ
2: መደጋገፉ ጥሩ ነው እንግዲህ አዲስ ትውልድም ነባሩም አንድ ላይ ሆኖ ሲጋጭ ጥሩ ሐሳብ ይወጣል እንግዲህ እንደዛ ነው ሊሆን የሚችለው እና መሰግናለን ጊዜያችን ያለቀ ነው
0: እናመሰግናለን በልሽ ማጠቃለያ
6: ምናልባት እንደው ቦታውን ካልተ እንትን ካላልኩባችሁ በእውነቱ ይሄ አዛ ጉዳይ እንደው እኔ ሁልጊዜ እዚያችሁ ሁኜ ስለምከታተል ይሄ አዛ ጉዳይ እኔ በጣም እያሳዘነኝ ነው ያለ
0: በለጋ በሚቀጥለው ሮብ በዚህ ስለአዛ ጉዳይ አንሳውን እንዋያለን መልከ ስለደወልክ እንዋይበታለን በቀጣይ እናመሰግናለን ሸቧቶ ሸቱ የተከበራችሁ አድማጮቻችን ወርቅነሽ ፕሮግራማችን ተጠናቀቀ እንግዲህ የቴክኒክ ባለሙያችንም
2: ዮናታን ካክታን ነበር እናመሰግናለን
0: አጠናካሪዋ ሃና ስፈራው ሰጠኝ ዘመነ
2: አዎ ባልደረባችን እናመሰግናለን ሻይ መልካም ቀን
0: ወርቅነሽ እቴ እናመሰግናለን
2: ሸቧቶ
0: መልካም ምሽት ሸቧቶ

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። እለቱ እንደ አፍሪካን ዘመን አቆጣጠር የምርሽውን ካፍዳሌት በኤሉል ታፍሽን ፔባፍ ሲሆን እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 6 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ በአጉሜ 1 ቀን 2018 ዓ.ም ነው። የምሽቱ ስርጭታችን ነው ጀመረ። የቴክኒክ ባለሙያችን ገብርኤል ኮሄን ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ ያገር ህንወቅ ሳምንታዊ ፕሮግራም ይቀርባል። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና። የሂሊ ትሮፐር ፓርቲ ጋዲ አይዘንኩት ከሚመሩት ያሻር ፓርቲ ጋር በይፋ መቀላቀሉን አስታወቁ። የሀገር ውስጥ ደህንነት ሚኒስተር ኢታማር ቤንጊቪር ከምርጫው በፊት የፖሊስ ባለስልጣናት ሹመት እንደማይካሄድ አስታወቁ። የእስራኤል የአየር ኃይል በጋዛ በአዛ ከተማ ባደረሰው ጥቃት ሁለት ሰዎች መገደላቸውን ከጋዛ ሰርጥ የሚወጡ ዘገባዎች ተመለከቱ። ኢራን በውጭ ሀገራት የሚገኙ ይሁዳውያን ላይ የሽብር ጥቃት ለማድረስ ጥረት እያደረገች መሆኑን የብሔራዊ ደህንነት ባለስልጣን መስሪያ ቤት አስታወቀ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የሂሊ ትሮፐር ፓርቲ ጋዲ አይዘንኩት ከሚመሩት ያሻር ፓርቲ ጋር በይፋ መቀላቀሉን አስታወቁ። ሂሊ ትሮፐር በፓርቲው ውስጥ በስድስተኛ ቦታና ሽራ ሻፒራ አስረኛ ቁጥር ላይ እንደሚመደቡ ተገልጿል። በተጨማሪም ትሮፐር በሚቀጥለው ክነሴት ከፓርቲው ተለይተው እንደማይወጡ በስምምነቱ የተካተተ መሆኑ ታውቋል። ይህ በዚህ እንዳለ ሚሉዊም ኒኪም የተባለው ፓርቲ ሊቀመንበር ዮአስ ሄንደል አሁን በሚካሄደው ምርጫ ከያሮን ዛሊካ ፓርቲ ጋር እንደሚወዳደር አስታውቀዋል። ሁለቱ በጋራ በሰጡት ጋዜጣዊ መግለጫ በጽዮናዊ መንግስት ብቻ እንደሚገቡና ሁሉም ዜጋ ብሔራዊ ውትድርና ማገልገል አለበት የሚል ህግ እንደሚያስተላልፉ መስማማታቸውን አስታውቀዋል። ከምርጫው ጋር በተያያዘ ዜና ኦፈር ቪንተር የሚመሩት ፓርቲ አራት አዳዲስ ተሳታፊዎች የተቀላቀሉ መሆኑን አስታውቀዋል። ከቪንተር ፓርቲ ከተቀላቀሉት መካከል አንደኛው በዱርዝ ማህበረሰብ ውስጥ በመከላከያ ሰራዊቱ ያገለገለና በእስራኤል ፖሊስ ሰራዊት ውስጥም ያገለገለ ማህበራዊ የህዝብ ተንቀሳቃሽ አላም ኢብራሂም ሲሆን፣ ሁለተኛው በቅራት ሽሞና ከተማ ተወልዶ እዛው ያደገ የቀኝ ክንፍ ተንቀሳቃሽና ለሰሜን እስራኤል ነዋሪዎች መብት ታጋይ ራዝ ማልካ፣ ሶስተኛዋ ደግሞ በነሐሪያ ከተማ የመማክርት ቤት ሸንጎ አባል የሴቶችን ጉዳይና የሐረዲ ማህበረሰብ በመከላከያ ሰራዊቱ ውስጥ እንዲያገለግሉ ለሚደረገው ጥረት ተሳታፊ የሆነች የህግ ጠበቃ ሊላ ሃይም ኢድልበርግ ሲሆኑ፣ ሌላው ለበርካታ ዓመታት ጸረ ይሁዳውያን እንቅስቃሴን በመታገል እስራኤልን ለህልውናዋ ስትል የምታካሄደውን ጦርነት የሚደግፉ ከአሜሪካ የመጡ አዲስ ገቢ አሪክ ሮቢን መሆናቸው ይፋ ሆኗል። የእስራኤል የአየር ኃይል በአዛ ከተማ ባደረሰው ጥቃት ሁለት ሰዎች መገደላቸውን ከጋዛ ሰርጥ የሚወጡ ዘገባዎች ተመለከቱ። ከሞቱት መካከል አንዷ ህፃን እንደሆነች በዘገባው ተገልጿል። እስከ ቅርብ ጊዜ ድረስ ስለ ጥቃቱ ተጨማሪ ዝርዝር ሁኔታ አልወጣም። የሀገር ውስጥ ደህንነት ሚኒስትር ኢታማር ቤንጊቪር ከምርጫው በፊት የፖሊስ ባለስልጣናትን ሹመት እንደማያካሂዱ አስታወቁ ተባለ። ቤንጊቪር ከምርጫው በፊት ባለው አንድ ወር ተኩል ውስጥ ሹመት ማካሄድ አግባብ እንዳልሆነና በችኮላ የተወሰደ እርምጃ ሆኖ እንደሚቆጠር ለፖሊስ አዛዡ ለዳኒ ለቪ ማስታወቃቸውን መስሪያ ቤታቸው ባወጣው መልእክት ገልጿል። በፖሊስ ጽህፈት ቤት ውስጥ ሊሰጥ ከታሰበው ከመቶ በላይ ሹመት በቤንጊቪርና በፖሊስ አዛዡ መካከል በፖሊስ አቃቢ ህግ ኃላፊና በምክትል የህግ አማካሪዋ በሁለቱ ሹመት ላይ አለመግባባት መፈጠሩ ታውቋል። በሐዳሽ ፓርቲ ሴቶች ባቀረቡባቸው አቤቱታ ምክንያት ከእጩነት የሚሰረዙ መሆናቸው የተገለጸው ጃፈር ፕራህ በውድድሩ የሚቀጥሉ መሆናቸውን አስታወቁ ተባለ። ፕራህ የፓርቲውን አመራሮች ወደ አሳፋሪ ሁኔታ ያስገቡና የፓርቲው ጮች ስም ዝርዝር እስኪቀርብ የፓርቲውን ጊዜውን ያራዘሙ መሆናቸው ተገልጿል። ጃፍሪን ከመርጫ ውድድሩ ለማባረር የተደረገው ሙከራ በፓርቲው ላይ ሁከት እንዲነሳ ያደረገ ሲሆን የጃፍሪ ፕራህ ደጋፊዎች የፖለቲካ እንቅስቃሴ ለማጥፋትና ለማስቆም ነው ብለው እንደሚያስቡ ከደረሰን ዘገባ መረዳት ይችላል። ኢራን በውጭ ሀገራት በሚገኙ ይሁዳውያን ላይ የሽብር ጥቃት ለማድረስ ጥረት እያደረገች መሆኑን የብሔራዊ ደህንነት ባለስልጣን አስታወቀ። ባለስልጣኑ እንደገለጹት ኢራን በውጭ ሀገራት የሚገኙ የይሁዳውያን ማህበረሰብ ላይና የአያቶላውን አስተዳደር በሚቃወሙ በስደት በሚገኙ የኢራን ዜጎች ላይ ጥቃት የሚያደርስ አካል ከአመታት በፊት ማቋቋሟን ገልጸዋል። ሂዝቦላና ሐማስም በተመሳሳይ በውጭ ሀገራት በሚገኙ ይሁዳውያን ላይ ጥቃት ለማድረስ አቅማቸውን እያጠናከሩ መሆኑን ባለስልጣኑ ጨምረው ገልጸዋል። የሀገር ውስጥ ደህንነት ወይም የብሔራዊ ደህንነት መስሪያ ቤት ዛሬ ቀደም ሲል ባወጣው መግለጫ ወደ ውጭ ሀገራት የሚደረጉ ጉዞዎች ላይ ጥንቃቄ እንዲደረግና ባለማችን በተለያዩ ሀገራት ላይ በይሁዳውያን ተቋማትና በይሁዳውያን ላይ ሆን ተብሎ የሽብር ጥቃት ለማድረስ እቅድና እንቅስቃሴ መኖሩን መረጃዎች የደረሱ መሆኑን በመግለጽ ማስጠንቀቂያ መልእክት ማውጣቱ ይታወሳል። ዛሬ እኩለ ሌሊት ላይ የነዳጅ ዋጋ ይቀንሳል ተባለ። የነዳጅ ዋጋ የቀነሰው በዘርፉ ላይ በተደረገው የግብር ቅናሽ ምክንያት ሲሆን ራሳቸው ለሚሞሉ ሾፌሮች በአንድ ሊትር ቤንዚን 95 ዋጋ የአንድ ሊትር ቤንዚን 95 ዋጋ በ50 አጎሮት ቀንሶ 7 ሸቀል ከ75 አጎሮት እንደሚሆን ሊኤል ካይዘር ከላከችው ዘገባ መረዳት ይችላል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ነገና ከነገ ወዲያ ማክሰኞ የሙቀቱ መጠን ደረጃ በደረጃ እየጨመረ እንደሚሄድና በአብዛኛው ሀገራችን ክፍል ከፍተኛ ሙቀት እንደሚኖር እንዲሁም ረቡዑ የአየሩ ጸባይ ቀዝቀዝ ብሎ ይላል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ይችላል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴል አቪቭ 31 በሃይፋ 30 በበኤርሸባ 34 በኢላትና አካባቢዋ 39 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ ረፍት እናድርግ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ባልደረባችን ጥላሁን መልኬ ስልክ መስመራችን ላይ ይገኛል። እሱ ጋር በወቅታዊ ጉዳዮችን ወያያለን። ጥላሁን ጤና ይስጥልን፣ እንደምን አመሸ?
1: ጤና ይስጥልኝ ወርቅነሽ። ሰላም ላንቺም ለአድማጮችም
0: እናመሰግናለን። እኛ ሰላም ነን። እንዴት ነህ?
1: እግዚአብሔር ይመስገን።
0: ጥሩ። የሀገራችን ሁኔታ እንዴት ነው? በዓሉ እየደረሰ ነው። ከበዓሉ ጋር ተያይዞ በበዓላት ጊዜ ያው ብዙ ጊዜ ማስጠንቀቂያዎች ይኖራሉ፣ ችግሮች ሊፈጠሩ ይችላሉ የሚል ስጋት ይኖራል። በዚህ አመት ደግሞ ለየት ባለ ሁኔታ ማስጠንቀቂያዎችን እየሰማን ነው። እንዴት ነው የሀገራችን ደህንነት?
1: ያው ነገሩ አዲስ አይደለም ወርቅነሽ። ያው የይሁዳውያን በዓል ሲቃረብ ሽብር ፈጣሪዎች ምክንያት ፈጥረው በዚህ ያው ጉዳት ለማድረስ ሙከራ ያደርጋሉ። ሌላው ሁለተኛው ደግሞ ጥቅምት 7/2023 በእስራኤል የደረሰውን ሽብር ፈጠራ ድርጊት እሱም እንደ ምክንያት አድርገው እየተቃረብ ነው። እንግዲህ ሶስተኛው አመት እነዚህን ምክንያት በማድረግ ሽብር ፈጣሪዎቹ አገር ውስጥም ከውጭም ጉዳት ሊያደርሱ ይችላሉ የሚል ሁኔታ አለ። ዛሬ እንዳልሽው የብሔራዊ ደህንነት ጥበቃ ባለስልጣን፣ በጣም አንድ ከፍተኛ ባለስልጣን በዚህ ዙሪያ እንግዲህ የሰጠው መግለጫ አለ። እንዲያውም በመገናኛ አውታር ከሚነገረው የበለጠ በጣም አስጊ ደረጃ ማለት ነው። በመገናኛ አውታሩ የሚነገረው አናሳ ነው ሲል እንግዲህ ሁኔታውን አጋኖም የተናገረበት ሁኔታ አለ። ምንም እንኳ በትክክል የት የሚለው ሁኔታ ሀገሮችን ባይጠቅስም ነገሩ ድብቅ አይደለም። ያው እነዚህ ሽብር ፈጣሪዎች እንግዲህ ከላይ ሆና የምትመራው የምታቀነባብረው ኢራን ነች። ከዛም ሂዝቡላ ድርጅት አለ፣ የሀማስ ድርጅት፣ የሁቲም አማጽያንም የመን የሚገኘው እንደገና ዓለም አቀፍ የጂሃድ ድርጅት። እነዚህ አጠቃላይ በውጭ ሀገር የሚገኙ እስራኤላውያንንና ይሁዳውያን ላይ የሽብር ፈጠራ ድርጊት ያደርሳሉ የሚል ስጋት እንዳለ ነው እንግዲህ ከወዲሁ ማስጠንቀቂያ የሚሰጡትኝ። ይኸውልሽ፣ በእርግጥ እነዚህ ጠላቶች ወርቅነሽ፣ ከነዚህ ከጠቀስናቸው ከይሁዳውያን በዓል ጋር ተያይዞ እንደገና ጥቅምት 7 ደግሞ እንደገና ለማስታወስ እና አሁንም ደገምን ለማለት ከዛ ውጭ ግን ዋናው ትልቁ ምክንያት ደግሞ ያው ከሚያደርጉት ጦርነት ጋር ያልተሳካላቸው ሁኔታ አለ። ኢራንንም ስናይ ያው እንደፈለገችው እየሄደላት አይደለም። የህዝቡላ ድርጅትም ከጊዜ ጊዜ ያው እየተኮረኮመ ነው። ሀማስም እንዲሁ። ሁሉም እንግዲህ እንዴት ነው የመጎዳት ጥቃት የደረሰባቸው ነው። ስለዚህ ያላቸው እንደ አማራጭ ያዩት በውጭ ሀገር ያለውን ኢራን ለዘመናት ለብዙ አመታት ማለት ነው በዚህ ዙሪያ ሽብር ፈጠራ ድርጊቱን ከአሁን በፊትም ያደረገችበት ሁኔታ አለ። በይበልጥ ወደ ደቡብ አሜሪካ ሀገሮች እንደና አርጀንቲና እና ሌሎች አካባቢም ብዛት ያላቸው የእሷ ደጋፊዎች እና የእሷ አድርጉ ሲባሉ የሚያድርጉ ብዙ ታጣቂዎች አሏት ማለት ይቻላል። የሀማስ ድርጅትም እንዲሁ አይናቅም፣ የህዝቡላም እንዲሁ እና

0: ሪፖርቶች ወጣሉ በየአመቱ። ያው ከተተሉን እንግዲህ እስራኤል ደግሞ ያው መረጃ ድርጅቱን የመሰብሰቡ ሁኔታ በውጭ ዓለም በርግጥ አሁን ያደርጋሉ ተብሎ ስለተሰጋ ሳይሆን 24 ሰዓት 7 ቀን በሳምንት ማለት ነው እስራኤል ብዙ ኃይሏን ብዙ በቴክኖሎጂዋን የምትጠቀመው በውጭ ሀገር የሚገኙ ይሁዳውያን ተቋምና ይሁዳውያን ህይወታቸው ለመታደግም ክትትልና በጣም እንዴት እንቅፋተኛ ማለት ይቻላል። አሁን ግን ከበለጠው በአገረሽው ሁኔታ ደግሞ እነዚህን አጋጣሚዎች በመጠቀም ሽብር ፈጣሪዎች ጉዳት ያደርሳሉ የሚል ሁኔታ አለ። ከታወቀና አስቀድሞ እንዴት ነው ቅድመ ጥንቃቄ ከተደረገ ያን ነገር የማክሸፍ ሁኔታ እንግዲህ ተሳካው መስሎ ይታያል። ለዛም ነው ዜጎች በበልጥ ብዛት ያላቸው ይሁዳውያን እስራኤላውያን ከእስራኤል ወደ ውጭ ለጉብኝት ይወጣሉ ባሉ ምክንያት በማድረግ አሁን እነሱ እንዲጠነቀቁና ራሳቸውን እንዲጠብቁ ለማድረግ ነው። እንግዲህ እንዴት ነው እግዚአብሔር ይጠብቅ ነው የሚባለው።
1: አንዳንዴ እንዳልከው አሁን ሐማስም ሂዝቦላም ያው በኢራን ትእዛዝ ሰጭነትን በለው ትእዛዝ መቼም ኢራን ናት ራስ ላይ ያለችው የሁቲ አማጺ ቡድንም እነዚህ እስራኤል ውስጥ ያልተሳካውን ድል በውጭ ይሁዳውያን ላይ እና ተቋማታቸው ላይ ያው ተቋማቸው ላይ ጥቃት በማድረስ ለመወጣት መቼም እዛ ኃይል ሊያገኙ ይችላሉ። እስራኤል ሀገር ባይሳካላቸው ሌላ ቦታ ይሳካልናል የሚል ሀሳብም ካለ በተለይ ሐማስና ሂዝቦላ በዚህ ሁኔታ እየተጠናከሩ ነው ይባላል እና እንደው ሌላ ሀገር ላይ የሚያደርሱት ጥቃት እንደው ምን ያህል ሊሳካ ይችል ይሆን?
0: ያውልሽ ቅድሚያ አሁን የሚወጣው መግለጫ በብሔራዊ ደህንነት ጥበቃ ያለው ተጠንቀቁ እንደዚህ አለ እንዲያውም ከምሰሙት የበለጠ ሁኔታ ላይ የደረሰበት አስፈሪ ነው በሚል ነው። እንግዲህ ያ ማለት ግን ያው ጥንቃቄ ከተደረገ እንዳልኩት ቀደም ብዬ በአብዛኛው እስራኤል እንደ ግዴታ አሁን ባሉ ተያይዞ እንደገና ይህን ጥቅም ሰባትነን ያንን ቀኑ ተያይዞ ደግሞ ሽብር ፈጣሪዎች በእኛ በይሁዳውያን በእስራኤል ጉዳት ማለት ፍላጎት ኖሯቸው እንጂ እስራኤል አመቱን ሙሉ በዚህ ዙሪያ ሽብር ፈጣሪዎች ከሚያደርጉት አንቺ ያልሽው ነገርም አለ። አሁን እነዚህ ሽብር ፈጣሪዎች ከላይ ኢራን ሆና የምታደርገው በጦርነት ያልተሳካላቸውን በዚህ እንዴት ነው እድል ማግኘትና እንደዚህ አደረግን ብለው እንዲያው ለሞራላቸውም እኮ ለማድረግ እንደገና ለመጉዳት ሊተቀን የሚያስቡትም ሽብር ፈጣሪ መቼም እንዲሁ አይደለም። ሽብር ፈጣሪ የሚባለው ሽብር መበጥበጥና ሽብር መፍጠር ነው። ከዚህ ጋር በተያያዘ አሁን ትልቁ በይበልጥ ወደ አፍሪካ ለምሳሌ የሁቲ አማጽያን እዛ አካባቢ ቅርበት አለው እንደፈለገ በቀላሉ መግባት ይችላል። አሁን ቅድም ያልኩት ወደ ሶማሊላንድ ይቅርታ ሶማሊላንድ እና ሌሎቹ አካባቢ ያሉትን አገራት የሁቲ ማማጣያን ወደ ውስጥ እንደፈለገ ሌሎችም ሐማስም እኮ ከፈለገ ወደ ውስጥ የመግባቱ ሁኔታ እንዴት ነው እዛ ውስጥ ግን እስራኤል ሙሉ በሙሉ እንግዲህ ያው ያለንላትን ኃይላት ብዛት ባላቸው ይሁዳውያን በሚኖሩበት አካባቢ ቅድመ ጥንቃቄውን የማድረጉ ቢኖርም ወደ አፍሪካ ሀገሮች ግን ምናልባት እጇ ላይ ደርስ የሚችልበት ሁኔታ ካለ እንዳልኩት የሁቲ ማማጣያን ለምሳሌ በአፍሪካ ሀገሮች ደግሞ ይሄ ያልነው የብሔራዊ ደህንነት ጥበቃውን በግልጽም ተናግሮታል ከእስራኤል ወዳጅ የሆኑ ሀገሮች እና ይሁዳውያን የሚኖሩበትን አካባቢ እዛ አካባቢ ምናልባት ሽብር ፈጥራት ሊፈጸም የሚል ሁኔታ አለ። እኔ ተስፋ የማደርገው እንዳልኩት በየአመቱ በየቀኑ ማለት ይቻላል አሁን ከነበረው የበለጠ ሁኔታ እንዴት ነው ቁጥሩ በበዛነ በአስፈሪነት እንደው መግለጫው ቢሰጥም ግን ሁሌም ቢሆን አይደለም ጦርነት ውስጥ እያለን ጦርነት ውስጥ ሳንሆንም እነዚህ ጠላቶቻችን በማንኛውም አጋጣሚ በይሁዳውያን ተቋሞች ላይ በይሁዳውያን በእስራኤላውያን ላይ ሽብር ፈጥራት ለመፈጠር አንድም ቀን አርፈው አያውቁም እና እስራኤል ባላት ቴክኖሎጂ ተጠቅማ አስቀድማ ይበልጥ ደግሞ ከነዚህ ድርጅቱ ሊፈጸም ይችላል ከሚባሉት አገሮች የውስጥ ለውስጥ እስራኤል ግንኙነት አላት። ማለት አስቀድማ ሽብር ፈጠራ ድርጅቱ በሚቀርባበት ጊዜ አስቀድማ መረጃ በማቀበል አካባቢ ለሀገሪቱ ፖሊስም ሆነ መከላከያ ኃይል ለሀገሪቱ መንግስት በእንደዚህ አይነት ሁኔታ ነው እንግዲህ መቆጣጠር የሚቻለው። ከዛ ውጪ አሁን ባለንበት ዘመን ወርቅነሽ በሚገርም ሁኔታ በመንግስትም ሆነ በሌሎች አንዳንድ በግል ድርጅትም ራሱ ይህንን ሽብር ፈጠራ ድርጅት በውጭ ዓለም የሚገኙትን ይሁዳውያን እንደው ጥርጣሬ ኑሯቸው እንኳ ለህይወታቸው አስጊ ከሆነ በቀላሉ እንዴት ነው ከደህንነት ክፍልና አካባቢው ካለው የደህንነት ክፍልና ህይወታቸውን ለመታደግ በአዲስ በተፈጠረ ቴክኖሎጂ ግንኙነት መፍጠር እንደሚችሉም ያንን ስንስሰ በጣም ቴክኖሎጂ በጣም የሰጠነበት እና በዚህ ደግሞ የተካነች ነች እስራኤል። በእንደዚህ አይነት ሁኔታ እንደው ከዚህ ከሽብር ፈጠረ ከሚነገረው እንዴት ነው ሳይሆን ከ የሁላችን ተስፋ ነው። ግን ቅድመ ዝግጅቱ ያው ጥንቃቄው ማድረግ ለሁሉ ተገቢ ነው። ይበልጥ በዓሉ ምክንያት በማድረግ በሚወጡት ይሁዳውያን እስራኤላውያን ያለን ነው። ሌላው ሀገራችን ውስጥም ደግሞ ፍራቸው አለ ይሁዳና ሰማሪያ ይዞ ማለት ነው።
1: ይሁዳና ሰማሪያ እንዳልከው በበዓል ጊዜ እንደውም የምትላለፊያ ኬላዎች ሁሉ ይዘጋሉ፣ ያው የተለመደ ነው። እንደው አሁን ደግሞ በይሁዳና ሰማሪያ አካባቢ ያለው ሁኔታ ጥሩ አይደለም። በየጊዜው የምንሰማው ነገር በጣም ሁከት የበዛበት ሁኔታ ነው እና ያለው እንዴት ነው አሁን ያለው ተጨባጭ ሁኔታ?
0: ፍራቸው አለ ወርቅነሽ በጣም እንደውም አሁን ያለው ለእስራኤል በደቡብ ከሐማስ ጋር በሰሜንም ከሊባኖስ ጋር ባለው ጦርነት በትክክል ያው ጦርነት ከመሆኑ የተነሳ ያው

0: ሀገሮቿን ብዛት ያለው ወደ ቦታው በማድረግ ያን የመቆጣጠር ሁኔታና ሁኔታውን የመከላከያ ያን ይታያል። ይበልጥ እያሰጋት ያለው ግን እስራኤል ባነሰ የጦር ኃይሏ ሌላ ጦርም ወደ ይሁዳና ሰማርያ አካባቢ በመላክ እንግዲህ ወደ 2000 ጦር ማለት ነው ወደ ቦታው ተልኮ ብዙ ነው። ያን በእንደዚህ አይነት ሁኔታ አካባቢውን ለመቆጣጠር ይበልጥ ደግሞ አሁን ባለው ባሉን ምክንያት በማድረግ ይሁዳውያን ባል በጣም በበይበልጥ ባዝነው ወር ብዛት ያላቸው ባላት አሉ። ከዛ ጋር ተያይዞ እንደገና ጥቅም 7 የሽብርፈት የደረሰበትን እነሱን ለመድገም ከሚል ከዚያ አንጻር አካባቢውም የሽብርፈት አድርግ ምናልባት የአረብ ሶስተኛው አመት ሊፈነድ ይችላል የሚል ሁኔታ ደግሞም ለዚህም ምክንያትም አለው። ይኸውልሽ በተጋጋሚ በየቀኑ ምን ሰማዋለ በይበልጥ እኛ ይሁዳውያን እዚህ ወደ ይሁዳና ሰማርያ አካባቢ እንግዲህ ከግማሽ ሚሊዮን በላይ የሚሆን ይሁዳውያን እዛ አካባቢ ይኖራሉ። እነዚህ በእርግጥ መንግስት ሙሉ በሙሉ እውቅና ሰጥቷቸው አይደለም። እንዲያውም በአለም ሀገር መንግስት በተባበሩት መንግስታት ምን በሉ የአውሮፓ ሀገሮች አሜሪካንም ጨምሮ በዚህ ዙሪያ ሲተቹን ይታያል። በተወረረ ምድር ላይ እየኖራቸው የሚል ሁኔታ ይባት ብሎ ግን አሁን በዚህም እየተተቸን እኛ አብራክ የወጡትኝ አናሳ የሆኑትኝ እንዲሁም አንዳንዶቹ ሹፕር ፈጣሪ የሚሏቸዋል። ለምሳሌ በእስራኤል የአሜሪካው አምባሳደር ማይክ ሀጋቢ እነዚህ ሹፕር ፈጣሪዎች ሲሉ ያወገዙበት ሁኔታም አለ። ያንን ስታይ ወደ ፍልስጤማውያን ሰፈር በሚሄድ የሚያደርሱትን የሹፕር ፈጣሪ አድርጊ ስናይ ለእስራኤል እየጠቀማት አይደለም እየጎዳ ነው። በጣም እንዲሁ አሁን ባለው ሁኔታ ራሱ አሜሪካ ወዳጅ አሜሪካ እኮ ይላሉ የአሜሪካው አምባሳደር እነዚህ ይሁዳውያን አናሳዎቹ እንዲሁም ከትምህርት ገበታ የተፈናቀሉ ጥሩ ህይወት የማይኖሩና በቃ ሽብር ፈጠራ ማንንም በማይፈልገው ነዋሪዎቹ እንኳን በጣም ያወገዙት የማይወዱት ሁኔታ በእነሱ ምክንያት ብዛት ያላቸው አሜሪካውያን እስራኤልን ያወገዙና ይደግፋት የነበሩት እነን እየጠሉ ስለዚህ በአካባቢ ሲሉ የተማጸኑበት ሁኔታ ምን ማለት ፈልጌ ነው? ምንም እንኳን በአብሮን እዚህ ይሁዳና ሰማርያ አካባቢ የሚኖሩት ፍልስጤማውያን እነሱ በሚያደርጉት አመጽ ሆነ ሽብር ፈጠራ ድርጊት የምንጥንቃቄ ቢደረግ በራሳችን ደግሞ እንዴት ነው ከሳት ላይ ነዳጅ ማንደድ ማለት በእንደዚህ አይነት ምናደርገው እስራኤልን እየጎዳት ይሄን ደግሞ ከመንግስት ጋር የሚያያዙበት ሁኔታ አለ። ምክንያቱም እላይ ያሉት በሚኒስትር ደረጃ እንደ ገንዘብ ሚኒስትሩ ሰሞትሪችና የሀገር ውስጥ ደህንነት ጥበቃው እንደ በእንግድ እነሱ በራስ እንደው ለነሱ እንደውም ወደ አካባቢው እንዲሄዱ መንገድን በመስራት የተለያየ መብራት አቅርቦ ማድረግ እንዴት ቆይቶም እዛው አካባቢ መኖሪያ ሰፈሮችን ማለት ነው ይሄንን ሲያዩ የአውሮፓ ሀገሮች አንዳንዶቹ ያወጡበትም ሁኔታ አለ። ወርቅነሽ ለምሳሌ እንደ ሆላንድ አይሎቹ በሆላንድ ፓርላማ የይሁዳውያን ምርት መግዛት የለብንም የሚል እንግዲህ በይበልጥ ከምስራቅ ኢየሩሳሌም ከራማታ ጎላንና ይሁዳና ሰማርያ የሚገኝ ምን ማለት ፈልጌ ነው? በእነዚህ ባናሳዎቹ ምክንያት እስራኤል በከፍተኛ እየተተቸው እነዚህ ነገሮች ተደም እየተወገዘችው በዚህም ምክንያት ያልታሰበ ጦር እንትን ውስጥ እንገባል። ይህን ሲባል ነው እንግዲህ ከ200 በላይ ስመጥር ያሉ ያሁን በፊት ጠቅላይ ሚኒስትር የነበሩ ከ30 በላይ የሚኖሩ የጦር ጄኔራሎች፣ ምሁሮች፣ የሻባክና የሞሳድ ኃላፊ የነበሩ ከአሁን በፊት ከ200 በላይ የሚሆኑ ስመጥር የሆኑ ታዋቂ የሆኑ እስራኤላውያን ለእስራኤል መንግስት ኧረ ተው ይህን ነገር አቁሙ ሲሉ ደብዳቤ ጽፈዋል። ምን ማለት ነው? ከጥቅሙ ጉዳቱ አይጠቅመን ይጎዳናል እንጂ ወዳጅ ሀገሮቻችን እየራቁን ነው። ስለዚህ ጦርነቱን የያዝነውን ጦርነት እንዲያውም ድጋፍ አገንተን መታገል እስከመጨረሻው መሄድ ስንችል በዚህ በማይረባ ነገር እየተወቀስ ነው ሲሉ እንግዲህ የውስጥ ትችትም አለ። ተስፋ የማደርገው ወርቅነሽ መቼም እንግዲህ ያሞነ ያው እንዳልነው ቅድም ያልነው ጠላቶቻችን በይሁዳውያንና በእስራኤላውያን የሚያደርጉትን ዛቻ ያው ማድረስን ፈልግ ሽብር ፈጠራ ከውስጥም ደግሞ እንደምንም ብሎ እንግዲህ ሁኔታው ቁጥጥር ውስጥ ሆኖ ማለት ነው በይህንን በዓሉን በሰላም እናሳልፈው የሁላችን ተስፋ ነው። ግን ስራቸው በከፍተኛ ሁኔታ
1: ይነገራል። አዎ፣ እስኪ ባጭሩ በሊባኖስ በደቡብ ሊባኖስ አካባቢ ያለው ሁኔታ እንመልከተው። ጥላሁን፣ እንግዲህ በዛ አካባቢ ረኬሳሌታ ኸርብ ተባለው አካባቢ የሂዝቦላ አሸባሪዎች መሽገው ለበርካታ ጊዜያት ቆይተው ነበር። የእስራኤል መከላከያ ሰራዊት አካባቢውን ተቆጣጥሮታል። ግን በዛ አካባቢ አሁንም ትንኮሳው አለ። ሂዝቦላም ያጠቃል፣ የእስራኤል መከላከያ ሰራዊትም አጸፋ እርምጃ እየወሰደ ነው። ያለው ሁኔታ ምን ይመስላል?
0: ያውልሽ ይህን አሁን ያልሽውን አሊታኻር የተሰኘ ይህን ኮረብት አካባቢ ከምድር በታች የነበሩ እና ከምድር በላይ እንግዲህ የነበሩ ሽብርተኞች የህዝቡላ ታጠቂዎች ነበሩ። የሚገርምሽ ይህን ቦታ እስራኤልን ለማጥቃት የሰሜኑን የሀገሪቱን ክፍል መውረር የሚል እቅድ ኖሮ ከ20 በላይ የወሰደ እና 20 የተሰራበት ኢራን ገንዘብ እየሰጠች የጦር መሳሪያ እየለገሰች የህዝቡላ ድርጅት የቆፈረው እና ከውስጡ ብዛት ያላቸው የጦር መሳሪያዎች መተኛዎች፣ ማረፊያዎች፣ ምን የሌለ ነገር የለም። የምግብ ማብሰያ ማለት በቃ መኖሪያ ወይም አዲስ አዲስ ከተማ ነው ማለት ይችላል። ይሄን ቦታ የእስራኤል የመከላከያ ኃይል በእጁ ለማስገባት ብዙ ጊዜ ተወሰደበት። በኋላ ቢያንስ ከሁለት ወር በላይ ማለት ነው እንግዲህ ቦታ ለመቆጣጠር ያው የሚወስደው አልፎ አልፎ እርምጃዎች ነበሩ። ከውስጥ ያሉት የህዝቡላ ታጣቂዎች ከፊሎቹ የተገደሉበት ሁኔታ አለ፣ ከፊሎቹም ደግሞ ወጥተው ያመለጡበት ሁኔታ አለ። እንዲሁም ከውስጥ ወደ 10 የሚሆኑ የኢራን ዜጎች ከነዚህ ውስጥ ሁለቱ ደግሞ የኢራን የጦር መኮንኖች ከውስጥ እንደነበሩ ያው ለብዙ እስከ ትናንት በፊት ይነገር የነበረው እስራኤል እርምጃ ተወስድና ያንታ ፈነደው ይሆን ወይስ እንዴት የሚል ሁኔታ ነበር። አሁን ግን የተደረሰው እንዴት ነው? የእስራኤል መከላከያ ሁኔታውን ተቆጣጥሮታል ሲባል ደግሞ በመከላከያሉና በወታደሩ ቃል አቀባይ የተነገረበት ሁኔታ አለ። ውስጥ ለውስጥ ግን የተደረሰ ስምምነት አለ። ሲጀምር ኢራን ያን ቦታ እስራኤል ከደበደበች ስትል ነበር እኔ እርምጃ ምንም አይነት ጥያቄ በሌለው አጸፋ እርምጃ ወስዳለሁ ስትል ኢራን በእስራኤል ትዝት ነበር። አሁን ግን ውስጥ ለውስጥ ያን ቦታ ለሊባኖስ ጦር ሰራዊት ከመስጠት ይልቅ ሂዝቦላ ያስረከበው ለእስራኤል ጦር ሰራዊት ነው። ለምን የሚል ጥያቄ ሲጠየቅ ለቀጣዩ የማይፍ ባይፈልገውም እንኳን ለቀጣዩ የሊባኖስ መንግስት ከእስራኤል ጋር በሚያደርጉት ድርድር እንደ መንደርደሪያና እንደ ልክ አለ አይደል ለዛ መንደርደሪያ እንዲሆናቸው ስንል ይሄ እንዴት ነው ራሳቸው እነሱን የተናገሩ ሳይሆን ነው። እንደዳ መለካከት ግን ከዚህ ጀርባ ያለው ወርቅነሽ ኢራን ከውስጥ የነበሩትን ዜጎቿን እስራኤል እርምጃ ከወሰደች እንደሚመቱና እንደሚገደሉ ታውቃለች። ስለዚህ በውስጥ እንዴት ነው በቃ አሳልፉና ስጡ ለእስራኤል መከላከያ ኃይል እነዚህ ዜጎች ደግሞ ያው ውስጥ የነበሩትን እንዲወጡ የሚሆንበት እንግዲህ ካሁን ድረስ ያሉት መረጃዎች ከውስጥ የነበሩት ሌሎች የህዝቡላ ታጠቂዎች ሲገደሉ ከፊሎቹ የፈረጠጡበት ሁኔታ አለ። የኢራን እነዚህ ወደ 10 የሚጠጉ ወደ 12 ይሆናሉ። ከ12ቱ ሁለቱ የጦር መኮንኖች ናቸው ብያለሁ። እነሱን ግን በህይወት የሚወጡበትን በእንደዚህ አይነት ሁኔታ ስምምነት ደርሰው የእስራኤል መከላከያ ቦታውን የተቆጣጠረበት ሁኔታ አለ። እንግዲህ ያ ነው ለጊዜው ያለው። አሁን የእስራኤል ጦር እንግዲህ ከቦታው በፍጹም አልወጥም የማለት ሁኔታ አለ። የህዝቡላ ጦር ሰራዊትም እንዴት ነው መመሪያ የሚቀበለው ከኢራን ነው። በእርግጥ አድርግ ከተባለ ጦርነት ውስጥ የመግባቱ ሁኔታ አለ። ከወዲሁ ግን ይህንን በጣም ይህ ባደር የተሰኘ የሽብር ፈጣሪ ድርጅት ነው ከ20 ዓመት በላይ የወሰደ ያን ቦታ ቆፍሮ አዘጋጅቶ እስራኤል ለማጥቃት አዘጋጅቶት የነበረው ያንን እንግዲህ ወደ
1: የጦር ካምፕ ማለት ይቻላል።
0: ይች እንደ ከዛ በላይ ከውስጡ የሌለ ነገር የለም። የከባድ መሳሪያዎች የጦር ተሽከርካሪዎች ሁሉ የሚገቡበት የሚወጡበትና ረጅም ርቀት ያለው ከተማ ነው ማለት ይቻላል። ወርቅነሽ እሱ እንግዲህ በእስራኤል መከላከያ ኃይል ቁጥጥር ስር ሆኗል። በአንድ በኩል የሚያሳየው የህዝቡላ ድርጅት ራቁቱን እየቀረና አለኝ ብሎ ያምንበት የነበረውን ይህንን ሽብር ፈጠራት ከፈጸመውን በኋላ የሚደበቅበትና ማጥቃት የሚችልበትን ቦታ መነጠቁ ያው ኃይሉን እንዳጣ ያሳያል። በሌላ በኩል ግን አሁንም ቢሆን ይህ ጦርነቱ እንግዲህ የተከፈተው በር እስካልተዘጋ ድረስ ያው እንግዲህ ጦርነትን ማለት ይቻላል። ለወደፊቱ ምን ይሆናል? ምናልባት የእስራኤል መንግስት ከሊባኖስ መንግስት ጋር በሚያደርገው ድርድር በቀጣይ ለስምንተኛ ዙር ማለት ነው እንግዲህ ተገናኝተው የአዝነው ወር አጋማሽ አካባቢ እንግዲህ ተገናኝተው ድርድር ያደርጋሉ ይባላል። ምናልባት መፍትሄ በቀጣይ ይገኛል አይታው። ከወዲሁ ግን እስራኤል የምትወስደው እርምጃ በቦታው በትክክል በይበልጥ ይህንን ሁለት ቦታውን ያለውን አሊታኸር የተሰኘውን ዋሻ ማለት ነው እስራኤል በመከላከያ ኃይል በቁጥጥር ስር ማድረግና ያንን መቆጣጠሩ እንደ ትልቅ ስኬት ነው የሚታየው። ጥሩ ነገር ነው።
1: አዎ ለእስራኤል መከላከያ ሰራዊት ድል ነው። ግን እንዳልከው ለድርድር ታስቦ ይሆን እንግዲህ ምን ያህል እንግዲህ አሳማኝ ነው አይታወቀውም። ለማንኛውም እዚህ ላይ የኢራን ትልቅ አካሄድ ምንን ብንለው የፖለቲካ አይነት ጨዋታ ሊኖረው ይችላል። እንግዲህ እንዳልከው በሂደት እናያለን። መቼም እስራኤል በአንድ ቀን ከሊባኖስ ጋር በስምምነት ላይ ትደርሳለች ተብሎ ተስፋ አይደረግም። በአንድ ቀን ሳይሆን ለስምንተኛ ጊዜ ነው
0: ያሁን ወደ ስምንተኛ ጊዜ ጠብቃችኋል። እሱ አወዛጋቢ ነው። ቢሆን ጥሩ ነበር። ግን ህዝቡላና ኢራን እስካሉ ድረስ ወርቅነሽ በፍጹም ከህዝቡላ ጋር ህዝቡላ በፍጹም ትጥቁን አይፈታም። አሁን የአማራጭ ስለሌላቸውና ያንን ዋሻ ማለት ነው እስራኤል ያለችው ምንድን ነው እርምጃ መውሰዱ አቀቷት ወይም ደግሞ ጠፍቷት ሳይሆን ለምን ሲርባቸውና ውሃ መጠጣት ውሃ ሲጠማቸው ራሳቸው ይሞታሉ የማለት ሁኔታ ነው። ላይ ሁና ትቆጣጠር ነበር። ስለዚህ የራሷን ሰዎች ለማስወጣት ስትል እንግዲህ ያደረገችው አማራጭ ስለላት እንጂ ኢራን ደግሞ ከኢራን ጋር ህዝቡላ ተነጋግሯል ይባላል። ሳይነጋገር ይህን ነገር አያደርግም።
1: በእርግጥ ኢራንና ትእዛዝ የሰጠች እኮ እየተባለ ነው እንዲህ ህዝቡላ ለቆ ሊወጣ።
0: ትክክል ነው፣ ትክክል ነው።
1: ለእስራኤል ግን መልካም ነው መረጃዎች እንዳሉ መገኘቱ፣ ሳይወድሙ መገኘቱ ትልቅ ነገር ነው። ምናልባት ሂዝቦላ ሌላም እንዲህ አይነት ቦታ ካለው ለወደፊቱ ለእስራኤል መከላከያ ሰራዊት በእርግጥ ትልቅ ድል ነው።
0: በጣም እንደውም ለህዝቡና ድርጅት ያለው ዋናው ስትራቴጂው ከ20 አመት በላይ የደከሙበትን ንብረታቸውን ኮን ያጡት ወርቅ ነው። ለእስራኤል ይሄ በጣም ቁልፍ የሆነ ስትራቴጂካዊ ቦታ ነው። በእርግጥ አይታወቅም ማል ከተማ አካባቢ ሌላ ተመሳሳይ የቆፈሩትና ያዘጋጁት ነገር ሊኖር ይችላል አይታወቅም። ኮዲው ግን ድንበራችን ላይ የነበረውን ግን በእስራኤል መነጠቁ ለህዝቡና ከፍተኛ ድክመት ሳይወድ በግዱ ማለት ነው። እንግዲህ በኢራን ተጽዕኖ እንዳልሽው የኢራን ከጀርባለችበት ዜጎቿን ለማውጣት ትፍል ያደረገችው የደረሰችበት ሁኔታ ነው። ለሊባኖስ መንግስት ወይም ለሊባኖስ ወታደር ሳያስረክብ ለእስራኤል ወታደሮች አስረክቦ መውጣቱ የሚያሳየው ግን ድክመቱንም ነው። ወደፊት ምን ይሆናል እንግዲህ ድርድሩ ስምንተኛው ዙር ስናይ ምናልባት
1: እናያለን። ጥሩ ጥላሁን በጣም እናመሰግናለን። መልካም ምሽት ይሁንልህ።
0: መልካም ምሽት።
1: መልካም ምሽት።

አገር ህን ኦክ ክቡራትና ክቡራን አድማጮቻችን ከዚህ ቀጥለን የምናቀርበው ሳምንታዊ አገር ህን ኦክ ፕሮግራማችን ከዕብራውያን ዓመት በዓላት ሀጌት ሽሬ ከብርሃነ ሰረቀ ማለትም ሮሽ ሃሻና የአዲስ ዓመት በዓል ከሚጀምርበት በቀጣይነት የዮም ኪፑር የአስተስርዮ ጾም በዓል ከዛም ሲቀጥል ሱኮት የዳስ ዓመት በዓል ጋር የተገናኘ ስለሆነ ይሁዳውያን ዓመት በዓላትን የሚያከብሩበትን ቀናት አስቀድመን እናስታውሳችሁ። የሮሽ ሃሻና በዕብራውያን ዘመን አቆጣጠር 5786 ታብሽን ፔባብ አሮጌው ዘመን አልፎ አዲስ ዘመን ታብሽን ፔ ዛይን 5787 አዲስ ዓመት ዋዜማ የሚቀጥለው አርብ ምሽት መስከረም 11 ቀን ጀምሮ ቅዳሜ 12 ቀንና እሁድ 13 ቀን አዲስ ዓመት ይከበራል። በይሁዳውያን ሃይማኖትና ባህል መሰረት የአዲስ ዓመት በዓል ቅዳሜ ሰንበት ቀን ከሆነ ቀንደ መለከት ሾፋር አይነፋም። ስለዚህ በኦሪት ትእዛዝ መሰረት የሚፈጸመው በሁለተኛው የሮሽ ሃሻና ቀን እሁድ ብቻ ይሆናል። ጾም ገዳሊያም ዓመት በዓል በሚቀጥለው ሳምንት ሰኞ መስከረም 14 ቀን ይውላል። ትምህርት ቤቶችም አይዘጉም። ዮም ኪፑር ሰኞ መስከረም 21 ቀን ይውላል። ሱኮት በቅዳሜ ይጀምራል። ከመስከረም 26 ቀን እስከ አርብ ጥቅምት 2 ቀን ይከበራል። ልክ በሮሽ ሃሻና የመጀመሪያ ቀን ሾፋር እንደማይነፋ ሁሉም በሱኮት የመጀመሪያው ቀን ቅዳሜ ሉላቭ አያዝም። ሲምኻት ቶራ ቅዳሜ ጥቅምት 3 ይውላል። ይህም ልክ ከሶስት ዓመት በፊት እንደነበረው ተመሳሳይ ነው። እግዚአብሔርን በንጉሥ ማንገስ በይሁዳዊነት እምነት ሮሽ ሃሻናም የይሁዲ አዲስ ዓመት ዓለም የተፈጠረበት ቀን ተደርጎ ይወሰዳል። በዚህም ቀን እግዚአብሔርን በምድር ሁሉ ላይ ንጉሥ አድርገው ያነግሳሉ። በንጉሳዊ ስነ ስርዓቶች ላይ ንጉስ በነገሰውን ለማወጅ መለከትና ሾፋር እንደሚነፋ ሁሉም እግዚአብሔርም በንጉስነት ለማንገስ ሾፋር ቀንደ መለከት ይነፋል። ለንስሐ የመቀስቀሻ ጥሪ ራምባም ራቢ ሙሴ ቤን ማይሞን ሾፋር ለነፍስ እንደ ማንቂያ ሰዓትም ያገለግላል ሲሉም አብራርተዋል። ይህ ደግሞ ቀጥተኛ ድምፅን የሚቀሰቅስ ሲሰማም እንዲህ የሚል ይመስላል። እናንተ ተኝታችሁ ያላችሁ ከእንቀልፋችሁም ንቁ፣ ተነሱም። ይህም ሰው ድርጊቱን እንዲመረምር ባለፉት ስህተቶቹም እንዲጸጸትና ራሱን እንዲያሻሽል የሚቀርብ ጥሪ ነው። የይስሐቅን መስዋዕትነት ማስታወሻም ከበጎ አውራ በግን ቀንድ የሚሰራ የሾፋር ቀንድ መለከትም በይስሐቅ ምትክ መስዋዕትም ሆኖ የቀረበውን አውራ በግ የሚያስታውስ ነው። በወጋቸው መሰረት አብርሃም ልጁን ለመስዋዕት ለማቅረብ የነበረውን ፈቃደኝነት በፍርድ ቀን ለእስራኤል ሕዝብ ትልቅ ምላጅ ሆኖ ይቆማል። የሲና ተራራ ሁኔታ ማስታወሻም ቀንደ መለከት ሾፋር ነፍስ በሲናይ ተራራ በሕግ መሰጠት ጊዜ የተሰማውን
ኃያል የሾፋር ድምፅ የሚያስታውስ ሲሆን ሕዝቡ የኦሪትን የቶራን ትእዛዝ ለመጠበቅ ያላቸውን ቃል ኪዳን ያድሳል። ቃላት የሌለው ጩኸትም የሾፋር ድምፅ ቀንደ መለከት ድምፅም ከቃላቱም የተገነባ አይደለም። ይልቁንም በቀላል ድምፆችም የተዋቀረ ነው። የትሽሬ በዓላት በዕብራውያን የዘመን አቆጣጠር ውስጥ ዋናውን ክፍል የሚይዙ ሲሆን የፍርድና የንስሐን መንፈስ ከደስታና ምስጋና ጋር አዋህደው የተያያዙ ናቸው። ዋናውና የትሽሬ ወር በዓላትና ልምዶች ሮሻሻና ትሽሬ፣ ወረሃ ትሽሬ አንድ ቀን እና ሁለተኛው ቀን የፍርድ ቀንና የዕብራውያን አዲስ ዓመት መጀመሪያ፣ ሾፋር ቀንደ መለከት ሰዎችን ለንስሐ ለማነቃቃት የሾፋር ድምፅም ማሰማት የዕለቱ ዋና ዋና ትእዛዝ ነው። በቅዳሜ ቀን ካልሆነ በስተቀርም የበዓሉ ምልክቶች ሲማሪም በበዓሉ ምግብ ላይ መልካም ና ጣፋጭ ዓመትን የሚወክሉም እንደ ታፖህ ዕፅ፣ ማር፣ የአሳ፣ የበግራስ ና ሮማን ፍራፍሬ ያሉ ጥሩ ጥሩ ምግቦችን መመገብ። ታሽሊያህ የተሰኘው ቃል ኃጢአትን፣ መጥፎ ነገርን መወርወር፣ ማስወገድ ለማመልከት በመጀመሪያው ወይም በሁለተኛው ቀን በዕብራውያን ዘመን አቆጣጠር ነው። ሁሉም በሚፈስ ውሃ አቅራቢያ የሚደረግ ጸሎት ነው። አስሩ የንስሐ ቀናትና ጾም ገዳሊያም በትሽሬ ሦስት ቀን ላይ በሮሽ ሐሻናም እና በዮም ኪፑር መካከል ያሉትን ቀናት ለራስ ምርመራ በሰዎች መካከል ይቅርታ ለመጠየቅና በስሊኾት የይቅርታም ጸሎቶችም የተመደቡ ናቸው። ጾመ ገዳልያ ከመጀመሪያው ቤተ መቅደስ መፍረስ በኋላም የእስራኤል መሪ የነበረው ገዳልያ ቤን ሐቅያም የተገደለበት ቀን ያስታውሳል። ዮም ኪፑር በትሽሬ ወር አስረኛው ቀን በዕብራውያን ዘመን አቆጣጠር በሰውና በእግዚአብሔር መካከል ያሉ ኃጢአቶችን የሚሰረዩበት የይቅርታ ቀን በሰዎች መካከል ከታረቁ በኋላም ጭምር። ጾም ለ25 ሰዓታት ያህል ከምግብና ከውሃ ሙሉ በሙሉ መጾም፣ እንዲሁም የቆዳ ጫማ አለመልበስ፣ አለመታጠብና ቅባት አለመቀባትን ያካትታል። የዕለቱ ጸሎቶች ነጭ ልብስ በመልበስ በአምስቱ ጸሎቶች ይሳተፋሉ። ኮል ኔደራይ፣ የምሸቱ ሸሃሪት ሞሳፍ፣ ሚንኻና ጾሙን በሾፋር የሚያነቃቁ የኒኢላ ጸሎት። ስኮት ትሽሬይ፣ ከ15ኛው እስከ 21ኛው ቀን የእስራኤል ልጆች በበረሃ ውስጥ የተቀመጡባቸውን ዳስ ወይም ስኳ እንዲሁም የክብር ደመናዎችን የሚያስታውስ የደስታ በዓል ነው። በስኮት ውስጥ መቀመጥ በስኮት በዳስ ውስጥ መቀመጥ በበዓሉ 7 ቀናት ውስጥ በዳስ ውስጥ ይበላሉ፣ ይማራሉ፣ እንዲሁም ይተኛሉ በዳሱም። ኦሪቱም የአጽዋት አይነቶች፣ የአራቱ የአጽዋት አይነቶች ደግሞ አርባታ ሚኒም፣ ሉላቭ፣ ኤትሮግ፣ ሃዳስ እና አረባህ መያዝና የሃሌልና የሆሻና ጸሎት ሆል አሞኤድ እና ሆሻና አረባ የሆላሙኤድ አረባ
የሆል ሐሙድ የተሰኘው የረፍት ቀናት ደስታና ሽርሽርን ያካተቱ ናቸው። ሰባተኛው ቀን ሆሻና አራባ የአራባ ቅርንጫፎችን የመምታትና የመጨረሻም የፍርድ ማብቂያ ቀን እንደሆነ ይቆጠራል። ሽሚኔ ሐጼሬትና ሲምኻት ቶራ ወርሃ ትሽሬ 22ኛው ቀን ላይ የበዓላቱን ጊዜ የሚያጠናቅቅና ዓመታውያን የቶራ ንባብ ውደት ማጠቃለያ እንደገና መጀመሩን የሚያመለክት በዓል። ሐካፎት በጸሎት ቤት ውስጥ ከቶራ ከኦሪት መጽሐፍ ጋር በደስታ መደነስ፣ በሰባት ዙሮች ማድረግ፣ የዝናብ ጸሎት ከዚህ ቀን የሙሳፍ ጸሎትን ጀምሮ የዝናብ ጸሎትን ከዚህ ቀን ተጨማሪ ሙሳፍ ጸሎትን እግዚአብሔር ዝናብ እንዲያወርድ በቂ ዝናብ እንዲዘንብ የጸሎት ማድረስ። ከብዙ በጥቂቱ የተከበራቸው አድማጮቻችን፣ ስለ ሐጌ ትሽሬ ነው። ከመጀመሪያው ከሚቀጥለው ሳምንት ጀምሮ የአዲስ ዘመን መለወጫ በቀጣዩ ያሉትን የታወቁ ዓመት በዓሎች ከብዙ በጥቂቱ ተመለከትን። ሸና ቶባ፣ ሙቡረኼት፣ መልካም የአዲስ ዘመን ይሆንልን ለሁላችን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ አቶ ያቆብ ከፍቴ ስልክ መስመራችን ላይ ይገኛሉ። ወደርሳችሁ ነው የምናልፈው። አቶ ያቆብ ጤና ይስጥልን፣ እንደምናመሹ?
1: ጤና ይስጥልኝ፣ እንደምን ዋላችሁ? ወርቅነሽ ሸቴ እንግዲህ ሆም ሰጠ ዘመነ ሻለው ያዋይቾ ባዬ ሁላችሁም እንግዲህ ያላችሁ የምትሳተፉት ሁሉ ሰላም እንዴት አላችሁ? እንዴት ናችሁ? ሰላሙን ያምጣልን፣ ቸርነቱን ያምጣልን፣ በጎነቱን ያምጣልን። አመት ባሉ በሰላም ያደርሰና
0: እናመሰግናለን። ሰላም ነን እኛ። አመት ባሉ እየደረሰ ነው።
1: አንቺም ደግሞ ያው በውጭ እንደቆየሽ ነው የሰማነው። እንኳን በሰላም ተመለስሽ፣ እንኳን በሰላም አልጭ ሀገር ተቀደሰሽ፣ ሀገር እንኳን በሰላም አደረሰሽ።
0: አሜን አሜን። በጣም አመሰግናለሁ።
1: የነበርሽበት ነው ምንም ችግር የለም። ያው ተዝናንተሽ በመምጣትሽ በጣም ደስ ይላል ማለት ነው።
0: ያው አንዳንድ እረፍት ሲሆን ወጣ ብለን ወደ ቅድስት ሀገር እንመለሳለን እንደገና። እውነት ነው። አመሰግናለሁ። አመት በዓሉ እየደረሰ ነው እንግዲህ፣ የተወሰነ ቀናት ነው የቀረው። እንዴት ነው እየተዘጋጃችሁ ነው?
1: እኛ ተዘጋጀንን ድሮ ጀምሮ በዝግጅት ያለ ነው። ህጉ የታወቀ ነው፣ ስርዓቱ የታወቀ ነው፣ መንገዱ የታወቀ ነው። ካህናቶቻችንም ትላልቆች፣ አዛውንቶች እንግዲህ በመተባበር ለዚች ሃይማኖት ለዚች ብርሃን ሰረቀለ ጣርቃ በጣም የተከበረች ናት። አሁን እኳ ሲነጋገሩ እየሰማው ነው። ሚመናጦችም በየስፍራው ይኸው እስራኤልን በየቦታው በማንም ቦታም ቢሆን ቢገኝ እስራኤልን ለማጥፋት ለመግደል እየተዘጋጁ ይገኛል እያሉ ነው፣ እያራች ነው፣ እየሰማነ ነው። አዎ ይሄ ተመልከሽ፣ ለሰው ልጆች ጥቅምት አስረኛ ወር ሰባት ቀን የተደረገው ነገር አይረሳም፣ በህይወት አይረሳም። አሁንም እስራኤል በእውነት ለዚህ ነገር የመተባበናችን በአንድ ላይ አለመሆናችን፣ አሁንም ሽርኩቻው፣ አሁንም ብዙ ነገር አለ። ሁሉ ነገር ለእኛ ጠቃሚ አይሆንም። አንድ ካልሆነ ከፍተን ከሰጥነው ነው በሩን፣ ይሄ ጥሩ አይመጣም ማለት ነው። እና ህጉ ግን ስርዓቱ ግን እንግዲህ በደንብ ይዘጋጃል። እናቶቻችንም አባቶቻችንም እህቶቻችን ሁሉ ለዚህ አመት በዓል ለብርሃን ሰረቀ ለጻድቃን በዚህ ሮሻሻና የሚባል በእኛ ደግሞ ብርሃን ሰረቀ ለጻድቃን ተብላ ነው የምትጠራ እና ትፈነጫለሽ። ለእስራኤል ልጅ ሁሉ የዘላለም ህግ ናት፣ የዘላለም ስርዓት ናት። ስርዓቱንና ህጉን ጠብቀን የምንሄድ ያድርገን እስራኤል አምላክ። እና በደንብ እየተዘጋጀ በዚች ቀን ሙላው ደግሶ ሁሉም በደንብ አድርጎ ደግሶ ተዘጋጅቶ እንዲያውም የተለዩ አንዳንድ በዛ በነበርንበት የሚደግሱ ነበሩ። እነ ቄስ ያርግልኝ ነፍሳቸው ተማረን እንጂ ናበሩ ሰንበቱ እነዘገኑ ያርግልኝ እነ ቄስ ብሩክ እነዚህ አብረው ተባብረው ይህን ነገር ሲያረጉ ህዝቡን እየጠሩ ሲያበሉ ሲያጠጡ ነበረ። ነፍሳቸው ተማረ ይሁን። አሁንም ደግሞ ልጁ ልጅ ልጁ ይህን እያደረገና የአባቱን የእናቱን ሁሉ ይዞታ እያደረገ ይገኛል። ሌላውም ህዝብ ደግሞ ያው የተያዘውን እንደ አቅሙ እንደ ይዞታው እያደረገ እዛች በዛ መስጊድ እንለዋለን ቤተ ክህነታችን ጥስቅ ነው የሚል የራሱ ዝም ብለሽ ዳቦው ጠላው ጠመናው እንዴት አድርጌ ልንገርሽ እናት አለም ለዚች በዓል
0: የሰፈሩ ሰው ነው አዋቶ ይዞ መሄድ ደግሶ ወይስ ድግሱ የሚደግሱት ትልልቅ ሰዎች ብቻ ነው ያን ድግስ የሚያቀርቡት?
1: ያው ልጅ ለዚች በዓል ሙላው ይደግሳል። እርግጥ እነዛ በሰፊው ደግሰው የሚያበሉ የሚያጠጡ ናቸው። በተጨማሪ ሌላው ግና ሙሳይ ሲያገባ በረከቴ ይባላል ያን ሲያገባ ጠላውን ይዞ እንግዲህ እንደተያዘው ዳቦውን ይዞ ጠላውን ይዞ ይገባል። ሙላው ሰው ይገባል። የእነሱ የተለየ ነው። ከዛው ላይ ያን ተቆረሰ አለ ኋላ የነዛ ደግሞ በደንብ ብሎ እነ ገሌ ድግስ የቄስ ቢያርግልኝ የብርሃን ሰረቀ ድግስ ናበሩ ሰንበቱ እነዘገኑ ቢያርግልኝ እነ ቄስ ብሮክ እኒህ ደግሞ በሰፊ ወዛው ላይ በደንብ ይመረቃል። ጓጉባው ያን ተላው ለልጋስ ወስካን በሰፍ ነው የሚያረጉት ያንን ህዝቡ ተሰብስቦ በየትም ያለው ስሜን ምናጣው እስቲ ያለ ህዝብ ከዛ አንድ ላይ ነው የሚሰበሰብ አንድ ላይ ተሰብስበን ያው እንደተበላ እንደሰጣ ይዋላል ተሳምንት ማርቅም በእውነት እንግዲህ እና ይሄ የመሰለ ታሪክ የነበረና አሁን ግን እዚህ በእውነት እንግዲህ እስራኤል አጥንታቸውን እየከሰከሱ ደማቸውን እያፈሰሱ ለዚህ ችግር ለዚህ ስርዓት ለምሳሌ እነሱ ይዙት ያውን ሁላችን መጥተን ከዚህ በክብር ይዘናታል እነሱ ግን ሃይማኖት እንዳይጠፋ ስርዓት እንዳይጠፋ ህግ እንዳይጠፋ በህጉ እንድነው ልጁ ተተችው ይህን ነገር ይዞ እንዲቀመጥ አርገው እነሱ ቢሰው ተተችው ህዝብ ያው በደንብ ህዛም ሆነ ህዝብ እዚህ ተመስገን በእውነት በጣም ብዙ ነው። ህዛም ደግሞ ለዚህ ነገር ማንም እንኳን ያልተቸገረውን ቢቸገርም ማንም ብሎ አቀጣምኖ ህዛች ለዚቻ መስባር የማያደርስ ሰው የለም። በጣም ክብር ነው የነበረው። ትልቅ ክብር ትልቁም ተከብሮ ወንድማማቹ ተከባብሮ ፍቅሩን ከዛ በላይ ደግሞ ይቅርሳ ቀናት ይቅርበል የተጣላችሁ ታረቁ ይቺ አይነት ታይቱ ፍርድ የምትፈረደው እንግዲህ እነገ ብርሃን ሰረቀ ይጀምርና በአስተራይ ቀን በዛችን ቀን ሰውነቱን ያላደከመ ሰውነቱን ያላወረደ እንግዲህ እንደገና ደግሞ በይቅርታ ይቅርታ አድርጎ ያልቀረበ ሰው እንግዲህ በእውነት የድንገርሽ በመጽሐፉ እንደምናየው ከህዝብ የተለይቶ ይጥፋ ነው የሚል ይቅርታ ካሁን ጀምሮ ይቅር መባባል፣ መታረቅ፣ መስማማት፣ በአንድ ላይ መሄድ ባለመታረቃችን ባለማስማማታችን ያለንን ችግርና ያለንን ሁኔታ አውቀዋለሽ እናውቀዋለን።
0: እንደ እውነት ነው አቶ ያዕቆብ አሁን በዚህ አይነት ባህልና መሰረት ለ2500 ዘመን በላይ እንግዲህ በጣም ሲታሰብ 2500 ዓመት ማለት በጣም ብዙ ትውልድ ያለፈበት ጊዜ ነው። አንዱ ትውልድ የቀደመው ወደ አዲሱ ያስተላለፈ እንዲህ ያለ የመጣ የመከባበር ባህል ነበር። አሁን እናንተ እንደምታወሩት እንግዲህ ታሪኩን በቅርብ መታወቁት የሚናፍቅ ባህል ነው። ትልቆች የሚከበሩበት ሃይማኖት መሪዎች ቅድሚያ የሚሰጣቸው የነበረበት ባህል ነው። ግን እዚህ አሁን እንደምናየው እንደው ማህበራዊ መገናኛ አውታሩም የሶሻል ሚዲያ ብለን የምንጠራው ዋትሳፑ፣ ፌስቡኩ ምኑ ነገሮችን ያባባሳቸው ይመስላል። በቀጥታ ካፎጦ ካፋፍ ነው አንዱ የመሰለውን ይናገራል፣ ያለ እየተቀጣጠለ ሌላው ላይ ይደርሳል። ያለንበት ሁኔታ ከባድ ነው እና እናንተ አሁን እንደው ይህን ባህል የምታውቁት ሰዎች ለልጆቻችሁ ለልጅ ልጆቻችሁ ምንድን ነው የምታስተላልፉት ነገር? እዚያ የነበርንበት እንዲህ ነው፣ እዚህ ያለነው ልክ አይደለም እያላችሁ የነበረውን እያነጻጸራችሁ ታስተምራላችሁ? እንደው ዝም ብሎ በሚፈጠረው ነገር መናደድ ብቻ ነው?
1: ወርቅነሽ እኔና ባለ ለሚሰማ እናስተምረዋለን፣ ለሚሰማ እንነግረዋለን፣ በደንብ አድርገን እንነግራለን፣ እናስተምራለን። በህጉ በስርዓቱ አባትህን አክብር እናትህን አክብር ባለው መሰረት እንዲያው ደግሞ ባላቱንና ህጉና ስርዓቱን ደግሞ አክብሮ አላባቱ የገባ ለእናቱ የጠባ ይሄ ምንድን ይባላል? የአባቱን ይዞ መሄድ የእናቱን ይዞ መሄድ አለ። ሴት ልጅ በእናቷ ወንድ ልጅ የአባቱን አስርቱ ቃላትን እየተማረ ወሪቱን አባቱ የሚማረውን እየተማረ ይሄን ከዛው ላይ ያገኘዋል። የተጻፈውን በደንብ ሁሉም ነገር ተያይዞ የሚሰራ ነገር ነው። ለሰማ ነው የሰማ ይስማ ብሏል። ይሄ እንግዲህ ማማጠነ ግም ነው። እግዚአብሔር ግን ይህን ነገር ሲሰጥና ይህን የመሰለ ዓለምና ደስታ ሲሰጥና ወርቅ ነሽ ከዚህ ግን ልንገርሽ እናት ዓለም ሁሉ አረሰ ማን ይሸምች ይባላል። ሁሉ አረሰ ችግር የለም እንግዲህ ማን ይሸምታል ማለት ነው። እዚህ ደግሞ ሁሉ ካህን ነው፣ ሁሉ ቄስ ነው። በዚህ ወደ ፈረንጁ ይሄዳሉ፣ በዚህ ወደኛው ይመጣሉ፣ ወደ አባታቸው ወደ እናታቸው እያሉ ይመጣሉ። ሁልጊዜም ገደም እንደሚያለ ነገር ነው እንጂ ስርዓትን ህግን ያለፈሽ በነበርንባት የእስራኤል ልጅ በነበረበት ሁሉ በላስታ በስሜን በበየዳ በጠለምት እንዲሁም زری ما به میبر بود سری سریال نبره سریال یه یا تقریم به او قرام به او یه سریال یهودی و نه ولی دیگه نگر کات او هفون سراتون آخر روی میز تزونی نبره مالکن
0: از یکی نه هن نزیه مت آزیه مت آمد بارولو تجمرال یه تقرای یه ولو یه گندر یه تواله آهن میلوس نگر تو رونا یهودی کانه یهودی نو یه تماگری نور ناو گن زیدمو یه مت آبت بوت هولی یه تتکسم یه سمانو اندان دینا دو باحالو ملو با ملو تنش تن یه تزنگا ای مسلم آتو یا کم
1: لسه کنم نگریش اندان دو چیز یه تزنگا یه زنگ ወዳሮኔ እኛው ደግሞ የቀድሞ ባህል ምንሶች አሉኛ ይሄን ነገር አንቀበለውም እኛ የድሮኔ አባቶቻችን የሰጡን ህግና ስርዓት ይዘን ምን ሶች ነን እንጂ በማንም አንቀለድም በማንም አንሰበክም በማንም መመሪያ አንሄድም ህጋችን ስርዓታችን የታወቀ ነው እንግዲህ ሁሉም እናቶቻችን ለምሳሌ ከዛ بیشکن اسیت اسیت لیج لنجارش گنا عقرب تو آنال که گونش از آمال است که دام آن رژیم متعافیزه او دیاریه ولن اگر انگری یانو لایزه او متعافی یانه بابو بیشکن اسیت ابرو ناشوادن یه بنا بسرایل جری تکلیف کردنو عقرب تو آنال که گونش او ولدو کبدو مولدی نیا بکو، اینه ولی من آنی که وانم، آدم تاچی آنی که وانم، از آنکه سو چوته لو سیارگون نسب بذاره اندوگانونو، این لیالو، یه تکبره، کاجلو، کبرو، یه تمتا، بعدم دست میاسین رو، نور نبره، دستی نبر، یه گرنه سندلم منو، تلو سناره جاملاشی سمانه نبر. Bonus linggari. Ia jadi sehater bani ada. Hanya kami ada. Bajero, telacin, bagunya cin, baharacin, besitacin. Jika melaku hanya kami ada. Inu lumi akan bersau, ia keberehonan. Tadi jiran makberu, bondi mana makber, abbas mana, nasi mana makber, belo, bondi melai gisat tergebet. Angkiri besra tu bermunggu budi. Ia lo nama laka cin besra suni. አምላክ ከኛ ጋር ነው ያለ ማንንም ጋር የለም እኛ ጋር ያለ
0: አንተ ያቆፍ እንግዲህ ጊዜ እየገደበን ነው ሰዓታችን እየተጠናቀቀ ነው
1: ወቅናሽ እንዳጋጣሚ ደግሞ እንግዲህ ዛሬ ቋግሜ ተጀምሯል ይሄ ባህል ደግሞ የክርስቲያኖች ባህል ደግሞ ያው 6 ቀን ወይም 5 ቀን ይላል ማን ነው ቅዱሳንስ ማለት ነው
0: ያው ኢትዮጵያ ዘመን አቆጣጣ
1: ቸሪያውን እንደይሞለ መከበር አለበት ባል ነው
0: زندرو اندیکان اندلاعی نمیولن کوتاتاش ناروششانه
1: میگرمونه. یه آلو کشک کنه یه نکونم ماساسوش. اندلاعی نمیولی ولیش نه دستیلان.
0: بذار.
1: دستی میده اونگی استن.
0: نشی.
1: اگر چاکی دست ما رو اشون دم متهم رو دم ماله کرمو بسرام ادیس اچو نان تم تبارو کو.
0: نشی.
1: نه ناسفر را ولانشیم لون ناشون تو چه.
0: نامسکنال.
1: ملکام سامن چه ملکام ما مسالیم
0: کردن. ملکام ما متفرات توی آقافت آمین نامسکنال لی ملکام مشتی هون لوت هکسامیا گریخی درسانو بالوم. سلامی هنو سرچ تاچین تات آنکه که ایتکا برای چهار ماه تاچین لتقنیک بالو میول گابریل کوهن مسکنای درسو. ورک نش شتی نبر کنند تگاریک آیا توی استیدیو نگه تو اسد ساعت لاین دگنا آنگنا یالن به تو سرچ تاچین بیالا چوبت سلام گزی اندی هنو لاتون من یالن ملکام لیت دن آدرو.